0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ የጥዋቱ ስርጭታችን ጀምረናል። ዛሬ ለቱን ደብራውያን ዘመን አቆጣጥር አየም የምችልሽ ካፍባብ በኢሉል ሄታፍሽን ፔቫብ እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 8 2026 እንደ ኢትዮጵያ ዘመን አቆጣጠር ጳጉሜ 3 2018 ነው። የቴክኒክ ባለሙያችን ድሮሮ ሮይስቴን፣ የስቱዲዮ ተረኞች ሻየው ደኩናቸው ባይነን። ለተለመደው ስርጭታችን እስከ ጧት 7 ሰዓት ድረስ ይቀጥላል። በዚያ አንድ ሰዓት ስርጭት ዜና ይነበባል። ወቅቱን የተመለከተ የዜና ትንታኔና ከሶሽ ላምባቢያን ምን ይዘው ቀረቡ የሚሉትና የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከእኛ ጋር ይሁን እያልን አሁን ዜናውን በሻየው ደኩ
3: አመሰግናለሁ። አይቸው ባዬ ጥነስትልን በርጋሜ መልካም ቀን ይሁንልና ዜናውን እንሆ። አርስተ ዜና የ2026 የክደሴት ፓርላማ ምርጫን ጠቅላይ ሚኒስትር ቤንያም ናታንያሁ በሳቸው ስልጣን የመደቧቸው ጮዎች ዝርዝር ዛሬ ጠዋት ለሊኩድ ፓርቲ ዋና ጸሐፊ ያስረክባሉ። የቀድሞዋ የቤት ሸሜሽ ከንቲባም አሊዛ ብሎህ በቤኒ ጋንጽ ወደሚመሩት ካሆን ላባን ፓርቲ መቀላቀላቸውን አስታወቁም። በእስራኤል የሚያገለግለው የእንግሊዝ አምባሳደር እንዲባረር ሚኒስተር ስሞትሪች ለእስራኤል መንግሥት ጥሪ አቀረቡ። በእስራኤል ፖሊስ ሰራዊት ውስጥ መኮንኖች ሹመት ያለው እቅድ ውስጣዊ ውዝግብን አስከትሏል። በፋርስ ባረሰላጤም አካባቢ ውጥረቱ ተባብሷል። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የ2026 የክነሴት ፓርላማ ምርጫ ጠቅላይ ሚኒስትር ናታንያሁ እሳቸውን በስልጣናቸው የተመደቡት እጩዎች ስም ዝርዝር ዛሬ ጠዋት ለሊኩድ ፓርቲ ዋና ጸሐፊ ያስረክባሉ። የሊኩድ ፓርቲ ትናንት ምሽት ለፓርቲው ፍርድ ቤት መግለጫ የሰጠ በዚህ መልኩ ነው። ትናንት ናታንያሁ ለተጨማሪ የተጠበቁ ቦታዎችን በሚታጩ ሰዎች ላይ ተወያይተዋል። ከእነዚህም መካከል በዝርዝር ዛሬ በይፋ ያስታውቃሉ። ይህ በእንዲህ እንዳለ የ2026 ዓ ም የክነሴት ፓርላማ ምርጫም ኦሬን ድብሮንስኪ በክነሴት ምርጫ በሊኩድ እጩዎችም ዝርዝር ውስጥ እንደማይካተቱና ራሳቸውን ለሙያዊ ኃላፊነት ማለትም የአርቲፊሻል ኢንተለጀንስ ኤአይ ጉዳዮች ሚኒስተር ለሚለው ቦታ ብቻ እንደሚያቀርቡ ትናንት ምሽት አስታውቋል። ዜና ዘጋቢያችን ሻር ግሊክ እንደገለጸው በሊኩድ 11ኛ ቦታ የተሰጠው የዲብሮንስኪ ውሳኔ ምክንያት እንደ ክነሴት አባልነቱም የአሜሪካ ዜግነትን መተው እንዳለባቸው በመረዳታቸው ስለተረዱለው ተብሏል። የቀድሞዋ የቤት ሸሜሽ ከንቲባ አሊዛ ብሎህ በቤኒ ጋንጽ ወደሚመራው ካሆን ላባን ፓርቲ መቀላቀላቸውን አስታውቀዋል። የእሳቸው አባባል እንደሚያስረዳው የእስራኤል ወደፊት እጣ ፈንታም የተመሰረተው የህዝብ ክፍሎች በማገናኘትና ችሎታ ላይ ሲሆን በፖለቲካ መድረክ ከቤኒ ጋንጽ በላይ አንድነትን የሚያንጸባርቅ ሌላ መሪ የለም ብለዋል። ቀደም ብሎ የክነሴት አባል ሚካኤል ቢቶን ከካሆን ላባን መልቀቃቸውን አስታውቋል። አክለውም ማህበራዊ ተኮር ፓርቲ ለማቋቋም አማራጮችም እያጤኑ መሆናቸውን ገልጸዋል። ዳኒ ሚራን በጥሩተኞች ፓርቲ መዋቅር ላይ የተመሰረቱትን ፓርቲ ሚካኤል ቢቶን በሊቀመንበርነት ይመራሉ ተብሎ ይጠበቃል። የጽዮኑ ትራዳቲት የሃይማኖታዊ ጽዮናዊነት ፓርቲ ሊቀመንበር ስሞትሪች ነገ ለለንደን በይሁዳና ሰማሪያ ቀበሎች የሰፈሩ እስራኤላውያንን በሚያመርቱት ተዋጽኦ ንግድ ላይ ማዕቀብ ለመጣል ማሰቧን ተከትሎ የእንግሊዙ አምባሳደር ከእስራኤል ወዲያውኑ እንዲባረሩ ጥሪ አቀረቡ። የካቢኔ አባል የሆኑት ስሞትሪች ትናንት ምሽት በኤክስ ትዊተር ገጻቸው ባሰፈሩት ጽሑፍ ብሪታንያ በአክራሪ እስልምና መያዟንና በይሁዳዎችና በእስራኤል መንግስት ላይ ጥቃት በማድረስ ከኢኮኖሚያዊና ማህበራዊ ውድቀት ለማምለጥ እየሞከረች እንደሆነ ጽፈዋል። ዜና ዘጋቢያችን ግሊ ኮዌን እንደዘገበችው አሜሪካ እርምጃውን ታወግዛለች ተብሎ የሚጠበቅ ሲሆን እስራኤል ማዕቀቡን ከተጣለባት በኋላ ጠንካራ የምላሽ እርምጃዎችን በመመርመር ላይ ትገኛለች። እስራኤል ፖሊስ ሰራዊት መኮንኖችን ሹመት ያለው እቅድ በፖለቲካ በፖሊስ ውስጥ ክርክርን አስከትሏል። የብሔራዊ ደህንነት ሚኒስትር ቤን ግቢር በማዕረግ ሹመት በመቃወማቸው ምክንያት ጥቂት የፖሊስ መኮንኖች በሚኒስትሩ ላይ ወደ ፍርድ ቤት አቤቱታ ለማቅረብ እያሰቡ ናቸው። ይህንን የዘገበው ዘጋቢያችን ሮይ ያኖቭስኪ እንደገለጸው እንዲህ ያለው አቤቱታ ከፖሊስ ኮሚሽን ከፖሊስ ዋና አዛዥ ዳኒ ሌቢ ድጋፍ ያገኛል ተብሎ ይጠበቃል። የቤንግቢር ኦፊሻላዊ ምክንያት የምርጫ ጊዜ ከምርጫው አንድ ወር ተኩል ያህል ቀደም ብሎ ከፍተኛ የፖሊስ ኃላፊዎች መሾም ተገቢ አይደለም፣ ምክንያቱም በሕዝቡ ዘንድ እንደ ያልተገባ የጥቅም አጋጣሚ ተደርጎ ይታያል በሚል ነው። ነገር ግን በካንድረሸት ቤት ዜና ስርጭት ቢንያሚኒ እና ጉይታ ፕሮግራም ላይ ሚኒስትሩ እንደተናገሩት በፖሊስ ውስጥ የተደረጉት ሹመቶችም የሰረዟቸው የሕግ አማካሪዋ ጣልቃ ገብነት የሕግ አማካሪዋ በመኮንኖች ሹመት ላይ ባደረገችው ጣልቃ ገብነት ምክንያት እንደሆነ ገልጸዋል። በፋርስ ባረሰላጤ አካባቢ ውጥረቱ ተባብሷል። በዚህ አካባቢ ያለው ውጥረት ፕሬዚዳንት ትራምፕ አሜሪካ ጦርነቱን ካሸነፈች በኋላ የነዳጅ ዋጋ በከፍተኛ ሁኔታ እንደሚቀንስ ተናግረዋል። በትሩዝ ሶሻል ማህበራዊ ገጻቸው ላይ ባሰፈሩት ጽሑፍ ትራምፕ እንዲህ ሲሉ ጽፈዋል። ዋጋው በበርሊን ዋጋው $3 ይቀንሳል፣ በመጨረሻም ከሁለት ዶላር በታች ይወርዳል ወይም ይቀንሳል። ትንበያቸው ነው። ሁሉም ነገር በፍጥነት ይከሰታል። ኢራን በጭራሽ የኒውክሌር ቦምብ ከባድ ጦር መሳሪያ ባለቤት አትሆንም ሲሉም የአሜሪካን ፕሬዚዳንት ተናግረዋል። የኢራን ብሔራዊ ደህንነት ከፍተኛ ምክር ቤት ዋና ጸሐፊ ጀኔራል ራዛኢ ለዋሽንግተን ጠንካራ ማስጠንቀቂያ ያስተላለፉ ሲሆን በአካባቢው በሚገኙ የአሜሪካ ወታደራዊ ሰፈሮችና የጦር መርከቦች ላይ ሀገራቸው የምታደርገውን እንቅስቃሴ ዝግጅት መሠረታዊ በሆነ መንገድ መለወጧን አውጀዋል። ይህ የኢራን ከፍተኛ ባለሥልጣን እንደገለጹት ባለፉት ጥቂት ቀናት የአሜሪካ መንግሥት በቴህራን አዳዲስ ሚሳኤሎች አማካኝነት ግልጽ መልእክት ለአሜሪካ አስተዳደር ደርሶታል። የኢኮኖሚ ጦርነት ምላሽ፣ ኢራን በእሷ ላይ ለተከፈተው የኢኮኖሚ ጦርነት ምላሽ ለመስጠት በፋርስ ባህረ ሰላጤ ባህር አቋርጦ እስከ ሆርሙዝ ባህር ወሽመጥ ላይ የሚዘልቅ የባህር ላይ እገዳ ቀጠና ታቋቁማለችም። ደንብን መጣስ፣ በአገሪቱ የመንግሥት ቴሌቪዥን በሰጡት ቃለ መጠየቅ ጀኔራል ራዛኢ ወደዚህ አዲስ የተከለከለ ክልል በሚገባ ማናቸውንም የባህር ላይ ተሽከርካሪ መርከቦች ላይ ወዲያውኑ ማዕቀብ እንደሚጣል አስጠንቅቋል። በደማስቆ ባለሥልጣናትና በሶሪያ ውስጥ ከሚገኙ ሶስት የድሩዝ መንፈሳዊ መሪዎቹ አንዱ በሆኑት በሼህ አህማን አልሂጀሪ መካከል ውጥረት ነክሶ ይገኛል። ሸሁ ማህበረሰባቸው የእስራኤል አካል መሆኑን ገልጸዋል። የሶሪያ ፕሬዚዳንት አልሻርአን አስተዳደር በሶሪያ የሚገኘውን የድሩዝ ተራራማ አካባቢ ሁኔታ በተመለከተ ድርድር ለማድረግ ወይም ቅድመ ሁኔታዎችን ለማስቀመጥ በሚያደርገው ጥረት በሸሁ በኩል እምቢተኝነትን ገጥሞታል። በካናስራን ቴሌቪዥን ጣቢያ የዘገበው ሮይ ካይስ ነው። የአውሮፕላን ድጋፍ በአየር ላይ አንድ የሶሪያ ደህንነት ባለስልጣን እንደተናገሩት እስራኤል በሳምንቱ ለአልሂጃሪ ደጋፊዎች በአየር በኩል በአውሮፕላን እርዳታ ድጋፍ ታደርጋለች። የደማስቆ ባለስልጣናት ስጋት የእስራኤል ፖሊስ በመጨረሻ በኢየሩሳሌም ላይ ጉዳት እንደሚያስከትልባት በማስጠንቀቅ አሜሪካ በጉዳዩ ላይ ጣልቃ ገብታ በሁለቱም ወገኖች ዘንድ ተቀባይነት ያለው መፍትሄ እንድታመጣ ተስፋ አድርገዋል። የአየር ጸባይ ሁኔታ ዛሬ በተለይም በተራራማ ቦታዎችና በሀገሪቱ ውስጥ ክፍል ላይ ጥቂት የሙቀቱ የመጨመር ሁኔታ ይታያል። በአብዛኛዎቹ አካባቢዎቹ ከባድ እስከ ከፍተኛ የሆነ የሙቀት ጫናም ይጠበቃል። ነገና ሐሙስ ደግሞ የሙቀቱ መጠን የሚቀንስ ሲሆን ወደ ወቅቱ መደበኛ ሙቀት መጠን ይመለሳል ይላሉ የአየር ጸባይ ተመራማሪዎቹ። አይቸው ባዬ፣ ዜናው እስከዚሁ ነው።
2: ሻያው፣ አመሰግናለን ለዜናው።

0: የተከበራችሁ አድማጮቻችን አሁን ጋዜጦች ለአንባቢያን ይዞ ቀረሙልን መለከታለን። ዛሬ ሶስቱም ጋዜጣ ፊት ለፊት ላይ ይገኛሉ። የዲዮት ሀሮኖት ማሪብና ሀሬት ናቸው። ሶስቱም በተለያየ ርዕስ በመጀመሪያ ሽፋናቸው ላይ ርዕስ ሰጥተው ይዞ ቀርቧል። እንግዲህ በየዲዮት ሀሮኖት ስንጀምር ልክ ዛሬ 10 ሰዓት ላይ ከምሽቱ 10 ሰዓት ላይ የፓርቲዎች ምዝገባ የ2026 ምርጫ ሂደት የመጨረሻ ተወዳዳሪዎች ማን ከማን እንደሚሄድ እንደሚወዳደር ማን በጋራ ይወዳደራል ማንስ በስካውን ባለው አቋም ይቆያል የሚለው መጨረሻ ቀን የሚሰጥ በዛሬ ከ10 ሰዓት ላይ ሁሉም ፓርቲዎች የራሳቸውን አቋም ለአስመራጭ ኮሚቴ ማስረከብ መናገራለበት ይላል። ከዛ በማከታተልም በእድሜያቸው እስከ 15 ዓመት ያሉ ተማሪዎች በዓለም አቀፍ ፈተና ተደርጎላቸዋል። በዚህ ፈተናም በተለይ 2025 ላይ የእስራኤል ወጣት ተማሪዎች ያገኙት አማካኝ ውጤት ደካማ እንደሆነ እየተነገረ ይገኛል። ይህም እንግዲህ ፈተናውም የተደረገውም ምንም እንኳ በጦርነት መሐከል ቢደረግም በዚህ ባለም አቀፍ ፈተና ውጤት በአቨሬጅ በአማካይ ውጤት ሲታይ ግን እጅግ በጣም ደካማ እንዳደገች እንደ እስራኤል እንደርገቷ አይደለም ይላሉ። ወደ ውስጥ በገባል በነበረበት ሰዓት በተለይ በይሁዳና ሰማርያ አካባቢ ያለውን ክስተት ባስመለከተ የዚህ ጋዜጣ ሰዎች አስተያየት የሚጽፉት በእንድሮር የሚን የተሰኙት ሲጽፉ በተለይ እነኚህ አንዳንድ ረባሽ ይሁዳውያን በለኩሳ የተሰኘ የአረቦች መንደር ላይ ኩሳራ በተሰኘ የአረቦች መንደር ላይ ይሄዱ የሚያደርጉት አምባጓሮ አንዳንዴም በመከላከያ ሰራዊት ወታደሮቻችን የተደገፉ ጥሩ ስም እየሰጠን አይደለም ወዴትስ እየወሰደን ነው በማለት በሰፊው ግልጾት ይገኛል አስተያየቶች ይገኛል። ምርጫ 2026 የአንዳንድ በተለይ ፓርቲዎች የራሳቸውን የሆነ ተወዳዳሪ ከገለጹት የያሺር የየትባል የሚጠራው የአይዘንኮት ፓርቲ እንዲሁም የዲሞክራት በያይር ጎላን የሚመራው ፓርቲ በኡጭማ ዩዲት በቤንጊብሪ ተማር ቤንጊብሪ የሚመራው ሃሚሉም ኒኪም እየተባለ የሚጠሩት የራሳቸውን እጩ ተወዳዳሪዎች ይፋ አድርገዋል። እስካሁን ድረስ እዚህ ላይ ስመለከት እንግዲህ ይፋ ከተደረጉት አው አምሃ እስራኤልም አለ ራአሜ በአረቦች ፓርቲም አለ። ከዚህ ላይ እስካሁን ድረስ እንደው በጥሩ ደረጃ ወደኛ አብራክ ስንመጣ በአይዘንኮት ፓርቲ በ21ኛ ተራ ቁጥር ላይ ያፋ ተበጀ ትገኛለች እጩ ተወዳዳሪ ሆና ቀርባለች። ከሌሎች ግን ምንም ያየን የለም። ያው የሊኩድ ፓርቲ ገና የመጨረሻ ትውሳኔው አልተሰጠም። በከሆል ላባን እንደምናውቀው ፒኒናም አለች በስንተኛ ተራ ቁጥር እንደሆነም እሱም እስካሁን ድረስ አልታወቀም። ምርጫው በተለይ በአሁኑ ሰዓት በከፍተኛ ደረጃ በዛሬ ልክ ለሊት 10 ሰዓት ላይ ነው ሁሉም የመጨረሻ ውሳኔውን ማን ከማን ጋር ይሄዳል ማን ከየትኛው ፓርቲ ጋር በመዋሃድ ባንድ ላይ ይሄዳሉ የሚሉትን ይመለከቱታል። ብሪታንያ ቀደም ሲል ሻያው በዜና አቅርቦታል። ብሪታንያ በተለይ በይሁዳና ሰማርያ አካባቢ የሚመረቱ ምርቶች ላይ ማዕቀብ ለመጣል እየጣሩች ነው በማለት ይህም ከአሁን በፊት ማስቀድመን ተናግረዋል። ይህን ሲያስጠነቅቁት የነበረ ጉዳይ ነው። በሊባኖን የተኩስ አቁም ስምምነቱ ምናልባት የተጣሰ ነው ወይ የሚል በትልቅ ጥያቄ አለ። መከላከያ ሰራዊታችን ያው የሚያደርሰውን ጥቃት እንደቀጠለ ነው። እንደውም በሰፊው ወደ ሌላ ቢያንስ እስከ 10 ኪሎ ሜትር ድረስ ዘልቆ ለመግባት ዝግጁ እያደረገ ነው። ራክፋን ወይም ኒቀላል ተንሳፋፊ ቦምብ ተሸክሞ የሚሄዱትንም ሂዝቡላ ወደ መከላከያ ሰራዊታችን ማስወንጨፉ የመላኩም ያው በደቡብ ሊባኖስ ካሉት ነው እንደቀጠለ ነው። በትናንትናው ዕለትም በሰማርያ የሽብር ፈጠራ ድርጊት ተደርጓል። በዚህ ሽብር ፈጠራ ድርጊትም አንድ ወጣት እንደቆሰለና ህይወቱን እንዳዳነ ራሱ በመታገሉ ታግሉ ህይወቱን እንዳዳነ በዚሁ እየተናገረ ይገኛል። ከዛም በማከታተልም ተለይ አሁንም ቢሆን በዚህ በነቲቦት በሲድሮት ይቅርታ ትልቁ የተባለው ኦሴም የተሰኘው የምግብ ፋብሪካ እንደ አዲስ ተገንብቶ በትልቅ ስራ እየሰራ ይገኛል። አውሮፓ ወዴት ፊቷን እያዞረች ነው ይላል። በተለይ በትናንትናው ዕለት በዜና ወጃችን የሚዘነው ቀርበናል። በጀርመን ውስጥ ጽንፈኛው የፖለቲካ ቀኝ አክራሪ በመመረጡ ምክንያት ባንድ ማሆዝ ወይም ባንድ አካባቢ በትልቁ ምናልባት የከተማውን የአካባቢውንም ወይም የክልሉን ጠቅላይ ሚኒስትርነትም ሊረከብ ይችል ይሆናል የሚል ስጋት አለ። ይህም በተለይ ስፔን፣ ፈረንሳይ፣ ጣሊያን፣ ፖላንድ እና ስዊድን ስዊድን እነዚህ ሀገራት በቅርቡ ምርጫ ይካሄዳሉ። ይህ አክራሪ ጽንፈኛ ወደ ስልጣን በመምጣቱ ከፍተኛ ስጋት ምክንያቱም ለሌሎችም የልብ ልብ ይሰጣቸውና ምን ልናደርግ እንችል ይሆናል ማለት ምናልባት ጽንፈኞች ሊሆን ይችላል። ኋላ ከባልደረቤ ሻየው ጋር በሰፊው እንወያይበታለን። ወደ ማሪው በመንመጣበት ሰዓት አሁንም በምርጫው ዙሪያ ያለውን ሁኔታ የሚያሳይን ያለው ምርጫው በቀደም ሲልም እንደተመለከት ነው ብዙን አናየውም። በደቡብ ሊባኖስ መከላከያ ሰራዊታችን ኃይሉን አጠናክሮ ድብደባ እያካሄደ ነው። በተለይ እነኚህ ቀላል በተንሳፈፉ የሚሄዱ ቦምብ ፈንጅ ተሸክሙ የሚሄዱትን በተመለከተ እንደሱ ሲያስወነጭፉ በዘምላሽ ለመስጠት መከላከያ ጥረት እያደረገን ያለ እንዲያውም ሌላ ሁለት ብርጌድ በመጨመር ዘልቆ ለመግባት ጥረት እየተደረገ እንደሆነ ይነገኛል። መከላከያ ሰራዊታችን በአብዛኛውን በተለይ በአሁኑ የእስራኤል በዓላት ውስጥ ምናልባት ጦርነቱ እንደገና ሊቀሰቀስ ይችል ይሆናል በማለት ከፍተኛ ልምምድ እያደረገ ይገኛል። ይህም የኢታማጆር ሹሙ ባዘዙት ትእዛዝ መሰረት መከላከያ ሰራዊታችን ምናልባት በሊባኖስ ወይም በሶሪያ ወይም በዮርዳንና ሰማሪያ ወይም በአዛ አካባቢ ጦርነት ሊቀሰቀስ ይችል ይሆናል በማለት ከፍተኛ ጥንቃቄ በማድረግ ልምምድ እያካሄደ ነው። በሊኩድ ፓርቲ ምንም ቢሆን አሁንም ሽኩቻው እንደቀጠለ ነው። በተለይ አምስት መቀመጫዎችን ጠቅላይ ሚኒስትር ደሚናታ ነው እስካሁን ድረስ ለማን እንደሚሰጡ ያሳወቁት ነገር የለም። በዚህ ዙሪያም አንዳንድ የክነሴት አባሎች ለፓርቲው ፍርድ ቤት ይግባይ ለመጠየቅና ቢያንስ ግማሹን እንኳ ጠቅላይ ሚኒስትሩ የፈለጉት እንዳያደርጉ ለመቃወም ፍላጎት እንዳላቸው ይጠቅሳሉ። በዚህ አምስት ቦታዎች ማን እንደሚያስቀምጥ ምክንያቱም አንዳንድ የቆዩ ፖለቲከኞች ወደኋላ ማለትም የተሰጣቸው በፕራይመሪዝ በነበረው ምርጫ የተሰጣቸው ቦታ እጅግ በጣም ወደኋላ ስለሆነ ምናልባት ላይገቡ ላይመረጡ ይችሉ የሚል ስጋት አለ። ስለዚህ እነሱን ወደፊት ለማምጣት የግድ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የያዙት መልቀቅ አለባቸው የሚል ሐሳብ አቅርበዋል። በምን እንደሚዘጋ ይሄም በኋላ አካባቢ እንወያይበታለን። ወደ ሙሼ ጋፍኒ ሁላችንም እናስታውሳቸው እንግዲህ የገንዘብ በገንዘብ በባጀት ዙሪያ ብዙ ጊዜ ስራ ሲያገለግሉ የነበሩ ናቸው። በያዱት ቶራ ፓርቲ ከፓርቲው እንደተገለሉ እንደተባረሩ እየተጠየቀ እየተነገረ ይገኛል። መከላከያ ሰራዊታችን እስካሁን ድረስ ወደ ወታደር ቤት የሚያስገባው በተለይ ተዋጊ ለመሆን ያንዳንዱ ወጣት ቢያንስ 70 እስካሁን ደስ 90 ፕሮፋይል ያለው ከዛም 82 ፕሮፋይል ያለው ወደ ተዋጊነት መሄድ እንደሚችል ነበር። አሁን ደግሞ ይሄን ዝቅ በማድረግ ሌላ እንደገና እስከ 70 ማለት አካል አራግ በ70 በሚሆንም በሱም ወደ ተዋጊ ወታደር ቤት ለማገልገል እንደሚፈቀድ የተነገረ ነው። ይሄም የተዋጊዎች እጥረት ስላለ ነው በማለት እዚህ ጋስታ ላይ ተጽፎ ነው ያለን። በማከታተልም በብሪታንያውን ቀደም ሲል ተናግረናልኝ አሜሪካ በኢራን ማነቋን እያጠበቀች በመምጣት ላይ ትገኛለች ይችላል። በዚህ ዙሪያም ተሁን ወይ በታለን ቆይተን በተለይ ወደ ውጭ ሀገር የሚሄዱ እስራኤላውያን ከፍተኛ ጥንቃቄ እንዲያደርጉ መቼም ቢሆን ጠላቶቻችን ከመቼም ጊዜ በበለጠ ለማጥቃት ጥቃት ለማድረስ ከፍተኛ ጥረት እያደረጉ ይላል። እንግዲህ ወደ ውጭ የሚጎበኙትን በተቻለ መጠን ያህል በማንነታቸውን የሚያሳይ ለምሳሌ ወንዶች ኪፓ ከማድረግ ጥጥት ከማድረግና አለባበሳቸውን እንዲያስተካክሉ በብሪት የተጻፈበት ቲሸርት ወይም ሹራብ ሌላ ነገር እንዳያደርጉ በብራይስ ቋንቋ ከመናገር እንዲቆጠቡ በተለይ ደግሞ ያሉበትን ቦታ በመቅረጽ በመገናኛ መረቦች ላይ ማስቀመጡን እንዲቆጠቡ በአካባቢው ባሉበት ለጉብኝት በሚሄዱበት ቦታ ያለውን የደህንነት ክፍል ስልክ ቁጥር በእጃቸው እንዲኖር በእያንዳንድ በሚደረጉት እንቅስቃሴዎች በሰላማዊ ሰልፍ ወይም ግርግር ባለበት አካባቢ አለመታየት ሰላማዊ ሰልፍ በሚኖርበት ሰዓት ወይም የፖለቲካ ውይይት ወይም ጭቅጭቅ ንትርክ ባለበት ቦታዎች እንዳይቀርቡ እንዳይሄዱ በማለት በከፍተኛ ሁኔታ ምክሩን ይለግሳል። ማን ነው ይሄን ምክር ተቀብሎ ተግባራዊ የሚያደርግ? እንግዲህ ልብ ያለው ሸብ ነው። ሶስት ከግብጽ ወደ እስራኤል የተላዩ አደንዛዥ እጽ የሚያሰራጩ የሚያስተላልፉት በቁጥጥር ስር መዋላቸው ተገልጿል። በትናንትናው ዕለትም አንድ ወታደር ራሱን አጥፍቶ ይላሉ። እንግዲህ እንዴት እንደው ባይታወቅም ሞቶ የተገኘው እጅግ አስደንጋጭ ነው በማለት እዚህ ጋዜጣ ላይም በሰፊው ተጽፎ ይገኛል። አንድ በጊሎ በጣም የሚገርም ተግባር የ28 ዓመት ወጣት ወንድሙ ራሱን እንዲያጠፋ ረድቷል በመባል በቁጥጥር ስር ውሏል። ይህም ተጠርጥሮ ነው። ይህም እንግዲህ አንድ መሬት ውስጥ በተቀበረ ቆሻሻ መጣያ ውስጥ እንዲገባ ረድቶታል በማለት በጥርጣሬ አሁን ተጠርጥሮ በማዕቀብ ተደርጎበት ይገኛል ይላል። በጣም የሚያሳዝን ዜና ነው። እስራኤል ሀገር ህጻናት እየተወለዱ ይገኛል። በዚህም እጅግ በጣም አዳዲስ ስሞች የሚሰጡት በብዛት የሚነገሩላቸው በእስራኤላውያን ስሞች መሐመድ፣ አርኤል፣ አቢጋኤል ወሚሪያም እነኚህ ስሞች እጅግ በጣም ቅቡልነት ያላቸው ይሁን ወይም ብዙ ህጻናቶች የተጠሩበት ነው። በእስራኤል ሌላ አንድ የሚያስገርም ሁኔታ በተለይ ዶክተሮችን በተመለከተ በ2023 እስከ 2025 ዓመተ ምህረት 1370 የሚሆኑ ዶክተሮች እስራኤልን ለቀው ወደ ሌላ አገር ሄደዋል። ለምን? ብዙ ጥያቄም አለው እዚህ ጋር። በማከታተል ሐረጽም በትልቅ በመጀመሪያ ሽፋኑ ላይ ጽፎ የሚገኘው ጠቅላይ ሚኒስትር ቢንያሚን ናታንያሁ በጥቅምት 7 ክስተትን አስቀድመው በሰፕቴምበር 9ኛው ወር የተባበሩት አረብ ኤምሬት ንጉስ ነግሯቸው ነበር በማለት ጠቅላይ ሚኒስትሩ ነገር ግን ይህን ሰምተው ዝም አሉ ይላሉ። ጠቅላይ ሚኒስትሩ ይህን ነገርም አልነበረም ሐሰት ነው በማለት መልስ ሰጥተዋል። ክብራትና ክብራን አድማጮቻችን ከሞላ ጎደል ጋዜጦች ለአንባቢያን ምን ዘቀርም የሚሉት የስካውኑ ነው።
1: የተከበራቸው አድማጮች ከዚህ በመቀጠል በደቡብ ክፍለ ሀገር በነጌብ ክልል ነቲቦት ከተማ ነዋሪ የማዘጋጃ ቤቱ ማህበራዊ ሰራተኛ ከአቶ ሞላ ደጀንጋ ስላለው ተጨባጭ ሁኔታ ጋር ቀጣዩን ቃለ ምልልስ እናካሄዳለን። አቶ ሞላ ጤና ይስጥልኝ፣ እንደምን አለ?
2: ጤና ይስጥልኝ፣ እንደምን አላችሁ? እንዲሁም የሬዲዮ ፕሮግራም አዘጋጆች እንዲሁም አድማጮች ገሻየው እንደምን አለ?
1: ደህና ነንም፣ ሰላምታው ለሁሉም ደርሶናል። አካተተሃል፣ በጣም እናመሰግናለን። እንግዲህ ከአንተ ጋር በእርግጥ በወቅታዊ ሁኔታ ያለውን የሀገራችን ተጨባጭ ሁኔታ ጋር ከማለፋችን በፊት እንግዲህ ከሶስት ዓመት በፊት በጥቅምት 7 ቅዳሜ ሰንበት የደረሰውን የሽብር ጥቃት የነቲቦት ከተማ ላዛ ቀበሌ በቅርብ ርቀት የምትገኝ ከተማ ስለሆነች ያኔ ሶስት ዓመት ያነ ቁስል የሽብር ጥቃት አሸባሪዎቹ ነቲቦት እናንተ ከተማ ሁሉ ተቆጣጥረው ነበረ እና እንዲያው ስለዚህ ትዝታህ እንዲያው እስኪ ንገረን።
2: አዎ፣ በእርግጥ የዛኔው የደረሰው ችግር ሽድሮትና በተለያዩ ቂቡጾች ናሃሎዝ ነቲባሳራ ቂቡጽ ቤሪ እንዲሁም በውፋቂም በነቲቦትም በአካባቢው አሉ እንደዚሁ እየተባለ ብዙ ሽብር ላይ እንደደረሰና የአካባቢው ህብረተሰብ በመጥፎ ተጽዕኖና ችግር ላይ እንደነበር ለማንኛውም ግልጽ ነው። ያም ይሁን የእስራኤል መከላከያ ሰራዊት ያው በወረንጦ ሸዋ እንደምናወጣው እየፈለፈለ እየመነጠቀ እያወጣ ወደ ቦታቸውም ድልም የተገኘባቸው አለ እና ይህ ህዝብ በጣም ጉዳት ደርሶበት ብዙ ችግር ደርሶበት ያለውን ሁኔታ ያው በተለያዩ ችግሮች አዛካን በተመለከተስ ከዛ ሲላክ ከዚህ ማስጠንቀቂያ ድምፅ ሲሰማ የእስራኤል መከላከያ ያው ባየር ላይ የሚበትን ጥበብ ሰጥቶት ያንን እየጣለ ከታች ደግሞ በጊዜው ወደ መጠለያ እንደምንገባና ብዙ ችግር እንደነበር የዛ የፖስት ትራውማና የትራውማ የሳይኮሎጂ ጠባሳ
1: መጎዳት መጣው። የኮ የትዝታ ማይረሳ ጠባሳ ነው። ቁስል እኮ ነው እሱ ራሱ። አዎ አሁን ቅዳሜ ሰንበት ነበረ። ጠዋት አካባቢ ነው እነዚህ አሸባሪዎቹ በዚህ የጠቀስካቸውን ሰፈሮች አካባቢ የወረሩትና ጠዋት ቅዳሜ ሰንበት 6 ሰዓት ተኩል አካባቢ ነው ሰርገው በመግባት ያን የሽብር ጥቃት የፈጸሙትና ያኔ አንተ የት ነበርክ?
2: ይገርማል አጋጣሚ እኔ ጸሎት ቤት አልሄድኩም ከቤቴ ነው የነበርኩ እና ብዙ ሰው ደግሞ ጸሎት ቤት ነበር። ግን ይህ ነገር እንደደረሰባቸውና የሆነ የሙዚቃ ምሽት እንደነበረና ከዛ የሙዚቃ ምሽት የሐማስ አጥፍቶ ጠፊ ሰርጎ እንደገባና በእስራኤል ህዝብ ከፍተኛ ጥቃት እንደደረሰ ብዙ ችግር እንደነበር ሬዲዮ ቴሌቪዥን አልነበረም። ግን በአካባቢ መረጃዎችና ሲሰሙ በነበሩት ጉዳይ ከዘነት ይወት ደሞ ገብተዋል ተጠንቀቁ ተብሎ ያው ጸሎት ቤት ያሉት ፖሊሶች በየጸሎት ቤቱ እየሄዱ ማስጠንቀቂያ እንደሰጡና ህብረተሰቡ ባለው ሁኔታ ወደ ቤቱ እንዴት እንደተጓዘ ያለውን ሁኔታ ሰምቻለሁ። ግን የሚገርመው ነገር እግዚአብሔር መቼም ለእስራኤል ልጅ ሁሉን ነገር አሟልቶ ስለሰጠው በእግዚአብሔር ኃይል በነትወት ብዙ ሰውም ቢገቡም እንኳ ሰው አልተጎዳም።
1: እናንተ አሁን ሰማችሁ ቅዳሜ ሰንበት አክባሪዎች እንደመሆናችሁ መጠን ሬዲዮም ቴሌቪዥንም አታዳምጡም። ግን ከሰው ወደ ሰው የሚተላለፍ መረጃ ነው። አሸባሪዎቹ ወደ ከተማችሁ እንደገቡ ሰማችሁና እናንተ በዛን ሰዓት ምን አደረጋችሁ? ተዘጋችሁ በቤታችሁ ቅዳሜ ሰንበት ቀኑን በሙሉ ምን አደረጋችሁ? አቶ ሞላ
2: አው ብዙች ልጆች እንደንደ ይወጡ ነበር። ነገር ግን ያውን ቀን ካካባቢያችን አንድ ትልቅ ቤት ተመትቶ ወደ 4 ሰዎች ሞቱ።
1: በሮኬት ተመትቶ?
2: አው ቤቱ ተመትቶ ማለት ነው። እና ያው ኢትዮጵያኖችም ነበሩበት ቤቱን እንደለቀቁ ብዙ ችግር እንደደረሰ ወደዛ ሰው ሲሄድ ፖሊሶች ተመለሱ ደግሞ ሊወረውሩ ይችላሉ። የፖሊሶችና አንዳንድ መረጃዎች በአካባቢው ጥናት እየተቀበሉ ምን አይነት ተጠንቅቀው እንደሚሄዱና አካባቢው እንደጸጥታ እንደሚያስከብሩ ብዙ ችግር እንደነበረና የበጎ አድራጎት በምሉይምም በወታደር ቤትም በፖሊስም ብዙዎች የአካባቢ ሽዮትሪምኪ ላቲምም እንደተንቀሳቀሱ ኢሪያ ፒኳ ሂሮኒ በከፍተኛ ደረጃ ከፍተኛ እንቅስቃሴ እንደነበር አምቡላንሶች የኪቡኤሽ ያደገኛ እንትን የውሃ ማጥፊያ እንትን የቤት የሳትማ የተቃጠሉትን የሚያጠፉ እንደነበሩ የአደጋ መከላከያዎች እንደነበሩና በአካባቢው በተጠንቀቅ ሲንቀሳቀሱ እንደነበርና ይህን መመሪያ ህብረተሰቡ ተነግሮት ይህን መመሪያ ጠብቆ እንደ አዛካው ሲጮህ ወደ መጠለያ እንደሚሄድና እንደ ተከላከለ ነውን የምረዳው። ያነ ፍርሃት የዛን የነበረው ፍርሃትና የነበረው ከፍተኛ እንቅስቃሴ ብዙን ጊዜ እኛ ህብረተሰብ ማማድ የለውም። በድሮ ቤቶች ነው መተን እንደገዛን መጠለያ አልነበረም።
1: የሮኬት መከላከያ ክፍል አልነበራቸው?
2: አልነበረም። ያኔ በ91 እንደመጡ ከሂደው ከድሮ ቤቶች ገዝተን እንደገቡ ነው እንጂ መጠለያ ያለው ቤት የለም። ግን እዛ ወዲህ የገዙ አላቸው። ይህን በተመለከተ በጣም ደካማዎች በፍርሃት በተለያዩ ተጽዕኖ የመጨናነቅ ሰሞን ነበረና ያም በተመለከተ በጣም ችግር ነበር።
1: አሮጌ ያለላቸው የሮኬት መከላከያ ክፍል ማማድ ወሚክላጥን በለው የለላቸው። አሁን ላይ 3 አመት አለፉ የዚህ የሽብር ጥቃት ከተፈጸመ እና እነዛ አሮጌ ሰፈር የሚኖሩ ማህበረሰባችን ለምን አደረጉ? ይወስ ወደ አዲስ ሰፈሮች ተላለፉ? የምታውቀው ነገር አለ ወይ?
2: ይኸውልህ አንደኛ የአካባቢ የድሮ ቤቶች ጌታቸው አለቃቸው ብዙ ነው። ይገርማል። አንደኛ ሰዎቹ ገዝተው ገብተው የግል ገንዘባቸው የግል ንብረታቸው ነው። ነገር ግን አሁን እነዛም ቤቶች አፈራርሰው ሰርተው ማማድ ለመቀጠል የድሮ ቤቶች አቀማመጣቸው ትክክል አይደለም እየተባሉ በመሐንዲስ የሚነገሩ ነገሮች አሉ። እንደገና ደግሞ ቢኑይ ፒኑይና አጣማ የሚሏቸው እነዚህ አሁን የድሮ ቤቶችን እያፈራረሱ የሚሰሩ አሉ። አሁን እነዛ ሊሰሩት ነው እየተባለ ማማድም የለም ሊሰራም አልቻለም። ብዙን ጊዜ የፖለቲካ ሚና መጫወቻ ነው ይሆን ነው።
1: እሺ፣ ከንቲባው ማዘጋጃ ቤቱም በዚህ ዙሪያ ላይ ምንድን ነው በእርግጥ መኮር ማሰብ አለበት ማዘጋጃ ቤቱ። በእርግጥ ምን ሌላም መንግስት ያስብበታል አይደለም?
2: ይኸውልህ አንደኛ ማዘጋጃ የከተማ ከንቲባው ማዘጋጃ የሚለው በሀገር አቀፍ ወደ 200-500 ቤት እንዲሁ የ500 ቤት የቤቱን ኢንሹራንስና የመሬት አቀማመጡን ስፋት በካርታና ፕላኑ መሰረት እንዲያሰራና እንዲሰራ የመንግስት ፍቃድ የሚባል የለም። ምንድነው ያደረጉት? ወደ 201,000 ሰራተኛ ላላቸው ቃብላኖች ይህን ቤት ተሰራ እንዲሁ ውል ከመንግስት ጋር ነው የሚዋሉት። ስለዚህ ከማዘጋጃ ጋር ግንኙነት የለውም ብዬ ነው ይህንን በምንሰበሰብበትና በምንሰማበት ጊዜ የቤቱን የሚያሰራው ሰው ከሀይፋ ከተላቪቭ የሚመጡ ቃብላኖች ናቸው።
1: ያም ቤት ያኔ ድሮ ቤት ናቸው።
2: አዎ፣ ግንበኞች ናቸው። በጣም አመሰግናለሁ ስለጠገንከኝ። እነኛ ቤቶች ከ500 በላይ ከ1000 በላይ ቤቶች ካሉ ለ4-5 ቃብላኖች ነው የሚያከፋፍሏቸው። ያንም ከመንግስት ጋር ነው የሚዋሉ። አንደኛ ህዝቡ ተስማምቶ ቤቴን ፈርሜ ሰጣለሁ ብታሰፉልኝና ብታሳድጉልኝ ይሽ ብሎ አካባቢው ተስማምቶ ለመፈርም አለበት ለቃብላኑ። ብዙዎች ደግሞ እውነት እንደማይሆን እየተጠራጠሩ እኔ ለራሴ አልፈረምኩም።
1: አንተ በአሮጌ ቤት ነው የምትኖረው ማለት ነው?
2: አይ ደህና ነው ያለሁበት፣ ግን አለኝ ማልፈሪያ አንድ ቤት አለኝ።
1: አለው መከላከያ ክፍል አለው?
2: አዎ፣ አሰርቻለሁ ራሴን ችዬ።
1: አይ ጎበዛ፣ ይወጥ ዴቭ፣ በቅርብ ርቀት እኮ ነው የምትገኙ ከአዛ
2: እና እነዚህ ቃብላኖች ቤቶቹን እንደ መሬት አቀማመጣቸው እንደ አካባቢ የጂኦግራፊ አቀማመጣቸው የሚፈርሱ ቤቶችና ብዙ ቦታ የያዙ ቤቶች አሉ። እነኛን ተከፋፍለው ቃብላኖች ቤቱን እየዞሩ ልንሰራው ነው ፈርሙልን እያሉ አልተሰራም። ወሬ በወሬ ነው እንጂ አንድ ቤት እንኳን ምሳሌ ሆኖ አልተጀመረም። እና አሁን አይበለው እንጂ ድጋሜ ቢሆን ቤቱ የወደቀ ቤት ነው ብዙውም ጊዜ ማለት ነው።
1: አቶ ሞላ ደጀን፣ በእውነትም ይህ በእንዲህ እንዳለ በእውነትም ያው የዚህ ኦክቶበር 7/2023 ዓመተ ምህረት የነበረው ከባድ የሽብር ጥቃት በብዙ የእስራኤል ዜጎች ያው ቁስል የማይረሳ ነገር ነው የሆነው እና ከዚህ ጋር በተያያዘ አሁን ወደ ፖለቲካ ስንሸጋገር ይህን ምረጡ ይህንን እንድትል ሳይሆን ህብረተሰቡ ሶስት ዓመት አልፏል። አሁን ያለው በቅርብ በሚቀጥለው ጥቅምት 27 ቀን ብሔራዊ የክነሴት ምርጫ ይካሄዳል። ስለዚህ ህብረተሰቡ እንዲያው በፖለቲካ በኩል አመለካከቱ በደቡብ እስራኤል በነገብ ክልል አካባቢ የሚኖረው ህዝብ ምን እያለ ነው? እንዴት ነው?
2: አንደኛ የአካባቢ በአገር አቀፍ ያለው የፓርላሜንቱ ጉዳይ እንደ ጦርነቱ ነው ተጨናንቋል። የስልጣኑ ሽኩቻ ማለት ነው። የፖለቲካው ይዘት ያው እያንዳንዱ የፖለቲካውን ሁኔታ የፖለቲካው ትንተናና ዘገባ በዲሞክራሲያዊ ደረጃ ተሰሚነት ተናግሮ ህብረተሰቡን ለማሰማትና ለማሳመን አንደኛው የፖለቲካ ገብቶ ደግሞ የዛኛውን ያፈርሰዋል። ስለዚህ ምንድነው ማድረግ ያለብን እኛ ማለት ነው? ነጻነታችን ዲሞክራሲ ከሆነች ሀገር ነጻነታችን አግንተን የምንጠየቁትን ጥያቄዎች መንግስት ተግባር ላይ አውሎ ቢኑይ ፒኑይ በሰዓቱ እንዲሰራልን ማማድ እንዲሰራልን ለአካባቢዋ ጥሩ ኗሪ ሆነን እንድንኖር የፖለቲካ ተቀናቃኞች ይህን ነገር ማሟላት አለብን።
1: በነገራችን ላይ ጥሩ ጥያቄ ነው። ከሁሉ ሰው ልጅ መሰረታዊ በህይወቱ እንዲኖረው ቢያስፈልግ ሶስት ነገሮች መሰረታዊ ጠቃሚ ነገሮች አለ። መኖሪያ ቤት፣ መጠጥ፣ ምግብ ያስፈልጋቸዋል። ልብስ መሰረታዊ ጥሎች ናቸው። ይህ ሊኖረው ይገባል ለሰው ልጅና አዎ እውነት ከነው ፒኑይ ኦቢኑይ የምትለው ቃል አስለቅቆ መገንባት ኗሪዎችን ካሮጌ ቤት ያሉትን አስለቅቆ ኮንትራተኛው ግንቢው አዲስ ቤት ይሰራላቸዋል ማለት ነው ፕሮጀክቱ። ጥሩ እና አሁን ላይ ያለ በዚህ ላይ በትኩረት እያደረገ ያለው ስታዩ ከፖለቲካ ጋር ያው ውድድርም አለ በጩ ተወዳዳሪዎቹ ፓርቲዎቹም ምቅስ በቅስቀሳ ሁኔታ ላይ ምን እያሉ ነው?
2: አዎ እነኚህ አዎ ፒኖ ያስለቅቆ ለመገንባት ልዩ ፕሮጀክት አለን ባጀት አለን መፈርሙልን እንደዚህ ይላሉ። ግን ያ ነገር ከተፈረመ በኋላ ከ10 አመት በኋላ ነው የሚሰራ ነው የሚሉት። ያን ነገር ወዲያው አይገነብቱም። ሰዎቹ ደግሞ ቤቱ አስጊ ነው ለእናንተ የድሮ ቤቶች ለበጣም እንትና ተዛብተዋል የሚሏቸውም አሉ። ግን ይህን ነገር ፈጥኖ የሚሰራ ሰው እና መሪ ይህን ነገር

0: ሰራተኛውንና ቢተዋሎሚውን ቢተዋሎሚ የሚቀበሉትንና ሰራተኛውን እኩል አድርገህ መመዘን አትችልም። አንደኛ ቢተዋሎሚ የሚቀበሉት ያቺውን ገንዘብ ናት። ተጨማሪ የላት፣ እድገት የላት፣ ምን የላት። በገበያ ስትሄድ የኢኮኖሚው እና የገበያ ውድነቱ አድጓል። ኤሌክትሪክ የሀሽማል አድጓል። አርኖራው ከፍ በጣም አድጓል። አርኖራው አንድ ሰው 3000-4000 ተቀብሎ አርኖራ 1000 ከፍሎ መብራት ይህን የሚመገበው ምን ያህል ነው ብሎ የእስራኤል ህዝብ ይህን ነገር አልገመገመልንም። ለእኛ
1: ሁለት ክን ነው እዚህ ላይ በሀገር ኢትዮጵያ በገጠሪቱ ኢትዮጵያ ቤተሰብ ወልዶ ልጆች ያሳደጉ በእርሻ ሙያ ቆይታ በብዙ ዓመታት በስራ ቆይታ በኋላ ወደ ሀገር እስራኤል የመጣንና ከዚህ እንደ የተወሰነ ጊዜ የሰሩ ጡረታ ይወጣሉ። ብዙ ዓመት ስላልሰራ የሚሰጣቸው የጡረታ ድጎማ ገንዘብ ከእጅ ወደ አፍ ነው። ይህን ታዲያ ፖለቲከኞች አውቁም ወይ ለጡረተኞች የኢኮኖሚ ተጨማሪ እንዲሆናቸው በጡረታ ላይ ማን ያስባል?
0: አዎ አልኮኮ ገሸየው የኛ ህብረተሰብ በማንኛውም በኩል እድገት ካላቸው ህዝቦች ጋር እኩል አርገው ነው የሚመለከቱት እንጂ ደካማነታቸው በጦሬታ መብት እየተቀበሉ በአፍታታ ከነሳ ልጅ ለማሳደግ ወደ ስራ ለመሄድ ብቁ ያልሆኑ ልጆቻቸውን የሚጠብቅላቸው ስላጡ በአፍታታ ከነሳ እየተቀበሉ በዛ የሚውሉ ጦሬታዎች ደግሞ በጦሬታቸው ደግሞ ያንን እየተቀበሉ ገበያ ሲሄዱ ፍራፍሬው፣ ምግቡ፣ አርኖራው፣ ኤሌክትሪኩ፣ ጋዙ ውድ ነው። አሁን አድጓል። ያ ደሞዝ እንዴት ብሎ ነው ለወር የሚበቃቸው ብሎ መንግስት ይህን ነገር አልተከታተለልንም። ወይም የእኛን ጉዳይ በመንግስት በኩል ያቀረበው ሰው አቶ ነው ወይስ ምንድን ነው የሚለው ይረብሸኛል።
1: እውነት ግን ነው። እሺ በል እንግዲህ ወደ ማጠቃለያ እየመጣን ነው። አቶ ሞላ ደጀን ሞላ፣
0: አቤት።
1: ለማጠቃለያ የመከላከያ ሰራዊታችንስ እንዴት ታየዋለህ? በዚህ የእኩልነት ማለት በሀገሪቱ እስራኤል ከተቋቋመችበት ጊዜ አንስቶ እስካሁን ከ78 ዓመት አስቆጠረችና ሁሉም በተለይ በሃይማኖት ለዘብተኛ አቋም ነው ያለው ህብረተሰብ ነው ሸክቡ የውትድርና አገልግሎት እንት ብሎት ያል እየሄደ ያለው እየተሰዋ ያለው ግን ሌሎች ሃይማኖት አክባሪ አክራሪዎቹ እንደ ሀሪዲም የተባሉ ይሁዳን ደግሞ ያው እንዳመፁ ናቸው አናገለግልም እያሉ ነው። እንዴት ምን ትላለህ? እንደው ማጠቃለያ
0: አንደኛ የአገሪቱ ህግ በእነሱ በኩልና በሌላው በኩል ምን አይነት ህግ እንዳጸደቀ እኔ አልተረዳሁትም። ጠላት ሲመጣ ጦለት ይዘው ቁመው ዝም ሊሉ ነው? አይወርሳቸውም አይወራቸውም ማለት ነው ጠላት። አንደኛ። ሁለተኛ ደግሞ በአገሪቱ ያለ ህዝብ በሙሉ ለአገሪቱ ወደ ውትድርና አለም ግዴታውን አድርሶ የሚመለስ ምሳሌ ልውሰድ። የኛ ህብረተሰብ አሁን ውትድርና ካልከው ሂዶ ይሞታል አይመለስም። ግን በእነሱ በኩል በሀሪዲም በኩል ደግሞ ያለው በሃይማኖት ጉዳይ በብዛት ልቀው የሚታዩት በአገሪቱ እነሱ ነው። ለምን አገሪቱ እንደምትሆነው በአገሪቱ ህግና ደንብ መሰረት ወደ ውትድርና አለም ሂደው ግዳጃቸውን ፈጽመው እንደ አገሪቱ ለምን አይመጡም? የኛ ልጆች እንደመጡት ወላጆች እንደመጡት የአገሩ ሁኔታ ሳይገባቸው የአገሪቱን ህግና ደንብ ሳይገባቸው ውትድርና ለሚለው ብቻ አላማ ተሰልፈው ሂደው ነፍሳቸውን ይማር ብዙ ጀግኖች በአገሪቱ ወድቀዋል። ስም ልብስ ያልቃል፣ ጫማ ያልቃል፣ ሌሎችም አንዳንድ ነገሮች ይደፋሉ ያልቃሉ። ታሪክና ስም ግን አይጠፋም። ስም እያሰሩ የወደቁ ልጆች አሉ። የኛ ልጆች በማያውቃቸው ለምን እነሱ እዛ ሀገር ተወልደው አድገው ለምን እንደ ሀገሪቱ አብረው አይሄዱም በሚለው እኔ በጣም እኮራበታለሁ። በእኛ በኢትዮጵያን ውትድርና እየሄዱ ከፍተኛ አስተዋጽኦ እያሳዩ ለሀገሯ በጥሩ ደረጃ ያሉ አሉ። እነሱ እዚህ ተወልደው መስሪያ ቤቱን፣ ፓርላሜንቱን ሁሉን ይዘውታል። በውትድርና በኩል አንሄድም። ይሄ ምንድን ነው የሚደረገው? ለዚህ ምን መፍትሄ ይገኘዋል የሚል ብዙን ጊዜ ያሳስባል። ሁለተኛ የፖለቲካው ኃይል በእነሱ በኩል ኃይል አለ።

0: ቀጫው ሶስተኛ ደግሞ ህጉን አይሩና እኛ ባልነው ነው ያለበለዛ ከፖለቲካው ውድቅና ወርዳቸዋለን ሲሏቸው እሺ ይያሉ እየፈረሙ ኃይል እየሰጧቸው ነው ያለው።
1: እንደ ጥምር መንግስት የፖለቲካ አመራር ጉድለት ይመስለኛል እና በእውነትም ወላደጀን ለሰጠው ገለጻ በጣም እናመሰግናለን። ያለውን በቀጣይነት ደው ክፍለ ሀገር በነገብ ህይወታችሁ እንዴት እንደሆነ በቀጣይነት ነው በሰፊው ቃለ ምልልስ እናደርግና እናመሰግናለን።
0: እሺ አመሰግናለሁ። እንዲሁም የሬዲዮ ፕሮግራሞች አድማጮችን መብት ስለሰጣችሁኝ አመሰግናለሁ። ደህና ሁኑልኝ።
1: መልካም ቀን።
2: ተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሻያው እንግዲህ ቀደም ሲል በጋጣሚ ቆይቶ ለተዘጋጀው ዝግጅት ከብተው እንጂ ያው ወቅቱን የተመለከተው ይት ነው ማድረግ የነበረብን በዚህ አጋጣሚ ለአድማጮቻችን ምናልባት እንዳንተናቸው ይቅርታን ጠይቃለን። በተለይ ቀደም ሲል ሻያው በዚህ ላይ ተመለከተው ጉዳይ ነበር ምርጫውን ስትመለከታው ይፋ ያደረጉት ስታይ የኛ ማህበረሰብ በመርጫው በኩል የተሰጣቸው ቦታ አንዳንዶቹ ጭራሽ ከቁጥሩም አልገቡም እንድታዩ አለስ ምንም እንኳን የሊኩድ ፓርቲው ማን እንደሚገባ ባይታወቅም
1: ምናልባት አፍላ አፍላውን ይባላል። እንግዲህ አዳዲስ የተቋቋሙ ፓርቲዎች አሉ አይደለ? እንደ ያሻር የመሳሰሉ
2: ያሻር 21ኛ ተራ ቁጥር ያፋተ ብጅት ተቀምጣለች
1: ወደ ስንተኛ ደረጃ የተመደቡበት ምናልባት ከአንድ እስከ 20 የተመደቡ ውድ መመረጥ ድኑራቸዋል ትንቢያ ስለሆነ ግን ሁሉ ነገር በፖለቲካ ተቀያያሪ
2: ይሆናል። ቢሆንም አስቀድሞ ግን እንደዚህ አይነት ቦታዎች ላይ ማስቀመጡ ትኩረት አለመስጠቱ አንደኛ የራሳችን ትልቅ ድክመት እንደሆነ የሚያሳየው እንደን ያመለካከት ምክንያቱም ዞሮ ዞሮ ኃይል ነው የሚፈልገው ዞሮ ዞሮ አንተ ምን ያህል ደጋፊ ያለህ ነው የምትባለው። ይሻያው ጥሩ ነው ብሎ ብቻ ሳይሆን ወይ ማይቸው ጥሩ ነው ብሎ ብቻ ሳይሆን ምን ያህል ደጋፊ ያለው ምን ያህል ተከታይ ያለው ነው የሚመለከቱ ዞሮ ዞሮ ፖለቲካና ይህ ደግሞኛ ከአሁን በፊትም ብለው ጉዳይ ነው። እኛ ለብቻችን እኛ ብቻ የተወሰኑ ሰዎች ብዙነን መምረጥ ሳይሆን ለእኛ ሲጀመር ለእኛ ተወካይ የምንለውን ራሳችን አስቀድመን ብናዘጋጅበት ብንመርጥ እሱን ተከትለን ብንሄድ ዞሮ ዞሮ ያን ፓርቲ መምረጣችን አይቀርም ግን ድምጻችን ለሌላ ነው አሳልፈ የምንሰጠው ለኞች አልሆነም። ይህ እንደው ቢታሰብበት የመልካም ነው በእውነት ትምህርት ብንወስድበት እኛ
1: ጥሩ መሪው
2: አውሮፓን ስንመጣ እስኪ
1: ወደዛ መሪው አንድነት ህብረተሰባችን ማያከፋፍል መታየት ያለበት ሁኔታ
2: ማድረግ እንችላለን።
1: እንግዲህ ሊኖሩ ይችላሉ ከሚወዳደሩት በሙሉ ህብረተሰቡን አንድነት ለማድረግ እየታገሉ ያሉት የፖለቲካ አመራር ከነሱ ብዙ ይጠበቃል እና አሁን ወደ አውሮፓ ልትወስደኝ ነው እና
2: አውሮፓ የእንግዲህ በትናንትና ሁለት ሰርተነዋል ጀርመን ውስጥ ባንዲት ከተማ ውስጥ ምንድነው አካባቢ ማሆዝ የሚሉት ባንድ አካባቢ ውስጥ ይሄ ጽንፈኛ የናዚም ደጋፊ የሆነ ፓርቲ ለምርጫ ቀርቦ አሸንፏል።
1: አዎ በመስራቃዊ የጀርመን ግዛት ሳክሶኒ አንትልት በተካሄደ ምርጫ ለ የቀኝ ክንፍ አማራጭ ለጀርመን ኤኤፍዲ መጠሪያው ፓርቲ ስም ነው እንዲያው ታይቶም በማይታወቅም ስኬት አስመዝግቧልና ከምርጫው ከአብዛኛው ህዝብ በተለያዩ ምስራቃዊ ጀርመን ባሉ አውራጃ ክፍለ አካባቢዎች 43.8% ድምጽ በማግኘት አንደኛ ሆኖ አጠናቋልና ይህ ደግሞ ከሁለተኛው ዓለም ጦርነት ወዲህ በጀርመን ውስጥ በጣም የቀኝ ክንፍ አክራሪ ፓርቲ ጠንካራ ውጤት እንዲህ አይነት ድምጽ ሲያገኝ ለመጀመሪያ ጊዜ
2: ናዚዎች ናቸው እኮ
1: ያው ናዚዎች ናቸው እኮ የሂትለር ርዕዮተ ዓለም የሚከተሉ ናቸው።
2: ህዝቡ እንዴት ሊመርጣቸው ቻለ?
1: እንግዲህ ስደተኞች ከመካከለኛው ምስራቅ ተለያየ ጦርነቶች እንደ ሶሪያ እንደ ኢራን እንደ ሊባኖስ ወዘተርፈም ከአፍሪካም ሳይቀር ስደተኞች ወደ እየገቡ ናቸው ወደ ጀርመን ብቻ ሳይሆን በአውሮፓ ሀገራት በጣሊያን በእንግሊዝ በስፓኝ በመሳሰሉ ሀገሮች ስደተኞች በስተዋል ፈረንሳይ ወዘተርፈ በናሁን በጣም ችግር ማህበራዊ ህይወታቸው
2: ነው የሚጠብቃቸው።
1: እንግዲህ ያለን እርምጃ የመንግስት አመራሩ የፖሊሲ በውጭ ዜጎች ላይ ያለው ይቀየራል ማለት ለወደፊቱ ስደተኞች ላይ አስፈላጊውን ድጋፍ ላገኙ ይችላሉ። የነባሩ የጀርመን ህዝብ እንግዲህ ወግ አጥባቂ የሆነው ይህንን ነው። ሀገሪቱን ለማልማት ሀገሪቱን የውጭ ስደተኞች ላይ ሳይሆን በሀገር ውስጥ ላይ ትኩረት ያደርጋል በሚል ሁኔታ ነው። እና ዞሮ ዞሮ መቼም የፖለቲካ ለውጥ ስላለ እንኳን ሌላ በመካከለኛው ምስራቅ እስራኤል ውስጥ ስንኖር ለምሳሌ እስራኤል ውስጥ በጣም ጥቂት ህዝብ ነው። ካሁን ቀደም ደግሞ ከህግ ውጭ ከአፍሪቃ ወደ እስራኤል ለመግባት ድንበር እየጣሱ የገቡ ስደተኞች አንፈልግም የሚል ተቃውሞ ሰለስ መሆኑ
2: እዚህ ላይ ወደ እስራኤል የገቡተኝ ስደተኞች ጸረ እስራኤል እንቅስቃሴ የሚያደርግ እስካሁን ድረስ የታየ የተሰማ የለም። ማንም ጸረ እስራኤል እንቅስቃሴ እያደረገ አይደለም። ማንም የለም በማለት ደረጃ ያሉ መናገር እንችላለን።
1: እዚህ ላይ አይቸው
2: ባየ የሚገቡት ግን
1: አይቸው ባየ እዚህ ላይ ቆይ ምንከራከርበት በተለይ በደቡብ ተራቢው ከተማ ብዙ የአፍሪካውያን ስደተኞች
2: ነው። ይሄ ራስ በራሳቸው እንጂ ጸረ እስራኤል እንቅስቃሴ ያከረው
1: ነባሮቹ በተቃውሞ
2: ያለው ሁኔታ እዛው የወጡበት ምክንያት ምንድነው? እዛ አካባቢ የአደንዛዥ ዕፅ በዛ፣ አልኮል በዛ፣ ዱርዬነት በዛ በሚል ነው እንጂ ጸረ እስራኤል እንቅስቃሴ ያደረጉ አይደለም። ለአካባቢያችን ሰላም ነሱን ብለው በሽኮናታ ቲክቫ ቴላቪቭ ውስጥ የሚኖሩ በደቡብ ቴላቪቭ የሚኖሩ ሰላማዊ ሰልፍ ወጣዋልኝ እንጂ እንደ በአውሮፓ በሌላ ቦታ እንደምናየው ጸረ እስራኤል እንቅስቃሴ ያደረጉ አይደለም። በአውሮፓ የምናያቸው ግን እንደምናያቸው ራሱ አሁን ቀድም እንደተናገርኩትም ጣሊያንም አሁን ምርጫ ይኖራል፣ ፈረንሳይም፣ ስፔን፣ ስዊድን እነዚህ ፖላንድ እነዚህ ከተማት ምንድነው የሚጠብቃቸው? እነኚህ አክራሪ ሃይማኖቱን የጭዝ ጸረ የናዚን ምን አካሄድ የሚደግፉ በእያንዳንዱ በእነዚህ ሀገር ሁሉ አሉ። ያ ተምሳሌ ትሆኗቸው እነሱ ደግሞ ከፍተኛ ስጋት የሚያሳድር ሆነ እዚህ ለዓለም በሙሉ ስጋት ነው ይሄ።
1: አዎ አሁን እንግሊዝ ነገ በምታወጣው መግለጫ በእስራኤል ላይ ማዕቀብ ለመጣል በተለይ በይሁዳና ሰማርያ ቀበሎች ይሁዳን የሰፈሩ ይሁዳን ያመርቷቸው ምርቶችን አንገዛም፣ ማዕቀብ ለመጣል የንግድ ልውውጥ አናደርግም ከሁለቱ ቀበሎች ማለት እኮ እንግሊዞች ለምን መሰለ ይሄ እኮ እነሱም ጭንቀት ላይ ነው ያሉ። ብዙ የእስላም ሃይማኖት አክራሪዎች ወግ አጥባቂዎች በሚሊዮኖች የሚቆጠሩ በእንግሊዝ ውስጥ ይገኛሉ። እነሱ እኮ ይሄን ለማርገብ ገውቷል። በሀገር ውስጥ ያለው የማህበራዊ ህይወታቸው ተጎሳቆለባቸው።
2: እኛስ ቢሆን ለዚህ እየጨመርንላቸው አይደለም? በእኛ ላይ እንደዚህ አይነት ነገር እንደሩ እኛስ እየወሰድን አይደለም? ለምሳሌ የምናየው አምባጓሮ ሁሉ የምናየው ነገር በሙሉ ለይታ መልካም ነው?
1: መልካም አይደለም።
2: ያ ከዚህም የመነጨ ነው።
1: እንዲያውም የብሔራዊ ደህንነት ሚኒስተር አቢግሮር ባኖ ቤንግቢር የሰጡት መግለጫ በቴሌቪዥን በራዲዮ ቃለ ምልሳቸው የፍልስጤም ራስ ገዝ አስተዳደርን ማውደም ማፍረስ አለብን ብለው ተናግረዋል። ሚኒስትሩ ያለውን የሽብርተኝነት እንቅስቃሴ የተፋፋመ ስለሄደ እሳቸው ያሉት ምንድነው ደህንነታችን መጠበቅ አለብን፣ ጥቅምት 7 2023 በደረሰው ከባድ የሽብር ጥቃት አይነት በዚህ በይሁዳና ሰማርያ ቀበሮች ያሉ ፍልስጤማውያን በዚህ አይነት አቅደዋል መረጃለን ብለዋል። በርግጥ ይሄ ጎጂ ነው። በውጭ ዓለም ህብረተሰብ ይሄንን ሁኔታ ይሄንን ቃል መስማት አይፈልግም። የፍልስጤምን ህዝብ ደህንነት መጠበቅ ጥቅምና ጉዳት አለው አይደለም እንዴ? በዓለም የሚገኙ ዲያን እንዴት ይታያል? እዚህ ያሉትን ራስ ገዝ አስተዳደር ማፍረስ ማለት እኮ
2: ለጎብኚዎች አይደለም ለሚኖሩ ዘ ለጎብኚዎች እንኳን ራሳችሁን ቀይራችሁ ተዘዋወሩ ማንነታችሁ እስራኤላዊነታችሁን ከሚገልጽ ነገር ተደበቁ እያሉ እየተነገረው እኮ ነው። ይሄ ማለት ምን እንደሆነ እንግዲህ ነገ ማልዳ ማንንም ቦታ አንተ ኪፓ አድርገህ አውሮፓ መዞር አትችልም፣ ጽጽት አድርገህ አውሮፓ መዞር አትችልም፣ እንደ ይሁዲ እንደ አለባበስ ለብሰህ መዞር አትችልም።
1: አዎ ጎጂ ነው።
2: ስርጭታችን እየተገባደደ ነው። ሻየው አድማጮቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ለቴክኒክ ባለሙያችን ድሮር ምስጋና ይድረሰው። ሻየው ላንተም እናመሰግናለን።
1: እቾ ባየ ላንተም ምስጋና። መልካም ቀን። እንግዲህ ለካ አንድ ሰዓት እንደገና እንገናኛለንና
2: መልካም ቀን ለሁላችንም።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረም።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? ለተማክሰኞ የከሰዓት ባለው ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ካፍ ባብ በኤሉል ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦገስት 8 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ጳጉሜ 3 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያ ማችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽቴ ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሰምተው የጤና ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
1: ሰጠኝ ዘመን አመሰግናለሁ። አርስተ ዜና የ2026 የክነሴት ፓርላማ ምርጫም ጠቅላይ ሚኒስትር ናታንያሁ የሳቸው በስልጣናቸው የመደቧቸውን እጩዎቹ ዝርዝር ዛሬ ጠዋት ለሊኩድ ፓርቲ ዋና ጸሐፊ ያስረክባሉ። የቀድሞዋ የቤት ሸሜሽ ከንቲባ አሊዛ ብሎህ በቤኒ ጋንጽ ወደሚመሩት ካሆን ላባን ፓርቲ መቀላቀላቸውን በይፋ አስታወቁም። የጠቅላይ ሚኒስትሩ አማካሪ ቶፓዝ ሉክ ከጥቅምት 7 ጥቃት በፊት ጠቅላይ ሚኒስትር ናታንያሁ ከተባበሩት የአረብ ኤምሬትስ ፕሬዝዳንት ማስጠንቀቂያ ደርሷቸዋል የሚለውን ዜና ውሸት ነው አሉ። በእስራኤል የሚያገለግሉ የእንግሊዝ አምባሳደር እንዲባረሩ ሚኒስተር ስሞትሪች ለእስራኤል መንግስት ጥሪ አቀረቡ። በእስራኤል ፖሊስ ሰራዊት ውስጥ መኮንኖች ሹመት ጉዳይ ውዝግብን አስከትሏል የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የያዝነው 2026 ዓመተ ምህረት የክነሴት ፓርላማ ምርጫ ጠቅላይ ሚኒስትር ናታንያሁ የሳቸውን በስልጣናቸው የጩዎቹን ዝርዝር ዛሬ ጠዋት ለሊኩድ ፓርቲ ዋና ጸሐፊ ያስረክባሉ። የሊኩድ ፓርቲ ትናንት ምሽት ለፓርቲው ፍርድ ቤት መግለጫ የሰጠው በዚህ መልኩ ነው። ትናንት ማታ ለተጨማሪ የተጠባባቁ የተመደቡ ቦታዎች በሚታጩት ሰዎች ላይ ተዋይተውበታል። ከዚህም መካከል በሊኩድ ፓርቲ ተጨማሪ ስም ዝርዝር ምደባ ቦታ የተሰጣት ሌላኛዋ ተወዳዳሪዋ ታሊክ ጋይሊ መሆኗ ተገለጸ። እሷ በጥቅምት 7 በተካሄደው የሽብር ጥቃት ላይ በዚህ ቦታ በውጊያ ላይ የተሰዋውና አስከሬኑ ወደ አዛ ከተወሰደ በኋላ ወደ እስራኤል የመከላከያ ልዩ ኮማንዶ ጦር ያስመለሰው የሮኒ ጓይሊ ወላጅናት ናት። ቀደም ሲል በጠቅላይ ሚኒስትር ናታንያሁ በኩል በዝርዝሩ ውስጥ ሌላ የተጠበቀ የምደባ ቦታ የተሰጠው ኤሊሻ ሜዳን መሆኑ መታወቁ ተገልጿል። ይህ በእንዲህ እንዳለም የ2026 ምርጫ ኦሬን ዶብሮንስኪ በክነሴት ምርጫ በሊኩድ እጩዎች ዝርዝር ውስጥ እንደማይካተቱና ራሳቸው ለሙያዊ ኃላፊነት ማለትም ለአርቲፊሻል ኢንቴሊጀንስ ኤአይ ጉዳዮች ሚኒስተር ለሚለው ቦታ ብቻ እንደሚቀርብ ትናንት ምሽት አስታውቀዋል። የቀድሞዋ የቤት ሸሜሽ ከንቲባ አሊዛ ብሎህ በቤኒክ ጋንጽ በሚመሩት ከካሆን ላባን ፓርቲ ጋር መቀላቀላቸውን አስታወቁም። የእሳቸው አባባል እንደሚያስረዳው የእስራኤል የወደፊት እጣ ፈንታም የተመሰረተው ህዝቡን ክፍሎች በማገናኘት ችሎታ ላይ ሲሆን በፖለቲካ መድረክ ከቤኒክ ጋንጽ በላይ አንድነት የሚያንጸባርቅ ሌላ መሪ የለም ብለዋል። ቀደም ብሎ የክነሴት አባል ሚካኤል ቢቶን ከካሆን ላባን መልቀቃቸውም አስታውቋል። አክለውም ማህበራዊ ተኮር ፓርቲ ለማቋቋም አማራጮችም እያጤኑ መሆናቸውም ገልጸዋል። የጠቅላይ ሚኒስትር አማካሪ ቶፓዝ ሉክ ከጥቅምት ሰባት ጥቃት በፊት ጠቅላይ ሚኒስትር ናታንያሁ ከተባበሩት አረብ ኤምሬትስ በፕሬዝዳንት ዘንድ ማስጠንቀቂያ ደርሷቸዋል በሚል በሃሬጽ ጋዜጣ የወጣውን ዘገባም አስተባበሉ። በካን ረሸት ቤት ሬዲዮ በሰጡት ቃለ መጠየቅ ሉክ ዘገባው ሐሰተኛና እጅግ አሳፋሪ ነው ብለዋል። የደህንነት ኃይሎች በሰማሪያ ቀበሌ ከሽኼም ከተማ በስተደቡብ በሚገኘው አክራባ በተባለ ከተማም የዳኢሽ ብርፈጣሪ ድርጅት አባል ነው ተብሎ የሚጠረጠረው አብዱል ካሪም ባኒ ጃብሮን ተገደለ። የደህንነት ባለስልጣናት እንደገለጹት ኃይሎቹ ወደ ቤቱ ሲደርሱ ጃባር በቦምብና የጠርሙስ ፈንጅ ማቃጠያ ይዞ ተገኝቷል። በዛን ሰዓት የእስራኤል ወታደሮች አስቀድመው አጥቅተው ገለውታል። ወታደሮች የግፊት በሌላም በአዛ ቀበሌ ደግሞ አሸባሪዎች ቢያንስ ሁለት አሸባሪዎችም ተወግደዋል። የቀድሞው የትምህርት ሚኒስተር ጽህፈት ቤት ዋና ኃላፊ ሽሙኤል አቡሃብ እንደተናገሩት በእስራኤል አረብ ማህበረሰብ አረብኛ ተናጋሪዎች ተማሪዎችን በፈተና ውጤታቸው በአማካይ ዝቅተኛ መሆኑን እንዲህ ሲሉ ገለጹ።
2: בכל המבחנים הבינלאומיים דוברי השפה העברית מגיעים לכל הפחות לממוצע של ה-OECD ובחברה הערבית יש נפילה, אנחנו מעל הממוצע במצטיינים. אבל זה לא מספיק לעסוק במיקום, צריך לעסוק בסיבות. אתה לא צריך לחכות למבחן הבינלאומי שיהיה ב-2028. אתה יכול עכשיו לדעת בשנה הקרובה איפה הפערים, באיזה בתי ספר אתה ממקד מאמץ.
1: እንዳሉት በሁሉም ዓለም አቀፍ ፈተናዎች እብራይስጥ ተናጋሪዎች ቢያንስ የኦኢሲዲ የበለጸጉ አውሮፓ ሀገራት ድርጅት አማካይ ደረጃ የሚያገኙ ሲሆን በአረብ ማህበረሰብ ውስጥ ግን በጣም ዝቅተኛ መሆኑን ያሳያል። በጎበዝ ተማሪዎቹ ደረጃ ከአማካይ በላይ ነን እኛ እስራኤላውያን፣ ነገር ግን ትኩረታችን በደረጃ ላይ ብቻ መሆን የለበትም፣ መንስኤዎች ላይ መሰረት አለብን። እስከ 2028 ዓመተ ምህረት ዓለም አቀፍ ፈተና ድረስ መጠበቅ አያስፈልግም። በሚመጣው ዓመት ክፍተቶችን የት እንዳሉና በየትኞቹ ትምህርት ቤቶች ላይ ትኩረት አድርገ መስራት እንዳለብህ አሁኑኑ ማወቅ ትችላለህ ብለዋል። የትምህርት ሚኒስተር በበኩላቸው ለዚህ ምላሽ ሰጥተዋል። የትምህርት ሚኒስተር ዩአብ ኪሽ ይፋ ለሆነው የእስራኤል የተማሪዎች የፈተና ውጤትን በተመለከተም ምላሻቸው እንዲህ ይላል።
3: מבחנים נעשו במרץ 2025 בשיא המלחמה. הצפון מפונה מתושבים, חטופינו עדיין בעזה, לילות רצופים של אזעקות בכל רחבי הארץ, ואנחנו למעשה חיים בשגרת מלחמה. ולמרות כל זאת שמרנו על מיקומנו ביחס ל-2018. ברור לי שהמלחמה השפיעה על התוצאות.
1: የትምህርት ሚኒስተሩ እንደተናገሩት ዓለም አቀፋዊ ፈተና የተካሄደው ባለፈው መጋቢት ወር 2025 ዓመተ ምህረት ሲሆን ሀገራችን ሌትና ቀን በማስጠንቀቂያ እየጮኸም እየደወለም በጦርነት በነበርንበት ወቅት ተማሪዎች በጭንቀት ላይ ነበሩና በዚህ ምክንያት ተማሪዎችን በፈተና ዝቅተኛ ውጤት አስመዝግበዋል ብለዋል። በፋርስ ባረሰላጤ አካባቢ ውጥረቱ አልተረጋጋም፣ ተባብሷል። በዚህ በአካባቢው ውጥረት አለ። ፕሬዝዳንት ትራምፕ አሜሪካ ጦርነቱን ካሸነፍን በኋላ የነዳጅ ዋጋ በከፍተኛ ሁኔታ እንደሚቀንስ ተናገሩም። እሳቸው በትሩዝ ሶሻል ሚዲያ ላይ እንደገለጹት ባሰፈሩት ጽሑፍ ትራምፕ እንዲህ ሲሉ ጽፈዋል። ዋጋው የነዳጅ ዘይቱ በበርሚል $3 ያህል ይቀንሳል፣ በመጨረሻው ከ$2 በታች ይወርዳል፣ ሁሉም ነገር በፍጥነት ይከሰታል፣ ኢራንም በጭራሽ የኒውክሌር ቦምብ መሳሪያ ባለቤት አትሆንም ብለዋል። የአየር ጸባይ ሁኔታ ዛሬ በተለይ በተራራማ ቦታዎችና በአገሪቱ ውስጥ ክፍሎች ላይ ጥቂት የሙቀት መጨመር ይኖራል። በአብዛኛዎቹ አካባቢዎች ከባድ እስከ ከፍተኛ የሆነ የሙቀት ጫና ይሆናል። ነገ እና ሐሙስ ደግሞ የሙቀቱ መጠን የሚቀንስ ሲሆን ወደ ወቅቱ መደበኛ ሙቀት መጠን ይመለሳል። ሰጠኝ የሰዓቱ ዜና እስከዚሁ ነው።
0: ይሻያው ለዜናው እናመሰግናለን። የተከበራችሁ አድማጮች ወደ ቀጣይም ለመሸጋገር ሙዚቃ

0: ከባልደረቦች ወርቅነሽ ሸቴ ሰጠ ዘመን እንግዲህ የዜና ከቀረብንና በቀጣይነት ወቅታዊ ተጨባጭ ሁኔታ ስንመለከት ወርቅነሽ ሸቴ የፖለቲካ ፓርቲዎች የእጩ ተወዳዳሪዎችን ስም ዝርዝር የሚያስረክቡበት በክነሴት የማዕከላዊ አስመራሽ ኮሚቴ ነው። ይህን በተመለከተ የጊዜ ገደብ ደግሞ ዛሬ ማታ ያበቃል ተብሏል። እንዴት ይታያል?
1: ዛሬ እንግዲህ ያው እስከ 10 ሰዓት ነው ገደቡ እንዳልከው ሻያው ፓርቲዎች የጩ ዝርዝራቸውን ሙሉ በሙሉ አጠናቀው የሚያስረክቡበት ሰዓት እስከ ምሽቱ 10 ሰዓት ወይም ሌሊቱ 10 ሰዓት ተብሏል። በክነሴቱ ግን ካስረከቡ በኋላ ያው እዛው ክነሴቱ ውስጥ እንደሚቆዩና የተወሰነ ጊዜ ሊራዘም እንደሚችል ተገልጿል። ለማንኛውም ግን 10 ሰዓት ነው እስካሁን የተገለጸው። እዚህ ጋር ተያይዞ በሊኩድ ፓርቲ በኩል ጠቅላይ ሚኒስትሩ የተሰጣቸው ቦታ እሳቸው የመረጧቸውን ሰዎች የሚመድቡበት እስከ ቅርብ ጊዜ ድረስ እንደሚታወቀው የተወሰኑ 5 የሚሆኑ ሰዎችን አልመደቡም አላስታወቁም ነበር። ግን ዛሬ ጧት ጀምሮ አንድ እያሉ ወደ 4 ደርሰዋል። እንግዲህ ምናልባት አንድ ሊሆን ይችላል የቀረው ብርጋዴር ጄኔራል አሚር አቢቢን አሁን ዘግቶ በወጣ ዜና ነው መመደባቸው እሳቸው እንደሚያስገቡ ታውቋል። እኒህ ተጠባባቂ ታታሉፍ በሚሉ ወይም ብርጋዴር ጄኔራል አሚር አቢቢ የትኑዋት አቢትኮኒስት ሲም የተባለውን ወይም ንቅናቄ ያቋቋሙ ናቸው። ያው እንግዲህ መከላከያ ሰራዊቱ ውስጥ ረዥም ጊዜ ያገለገሉ በውትድርናው ዓለም የቆዩ ናቸው። ከዛ ታሊክ ጓያሊን እንግዲህ እንደምናስታውሰው የተጠለፉ ዜጎች እንዲመለሱ በሚደረገው በነበረው ሰፊ የረጅም ጊዜ ትግል ይታወቃሉ። ልጃቸው ፖሊስ ጥቅምት 7 ቀን ሐማስ የእስራኤልን ድንበር ጥሶ ሲገባ ገና ለመጀመሪያ ጊዜ ቅዳሜ ቀን ነበር እንደምናስታውሰው በዕለተ ሰንበት ጧት ቆስሎ የነበረ ቢሆንም ፖሊስ ግን መዋጋት አለብኝ ብሎ ወጥቶ ተዋግቶ የብዙዎችን ህይወት ማትረፍ እንደቻለ ይነገርለታል። እሱ ግን ህይወት መስዋዕትነት ከፍሏል። በዛውን ቀን ጧት ራኒ ጓሊ ነፍሱን ይማረው ከተጠለፉ ሰዎች መካከል እንግዲህ በመጨረሻ ነው አስከሬኑ የተመለሰው እንደምናስታውሰው የሱ እናት ናቸው። ሻምበል ባሻ ራኒ ጓሊ እናት 9ኛ ቦታ ላይ እንደሚመደቡ ተገልጿል። ሌላው ህግ ጠበቃ ዳቪድ ፒተር ናቸው። ሌላው እንደዚሁ ተጠባባቂ ወታደር ናቸው። እንግዲህ በጋዛ ሰርጥ በተካሄደው ጦርነት ሲዋጉ 2 እግራቸውን በጦርነቱ እንዳጡ ይታወቃል። ኤሊሻ ማዳን በ11ኛ ቦታ ላይ እንደተመደቡ ተገልጿል። አንድ ሰው ብቻ ነው እስካሁን እንግዲህ ስሙ ይፋ ያልሆነም፣ እሱም በቅርቡ ይፋ ይሆናል ተብሎ እየተጠበቀ ነው። ከዚህ ውጭ እንግዲህ ያው እስከ 10 ሰዓት ድረስ ዛሬ ምሽት ፓርቲዎች በጣም ከፍተኛ ሩጫ ላይ ነው ያሉት። ያልተዘጉ ቦታዎችን ለመዝጋት ውህደትም ካለ ለማስተዋወቅ ከዚህ ከ10 ሰዓት በኋላ ዛሬ ምሽት 10 ሰዓት በኋላ ፓርቲዎች ያው እንግዲህ ስም ዝርዝራቸው ይዘጋል መዝገቡ።
0: ሰጠኝ ዘመነ ወርቅነሽ ከተመተነችው በተጨማሪ በተያያዘ የአሻር ፓርቲ ሊቀመንበር ለምሳሌ ጋዲ አይዘንኩት ወንድ ልጃቸው ወታደር ልጃቸው በዚህ ጦርነት ነው የተሰዋ። አሁን እሳቸው እንግዲህ አስተዋውቀዋል ለማዕከላዊ ለአስመራሽ ኮሚቴ ትናንት አስተዋውቀዋል እንግዲህ እጩ ተወዳዳሪዎችና በዚህ ላይ እስኪ ያለ አስተያየት።
2: እንግዲህ ፓርቲዎች ስም ዝርዝራቸውን ማለት የአባላትን ስም ዝርዝር ከገለጹት ፓርቲዎች መካከል አንዱ የአሻር ፓርቲ ነው። ልክደህ የኦጽማ ይሁዲት ፓርቲም እንዲሁ ይፋ አድርጓል። የእስራኤል ቤቴኑም እንዲሁ ሀዲሞክራቲም የተሰኙትን ፓርቲዎች እንደዚሁ የአባላት ስም ዝርዝርን ይፋ ያደረጉበት ሁኔታ አለ። አሁን ትልቁ አሁን ወርቅነሽ የተመለከተችው የሊኩድ ፓርቲ በተለይ 5 ሰዎችን የሚመደብበት ቦታ እንደማን ይመደባሉ የሚለው ነው። እንግዲህ ቀደም ብሎ ደግሞ የወጡ ዘገባዎች እንደሚጠቁሙት ናታንያሁ ዛሬ 2 ሰዓት ላይ በሊኩድ ፓርቲ ጽህፈት ቤት ተገኝተው ይህንን በተመለከተ ከአባላት ጋር እንደሚወያዩ ነው እና የሊኩድ ፓርቲ ፍርድ ቤት ፕሬዚዳንት ሚካኤል ክላይነር ምንድን ያሉት የጽህፈት ቤቱ አባላት ሳይፈቅዱ እሳቸው ይህን ሽሪዮንም የተባሉ የሚሰጡትን ሰዎች ምደባውን ማከናወን አይችሉም ያሉበት ሁኔታ አለ። እንግዲህ ቀስ በቀስ ከመስማማት እየደረሱ ነው ማለት ነው ስማቸው ይፋ ይሆናል ያለው። ለማንኛውም ግን እያደር የሚጠራ ይሆናል እስከ مشيتوا 10 ساعات لي من ناوق يهنال بليكود بارتي نو بزوا غواغي هنال ليلوچ يفا يدرغوبت هنيت الله انغدي اسكاون يفا كهونوت ينيان برتسب موكلو ميوداددرو سوتش allo لمستالي اس تي اي يلين باخد بتسنيو بارتي 21 روني مالكي باشار مسالين روني مالكي بشاتي
0: aha yibendi ndalle aun zare qedim indegelsachutun mata 10 saat la yabekal ngidi yemsgeba yemasrekebu sim zirzire yichu yekneset abalat yandandu party gize gedeb tetrwal 10 saat yabekal keza bohala nezi adadis partiyoch mallu yinebar partiyoch mallu ichochin yemasre sim zirzire yemasrekeb gize abekka ገደ በቃ ብዙ ለውጥ ማድረግ አይችልም አንዱ ፓርቲ ከሌላኛው ፓርቲ ጋር ውህደት የመፍጠር የመሳሰሉ ስራዎችን መስራት አይችልም ማለት ነው
2: አዎ እንደዛ
1: ነው እንደዛ ነው እንግዲህ ምናልባት ግን በተለያየ መንገድ ሚለቆ የማይቀጥሉ ምን ካሉ አስራሩን በርግጥ ዝርዝራ እናውቀው ምናልባት በእኛ ማህበረሰብ ውስጥም ከተሰጣቸው ቦታና ተወከሉት መካከል ቀድሞ ሊመጡ የሚችሉ እንዳለ አንዳንድ ወሬ አለ ያው ሲደርስ ይፋ እንግዲህ መረጃው ጃችን ሲገባ
2: ግን ያው የግድ ማስረከብ ያለባቸው አባላት ዝርዝር ሁኔታውን ደግሞ የምርጫ ቦርድ የራሱን የሚገመግምበት ሁኔታ ስለሚኖር ነው ስለዚህ
0: እጥኛው ይሆን
2: ግን የደምጽ ሁኔታውን ለምሳሌ በፓርቲዎች መካከል ለወደፊት ትርፍ ድምጽ ቢሆን የክነሴት መቀመጫ በማስገባው የሄስኬም ወዳፊም የሚባለው እሱን የሚስማሙበት ሁኔታም አለ በፓርቲዎች መካከል
0: አሁን ቀድም ወርቅነሽ ያልሽው በጠቅላይ ሚኒስትሩ በስልጣናቸው የሊኩድ ፓርቲ ሊቀመንበር ስለሆኑ የሽራዮን ማለት ምደባ ራሳቸው የሚሾሙ እጩ ተወዳዳሪዎች እስካሁን አራቱን እጩዎቹን አስተዋውቀዋል አንድ ቀርቷል ተብሏል ምናልባት ከማህበረሰባችን ይመድ ይሆን
1: አንዴ እንግዲህ አናውቅም
0: ያገኘሽው ፍንጭ ነገር እንዳለ
1: አይ የለም አናውቅም ይሄን ደሞ ምናልባት እስከ 10 ሰዓትም ለውጥ ካለ ለውጥ ሊኖር ይችላል እስካሁን በሰማነው ማለን መረጃም አይታወቅም እንግዲህ ከ10 ሰዓት በኋላ ነው የሚዘጋው መስገቡ መስገቡስ ይዘጋን ተጠብቅ
2: አዎ በዜናው ታሮች ይፋ የሆነ ያለ ሰማቸው እንጂ ናታኒዮር ሙሉ በሙሉ አረጋግጠው እነዚህን ሰዎች በዚህ ቦታ መድብ ያለው ለሚለው መግለጫ መስጠት አለባቸውና 2 ሰዓት በኋላ ነው ነገሩ ይያደር እየጠራ መሄድ ይሻለው
0: ጥሩ ሰጠኝ ወደ ባንተ ቆይታ የእስራኤል ተማሪዎች ከምጣኔ ሀብት ከበለጸጉ ሀገሮች ተማሪዎች ጋር ሲነጻጸር ዓለም አቀፍ ፈተና ነው የሚቀርበውና ፈተናውና ይህ ሲነጻጸር ውጤታቸው የኛዎቹ ተማሪዎች አነጋጋሪ ነው ተብሏል ጉዳዩ እንዴት ተባናነት ደግሞ ቀደም ሲል የትምህርት ሚኒስተሩ የቀድሞ የትምህርት ሚኒስተር ጽህፈት ቤት ዋና ስራ አስኪያጅም ምላሽ ሰጡና በተለይ በውድቀት የሆነበት ምክንያት ተመልክተውታልና በዋናነት የብራይስት የአረብኛ ቋንቋ ተናጋሪ እስራኤላውያን የአረብ ማህበረሰብ በኩልናቸው ደካማ እንደሆነ ተባለና እንዴት ይታያል?
2: እሱ ብቻ አይደለም በሶስት የትምህርት አይነት ነው እንግዲህ የተፈተኑት ተማሪዎች ይሄ ኦኤሲዲ ከሚባለው በኢኮኖሚ የበለጸጉ ሀገራት ወደ 38 ሀገራት ነው አባላት የሆኑበትና ከእነዚህ መካከል እንግዲህ በሂሳብ በሳይንስ እና የማንበብ ችሎታቸው ነው የተፈተሸ ማለት ነውና የ2025 ዓመተ ምህረት ውጤት ነው እና ባለፉት አመታት በተለይ ከ2022 እስከ 2025 ዓመተ ምህረት ከ9ኛ እስከ 10ኛ ያሉ ክፍል ያሉ ተማሪዎች ነው የተፈተሹ ማለት የተፈተኑና ውጤታቸው ከሚገባው ካቨሬጁ የቀነሰ እንደሆነ ነው የተነገረ ያለው ስለዚህ አሁን ለምሳሌ የእስራኤል ተማሪዎች በሳይንስ በዚህ አቨሬጁ በአማካይ 484 ሲሆን በሌሎች ሀገራት እስራኤላውያን ያመጡት ወደ 442 እንደሆነ በሂሳብ 433 የእስራኤላውያን ተማሪዎች ሲያመጡ የሌሎች ሀገራት ደግሞ 465 ወይም በአቨሬጅ የሌሎች ሲጨመቅ ማለት ነው። እና ውድቀት የታየው በሶስቱ አማካኝነት ነው፣ በሶስቱ የትምህርት ዘርፎች ነው፣ በሳይንስ፣ በሂሳብና የማንበብ ችሎታን በተመለከተ ነው። እና የትምህርት ሚኒስትሩ ከዚህ እንማራለን፣ ከዚህ ብዙ ነገር እንወስዳለን፣ ወደፊት እናሻሽላለን ነው። ይሄ ነገር በጣም ትችት እየተሰነዘረ ነው። በዮአብ ኪሽ የትምህርት የማስተዳደር ዘመን ውድቀት ታየ እየተባለ እየተነገረ እየተተቹ ያለበት ሁኔታ አለ። ግን እንደ ምክንያት የተጠቀሰው ጦርነቱ ነው። በጦርነቱ ምክንያት በኮሮና በኋላም የእስራኤል ተማሪዎች በመደበኛ እንደ ሌሎች ሀገራት ተማሪዎች ያልተማሩበት ሁኔታ አለና ጦርነቱ እንደ አይነተኛ ምክንያት ተጠቅሷል። የኦኤስቲዲ የትምህርት ክፍል እንኳን ጦርነቱ አንጻር እስራኤላውያን ያመጡት ምንም ብዙም ትችት የሚያስቀመጣበት እንዳልሆነ ነው የገለጹት።
0: አሀ ወርቅነሽት፣ የትምህርት ዓለም ይህም በተመለከተ እስካሁን ጦርነት ላይ ነው ማለት እንችላለን። ከኦክቶበር 7 2023 ዓ.ም እስካሁን አላበቃም እኮ በሰሜኑ፣ በደቡቡ፣ በምስራቅም በኩል ጦርነት ነው የሚገኘው። የሽብር ጥቃት የሚፈጸምብን በመሆናችን መጠን ታዳጊ ተማሪዎቹ ያላቸው ውጤት በዓለም አቀፍ ፈተና ላይ በአንድ በኩል እስራኤሎች ጎበዝ ከተባሉ ተማሪዎች ውጤታቸው እንደተመዘገቡ ነው። ዝርዝሩን ሰጠኝ ቅድም ጠቅሶታል። አሁን በዚህ ሁኔታ ላይ እንዴት ነው?
1: አሁን እንግዲህ እስራኤል ከምትወዳደርበት ሀገር አንጻር ነው ዝቅተኛ ነው የተባለ። ከዚህ በፊት ብዙ የምትበልጣቸው ሀገራት ነበሩ። የዚህ የኦኢሲዲ የተባለው ማህበር አባል ሀገራት ኦኢሲዲ እንግዲህ ያው የእንግሊዝኛ ምህጻረ ቃል ነው እንደምናውቀው፣ ኦርጋናይዜሽን ፎር ኢኮኖሚክ ኮኦፕሬሽን ኤንድ ዴቨሎፕመንት። በኢኮኖሚ ያደጉ ሀገራት የእስያ ሀገራት አሉበት፣ አውስትራሊያ ያለችበት፣ የደቡብ አሜሪካ ሀገራት አሉበት። በአጠቃላይ 38 ሀገራትን ሰጠኝ እንደጠቀሰው አባል ያደረገ ድርጅት ወይም ማህበር ነው። እስራኤል በጣም ጥሩ ቦታ ላይ ነበረች ከጦርነቱ በፊት፣ ከኮሮና በፊት። በእርግጥ ጦርነቱ ተባለ እንጂ ኮሮና፣ በኮሮና ወቅት አስታውሱ ከሆነ ልጆች ሁለተኛ ሶስተኛ ክፍል ሆኖ ማንበብ አይችሉም ተብሎ በጣም አንድ ሰሞን እዚህ በጣም ችግር ነበረ እስራኤል ሀገር ውስጥና ኮሮና ራሱ የፈጠረው ችግር ነው። ከ2022 ዓመተ ምህረት ጀምሮ ነው፣ ገና ጦርነቱ ሳይጀምር አንድ ዓመት ቀደም ብሎ ማለት ነው ችግሩ መፈጠር የጀመረው የትምህርት እስራኤል በትምህርት እንትን ማነሷ በዚህ ድርጅት ውስጥ እና አሁን ሰጠኝ ቀደም ሲል እንደጠቀሰው በሶስቱ የትምህርት ዘርፍ ነው፣ በሳይንስ፣ በሂሳብና በሂሳብ ሻያው እንዳልከው እስራኤል በጣም ታዋቂ ሀገር ነበረች። ከፍተኛ ውጤት ነው የሚያመጡ ተማሪዎች እስከ በተለይ አሁን እንግዲህ በዚህ ድርጅት ስር ተካቶ የትምህርት ደረጃቸው የሚመረመር በአብዛኛው እስከ 15 ዓመት ያሉ ልጆች ናቸው። እድሜያቸው እስከ 15 ዓመት ያሉ ልጆችና እነዚህን ልጆች የትምህርት አቅም ችሎታ የሚመረምር በዚህ ድርጅት ስር ፒዛ የሚባል ድርጅት አለ፣ ምርመራ የሚያካሄድ ኢንተርናሽናል ስቱደንት አሴስመንት ፕሮግራም ፎር ኢንተርናሽናል ስቱደንት አሴስመንት ፒዛ ባጭር ስሙ ሲጠራ እንግዲህ ያው የአውሮፓ ሀገር ጥምር ስለሆነ በእንግሊዝኛ ነው ህንጻረ ቃሉ የሚልኩልን። ይሄ ነው አሁን ጥናቱን አካሂዶ ይህ ድርጅት ሪፖርት ባደረገው ሪፖርት ነው እስራኤል በሶስቱ ዘርፍ በጣም እንደቀነሰች፣ ብዙ ሀገራት እሷን አጥፋ እንደበለጧት፣ በማንበብ ችሎታ በሳይንስ ስምንተኛ ቦታ ላይ፣ በሂሳብ ስድስተኛ ቦታ ላይ፣ በንባብ ደረጃ ደግሞ ያው ዝቅተኛ እንደሆነ ችሎታቸው። ዝቅተኛ ሲባል ምንድን ነው? አማካይ ውጤት አለ። አሁን የድርጅቱ አማካይ ውጤት ነው የሚባል ከዛ በታች እስራኤል ከዛ ከአማካይ ውጤት በታች የሆነችበት ሁኔታ ነው ያለው። እንደ ምክንያት የተገለጸው አንድም ጦርነት ነው፣ ሌላ በፊት የነበረው ኮሮና ነው። ሌላ ደግሞ ተማሪዎች ፈተና የሚፈተኑበት ወቅት ትክክለኛ ወቅት አይደለም። ምናልባት እንግዲህ የተለያየ ችግር ሊኖር ይችላል። እስራኤል አጋጣሚ እንደምናውቀው ጦርነት ነው፣ ሌላም እና ተማሪዎች ፈተና የተሰጡበት ወቅት ትክክለኛ አለመሆኑና የመምህራን እጥረት እንደ ዋነኛ ችግር ደግሞ የተጠቀሰው የመምህራን እጥረት፣ በዘርፉ ብቃት ያላቸው ብቁ የሆኑ ባለሙያዎች መምህራን ማለት ነው የሉም። ብዙ እንደምናውቀው የመምህራን ችግር አለ በእስራኤል ሀገር ውስጥ። እሱ ነው እንደ ትልቅ ምክንያት የተጠቀሰው እና ጦርነቱ የፈተና ወቅት የሚሉ ምክንያቶች ተጠቅሰዋል። ለማንኛውም በጣም እስራኤል ከባድ ችግር ውስጥ እንዳለች እየተነገረ ነው። ለውጥ ካልተደረገ ቀስ እያለች እስራኤል ምናልባት ከዚህ ድርጅትም አባላት ሆን ትችላለች። ተማሪዎች ውጤታቸው ይህን ያህል እየቀነሰ ከመጣ በተለይ ደግሞ በእንደነዚህ አይነት ሙያዎች እና ይሄ ነው ያለው ሁኔታ ጥሩ አይደለም።
2: ዜና የምጨምረው ሻያው የእስራኤል የትምህርት ዘርፍ መቀነሱ لذي بسوم من دونه بيرس يلو مفتي أمي بالوت سرپرايز ميارك نعكر على دلهم كنيتهم بالفوت أمتات بزونا كراي تنال يممران إتقاتل أهونم بمسكرا ماندلاي يا ينو بإسرائيل جمجمة تدرجو إسرائيل يثمرت الزرف بزوج زيوت إتان معي هون ميميلي إسرائيل زيجوج يسات أبتن بجازيت أشت ملك تنالنا بزوم السرات على البت يممر ماستمارو هيدت بزوم اللوت عند البت عند بتالي بأوروبا يرلو عند دهجرات ماستمار يممر ماستمارو هيدت وتأم عمتشين دهنا إسرائيل أجركن ممران راسو بقى إذا مزنكون على نبراتهم بزي عمتنا وراسو يالا من ماستنك يالا سرا ماكو ماستنك يا تمرت تجمعون جب على فتامتات بممران مهابر بتمرت مينستر نبغنزة مينستر كاكل طارنة توشنين برونا وتيتو بيك أنس ده ميجر ما دلهم لما نتفلكينه كان برودا مو طارنة تو نجوا شال تمارم كفلوس كورونا من برا نن جنزشي تقللو
0: سكن نبله بترجع جامن بس كالتمارك وانا ونكر من تورنت سلام ما تقتل مكنياتهم تصنع صدرين وبرقت بالنت أو وده مقتلوا أو ساكن سلام نبينالن إنك دي هي تكم تسبع تيش برتقات كمدرسة بفيت تكلم مينستر بنيامين نتانياهو كتب بروت عرب إمريتس بريزيدنت ماسكت ممرجة تقبلوا نبرة مبالو من موزعهم مكراكر يعني كرهون أنا يتكم سبات كان قطان ده بكر بكنات مرجع ويا برايك نسيت مرجع سكرار هذيس كون يالسمان ولا غير عندت نوت وركنش
1: إنجدك بزو نجاري سماله يتكم سبات قطان برجت جنا بزو يالسمانو لو دفيت بزو ميت أبك أنا غيري نور على بلنو ولا كن من ناسبو دنجت بالتات أبك هنيتانو بسرائيل غير تاريخ نزاين تاجت أمي تفترونا قريتنا تزاري بتلي ميوت زينوش بخارج متبالو جازيت أنا ومجمرة إيفا يتدرجوه مرجع تكلي مينستر بنيامين نتانياهو مرجع رسواتشون بر دوم كوتش أكال كتبابر تيار إميرت بريزيدنت محمد بن زايدنا كجبس إدهن نتاكلات بكل مرجع متون بر ماستنجك على بجازا سرت بكل سينوار يا يي سينوار يا زجاجو برنامج ني يا زجاجو لاتشو دنقت أستو ماستن دنقت رجال تتبك أنا جرال لنا نجرواتشو بلوال بنبرو دردري يعني تتلفو تدرو تشاسكرين بر عندما الناس تاوس سو غريك بزيت أورنت مكنيات اللهم تبل سؤال النافر رامن قستنا عندما يشاي ميبال يسام يسام مني ميبال الساسات كعرف ما برس ما بالين برا تلي تتألف
0: يبدو ما برس
1: لا نورين شاول لسوا سكرين تدروش نسوا لمس ملس دردري كهرن برا نانغري بنزي هجرات مكاكل سينوار بزي كالت اسمامو هسافين كالت قبلو نيلي لاسف ولا شو نجار لنا نجارواشو بلون برا هندقمو نجارواشو على تكلم مسترو ياو كون برا داوم تكلم مينسترو من الدنيا لوت لجنة نتاكلات بعض زابا كل زوج جونان شجرين لمكن كهونم بهودا ناس ماري أكبابي تنكاكي النادر قالن تنكاكي زوج جتادرجو بلونه بر يه من رجاي اللهن قديت زناقتو يعني هالكبار هذا قاب إسرائيل ليش برتقات تفت أرى يميل من رجاو طوال يقدمو تكلم مينسترين بروت هندق مو بهاريت سينيو بارتي ليك أمام بر نفتالي بينتم برشت فيت بتدرج الله شو بريدو بتدرج الله شو قال متأيك أو تكلم مينسترو ياو كنا برن دم ياو كما هو قال لهن ليتا walaw kam silalu taqlay ministru yaw ndey hanet wori alnebaram silalu ndeyt naw walaw kam milu yaw qallahu ndey hanet wiyit inde neber merjaw nebere gin tinqaqi silal tederege yih kabada adega derswal yilalu yaw taqlay ministru biro astababnal taqlay ministru qirf amakari topazluk ndey hanet wiyit alnebaram kohonem ne qirf amakari beneberhu bazurawna lawqi geba neber alnebaram bilaw astababnal gin ingiri yaw merjaw qadem bilaw dersachwal taqlay ministru na tinqaqi al tederege አደጋ ማስቀረት ይቻል ነበር የሚል ሐሳብ እየተነሳ ነው እንግዲህ ያለው መረጃ ነው
0: ሰጠይ ዘመነ እስካሁን በሚዲያ በብዙዋል መገናኛው ታር ሲታወስን ዋይበት የነበር ነው በኦክቶበር 7 የደረሰው ከባድ የሽብር ጥቃትን የሚመረምር መንግስታዊ አጣሪ ኮሚቴ እንዲቋቋም የሚል ጥሪ ከህዝብ ሲቀርብ ቀርቦ ነበር ግን መንግስት ጠቅላይ ሚኒስትር የሚመሩት ጥምር መንግስት አልተቀበለው ሚኒስትሮችን ፖለቲከኞችን ያካተተ ያነኛው ህዝቡም ጠይቀው ፖለቲከኞችን ያላካተተ ሳይሆን የህዝብ ተወካዮችን መዋቀር አለበት የምን ወስካው አልተቋቋመም
2: አሁን ሁለት ነገሮችን ነው ሰድሻ ያሁን ከተነሳ አንጻር ጥቅምት 7 የሽብር ጥቃቱ ጧት 6 ሰዓት ከ9 ደቂቃ ከጀመረ በኋላ እዛ በኋላ ጠቅላይ ሚኒስትር ናታንያሁ ዚሂታ ማጀር ሹሙን ሄድስ ያለብን ያናገሩት ወይም ደግሞ ግንኙነት ያደርጉት ከ9 ሰዓት በኋላ ነው የሚል አንድ ዘገባ ከሳምንት በፊት ቀርቦ ነበር። ዛሬ ደግሞ በተመሳሳይ ሁኔታ የተባበረችው አረብ ኤሚሬትስ ፕሬዝዳንት አስጠንቅቀው ነበር። ይሄ ለጠቅላይ ሚኒስትሩ ደርሶ ነበር። ሳቸው ግን አላስተባ ማለት የሚመለከታቸውን ክፍሎች አልተናገሩም የሚለው መነጋገሪያ ሆኗል። አሁን ቅድም ወርቅነሽ እንደጠቀሰችው የሳቸው አማካሪ ቶፓዝ ምንድነው ማስጠንቀቂያ አልቀረበም። እነዚህ ነገሮች ከሰሙም መጀመሪያ መስማት ያለባቸው የብሔራዊ ድነት ቢሮ ኃላፊ ወታደር ጉዳይ ጻፊና የፖለቲካ ጉዳይ አማካሪዎች ናቸው። ስለዚህ የተባለው ነገር ከእውነት የራቀ ነው ያሉበትን ሁኔታ ሰምተናል። ነገሮችን ስናመጣቸው ወደ ምርጫው መጀመሪያውን ያንተ ያልከው ገለልተኛ አካል ቢቋቋም ኑሮ ነገሮችን የሚያጣራ ይህን ሁሉ ነገር አጣርቶ መፍትሄ ያመጣ ነበር። አሁን ምንድነው ነገሮች እየተደበሰበሱ ሲቀሩ ምርጫው ደግሞ እየተቃረበ ሲሄድ ብዙ ነገሮች መነጋገሪያ ሆኑና አሁንም ከምርጫው አንጻር የሚነገሩን ሊኖሩ ይችላሉ። ነገሮችን በጥንቃቄ ብንወስዳቸው የተሻለ ነው ለማለት
0: በጣም አሁን ብሔራዊ ክነሴት ምርጫ ሲሆን ደግሞ የፖለቲካ ንትርክ ስለሆነ ፋክ ኒውስ የሚባል አለ። መሰረተ ቢስ ያለ ዜና የሚወጣበት መሰረተ እውነትን ያልያዘ ዜናም የሚወጣበት ጊዜ ስላለ አሁን እንደ ጋዜጠኞች ጥንቃቄ ማድረግ አለብን። አይደለም
2: ማለት የሚወራ የሚለው ነው ምንናገርኛ ግን የትኛው ነው ትክክል የሚለውን ደግሞ የሚያጣራ አካል ቢኖር ይሄ ጥቅምት 7 በገለልተኛ አካል ቢጣራና ለወደፊት ለሀገሪቱ ተመርት ቢወሰድበት ጥሩ ነው እንላለን።
0: መሆኑ አይቀርም አሁን በመንግስት ከአዲስ ምርጫ ይሆናል። ይሄማ ገለልተኛ ኮሚቴ አጣሪ ኮሚቴ ለታሪክ ይሄን የሚያጣራ ኮሚቴ ይቋቋማል ብያስባለሁ። እሺ
3: እናመሰግናለን። አሁን ወደ ሳምንታዊ ፕሮግራማችን ነው የምናልፍ። የጤና ፕሮግራም ነው ዛሬ ያለን። ዶክተር ዳንኤል ረዳይ ስልክ መስመር ላይ ናቸው። ወደ እሳቸው ነው የምናልፈው። ዶክተር ዳንኤል ረዳይ ጤና ይስጥልን እንደምን አሉ?
4: ጤና ይስጥልኝ ወርቅነሽ አድማጮች ሰጠኝ ሁላችሁ።
2: ሻያው ማለ መስመር ላይ ዶክተር ዳንኤል
3: እናመሰግናለን። አዎ ዶክተር ዳንኤል ዛሬ ወቅታዊ ጉዳይ ነው ምንወያየው። እንዶ ሰሞኑን በክነሬት ባህር ታጠበው የሚዋኝ ልጅ 9 አመት ልጅ ነው አቤባ በሚባል ህዋስ ተነድፎን በለው ከባድ ጤና ጉዳት ደርሶበታል። በልዩ ህክምና ውስጥ በቲፖል ምራጥ እንደሚገኝ ነው የሚታወቀው በራምባም ሆስፒታልና የመጀመሪያ አጋጣሚ ማደለም። ከዚህ በፊት እንዲህ አይነት ዜናዎችን ሰምተናል። ከሁለት አመት 3 አመት በፊት ይሆናል በግምት። እንዴት ነው ይሄ አሜባ የሚባል ህዋስ እንደው እውቅናው እንዲኖር እንዴት ነው እስኪ ስለ ህዋሱ?
4: አው አሜባ ራሱን የቻለ ህይወት ለራሱ ያለው ባክቴሪያም አይደለም ቫይረስም አይደለም ራሱ አሜባ ነው የሚባለው። እና ለየት ያለ ፍጡር ነው። ይህ ፍጡር እንግዲህ በውሃ ነው የሚኖር። አብዛኛውን ጊዜ ጭቃ ባለበት ቦታ ወይም ውሃ ወይም ከውሃ ስር እዛ ነው የሚኖረው አብዛኛውን ጊዜ። እና አሁን በኪኔሬት የተባለው አሜባ ባፍንጫ አድርጎ ነው የሚገባው። እና ባፍንጫ ከገባ በኋላ ወደ ጭንቅላት ውስጥ ይሄዳል። አደገኝነቱም ከዚህ ነው። ወደ ጭንቅላት ከገባ በኋላ ምክንያቱም ባፍንጫ ውስጥ አድርጎ ወደ ጭንቅላት የሚደረስበት መንገድ ስላለ ያን ተጠቅሞ ጭንቅላት ውስጥ ከገባ በኋላ እብጨትን ይፈጥራል፣ ዳሌኬት ይፈጥራል እና በጣም ከባድ በሽታ ሊፈጠር ይችላል። ጭንቅላት ደግሞ ካበጠ ውስጡ እንትን ካለ የሰውየው የመሞቱ ወይም ደግሞ በህይወት የመኖሩ ጉዳይ አደገኛ ይሆናል ማለት ነው። ምክንያቱም ጭንቅላታችን ንፋሻችን ማንነታችን ሁሉ የሚቆጣጠረው እሱ ስለሆነ ከዚህ አንጻር ነው መነጋገሪያ የሆነበት። እና የበሽታ ምልክቶችም አሉት እና ይሄ ነው እንግዲህ መነጋገሪያ የሆነው እና ሰዎች እንዲጠነቀቁ ለማድረግ ሲባል ነው መነጋገሪያ የሆነ።
2: ዶክተር ዳንኤል ይሄ ውሃ ወለድ የሆነ ችግር ምን ያክል አስፈሪ ነው? በቁጥጥር ስር ውሏል ወይ ባለው መረጃ?
4: እንግዲህ ያው ይሄ ነገር እንግዲህ ያው ህዝብ ማለት ያው ይሄን ያህል በብዛት የሚታይ ነገር አይደለም። በአገሪቱ ላይ ግን አደገኛ ከመሆኑ አንጻር አነስተኛ ሰዎች ቁጥራቸው ያነሱ ሰዎች እንደዚህ ያለ ነገር መከሰቱ ቢሆን ሰዎች እንዲያውቁት ያስፈልጋል። ምንድነው ዋናው ነገር ከዚህ ደረጃ ላለመድረስ እንዴት መጠበቅ፣ ሰዎች ለምሳሌ ውሃ በሚዋኙበት ጊዜ ራስ ጭንቅላትን ወደ ውስጥ አለማጥለቅ፣ እንዲሁ ዝም ብሎ ሲዋኙ
2: እንዴት ብሎ ዶክተር ውሃ ውስጥ ገብቶ እንዲህ ጭንቅላትን ሳናስገባ ማግኘን ማለትማ ያው ዝም ብለን ቁመን ውሃው ላይ ወጣን ነው።
4: ያው እንግዲህ እንዲህ ያለ ነገር እንዲከሰትብኝ አልፈልግም የሚል ሰው ማድረግ ቢፈልግና ውሃ መግባት ቢፈልግ እንዲሁ አለ አይደል፣ አንዳንድ መንገዶችን ለሰዎች እንዲያውቁና ከዛ በእርግጥ እያንዳንዱ ሰው ለራሱ ማድረግ ያለበትን ይወስናል። ግን ይሄ እንደገና ደግሞ አፍንጫ መዝጊያ አንዳንድ ነገሮችን መጠቀም ይቻላል፣ ውሃ በሚገባ ምክንያቱም በአፍንጫ ስለሚገባ ያን ለመከላከል ሲባል ማለት ነው፣ ያንም መጠቀም ይቻላል። እና እነዚህ ናቸው ዋና ዋና። አንዳንድ ጊዜ ከኋላ ዘለው የሚገቡም አሉ፣ እስከታች ደስ መስመጥም አለ፣ እነዚህ ነገሮችም አሉ። እና ምናልባት አፍንጫ በአፍንጫን ከዘጋን ከዚህ ጉዳይ መጠበቅ ይቻላል ለማለት ነው።
1: የጤና ጥበቃ ሚኒስቴር የሰጠው ማስጠንቀቂያ በእርግጥ ዶክተር አሁን እንደሚሉት ነው፣ ራስን አለማስገባት፣ አፍንጫ መዝጋት ይላል። ግን እስካሁን አሁን በእስራኤል ሀገር በክነሬት ብቻ እንደተገኘ ነው የምናውቀው ባለው መረጃ። ምናልባት በሌሎች አካባቢዎች እንደው ስጋት ይኖር ይሆን?
4: እርግጠኛ አይደለሁም የት ቦታ በብዛት እንዳለ። ያው እንግዲህ ምስራ ዳብሪዎች በየጊዜው የሚከታተላቸው እና የሚነግረን ነገር ካለ እሱ ምርመራዎችን ስለሚያደርግ ስለሚያጣራ፣ ግን በእንደዚህ ያሉ አንዳንድ ውሃዎች የቆሙ ውሃዎች ወይም እንደ ኪነሬት አይነት ወይም ሌላም በምንገባበት ጊዜ እነዚህ ነገሮች ጥንቃቄ ማድረግ እና እዚህ ያለ እዛ ያለም ማለቱ ግልጽ መረጃ ምስረዳ ብር እስካላመጣ ቢሆንም እንኳን በትክክል ማወቅ አይቻልም። እና እነዚህ ነገሮች እስካሉ ድረስ ጥንቃቄ ማድረጉ ይበልጣል ብዬ ነው ማስ
2: ዶክተር። እዚህ ላይ ውሃ ዋና ውስጥ በሌላውም በመደበኛ መዋኛ ቦታዎችም ልጆችም ትልቅ ሰውም ገብተው ዋኝተው ሲወጡ በቆዳ ላይ የሚመጡ ችግሮች ሁሉ አሉና ይሄ እንዴት ነው? እንዴት ይታያል? በዋና እንደው ብዙ ጊዜ ችግር እንደሌለ ነው ብዙ ህብረተሰብ በአንድ ላይ ስለሚዋኝና አንዳንዴ ያልተጠበቁ ነገሮች ይኖራሉና እንደው ከጥንቃቄ አንጻር
4: የቆዳ ችግር እንግዲህ በመዋኘት የሚመጡ አንዳንድ የቆዳ ችግር ስትል ከሰዎች ጋር በመገናኘት ነው ወይስ
2: ዋኝተው ከወጡ በኋላ? የልጆች ለምሳሌ ልጆች ላይ የምናያቸው አንዳንድ የሆነ የሰውነት መቆጣት አይነት ወይም ያሳካቸዋል ዋኝተው ከወጡ። ለአንዳንዶች ልጆች ግን ምንም አይልም።
4: ይሄ እንግዲህ ያው ትጉባ አለርጊት ይባላል፣ ወይም ደግሞ የሰውነት መቆጣት ነው የሚባለው በአማርኛ። ስለዚህ ቀላል የሆኑ መድኃኒቶች አሉ፣ አለርጊያ መድኃኒቶች አሉ፣ እንዲያውም እርሻም አልባ የሚሸጡም አሉ። እንደዚህ አንዳንድ ጊዜ ሰውነታቸው የሚቀላ እና የሚያሳክካቸው እንደዚህ አይነት ሁኔታ በሚመጡበት ጊዜ በቀላሉ የሚታከም ነው፣ አላፊም ነው። የቆዳ በሽታም ሳይሆን አላደል ሰውነታችን ከአንዳንድ ኬሚካሎች አንጻር የሚያሳየው የመቆጣት ባህሪ ነው፣ አላፊ ነው። ሰውየው ከውሃ የሚወጣበት ጊዜ ሊያልፍ ይችላል።
1: እንደው የዚህ ህዋስ ስም ግን አሜባ፣ ሌላ አሜባ የሚባል የሆድ ጥገኛ በሆድ ያው እንደሚያም የሚታወቅ ቫይረስ እንኳን ላይሆን ይችላል፣ ምናልባት ባክቴሪያ ሊሆን ይችላል። በዛ ነው የሚታወቅ። እና አሁን አንዳንድ ሰው አሜባ ደግሞ ጭንቅላትን ያማል፣ ሆድ ነበር የሚያም ይላሉ። እና እንደው ልዩነቱ ምንድን ነው?
4: ጥሩ ጥያቄ ነው። አዎ እኛ የምናውቀው አሜባ አብዛኛውን ጊዜ በጨጓራ በተለይ በአፍሪካ አካባቢ ሀገሮች እዛ አካባቢ በብዛት አሜባ በጨጓራ ውስጥ ከዛ አልፎ ወደ ጉበት ውስጥ የሚሰራጭ ነገር ነው። በብዛት የሚታይ ነው፣ በእንስሶችም ላይ ይታያል በብዛት። ይሄ አሜባ ግን ያው ተመሳሳይ ነው ያለው ነገር፣ ግን ይሄ ከውሃ ስለሚኖር ከውሃ በአፍንጫ ገብቶ ወደ ጭንቅላት ስለሚገባ ነው። እነዚህ በጨጓራና በጉበት ውስጥ ያሉ አሜባዎች አብዛኛውን ጊዜ እነዚህ ወደ ጭንቅላት አይገቡም፣ ሰውነን አይገሉም እና በቀላሉም ሊታከሙ ይችላሉ። ይሄኛው ግን መነጋገሪያ የሆነበት ወደ ጭንቅላት ገብቶ ጭንቅላትን በመጉዳት ወደ ሞት ሊመራ ስለሚችል ለዚህም ነው እንጂ ይሄ በህክምና በብዛት አለ አይደል ህዝብ የሚስተቃይበት በከፍተኛ ሁኔታ የሚታይ አሜባ አይደለም። በውሃ ውስጥ አለ አይደል አንዳንድ ጊዜ በእንደዚህ አይነት ሁኔታ የሚከሰት ነው እንጂ ሌሎች አሜባዎች ብዙ ጊዜ የምናውቃቸው በህክምናም ለብዙ ሰዎችንም የሚያሳምሙ አሜባዎች በጨጓራ እና በጉበት ውስጥ የሚሰራጩ ናቸው አብዛኛውን ጊዜ።
1: በዛ አካባቢ አሁን በክለሬት ችግር ተፈጠረ በተባለው አካባቢ ብዙም አልተከለከለም ህዝብ እንዳይዋኝ ወይም እንዳይታጠብና እንደው ስጋቱ ምን ያህል ነው? የጤና ጥበቃ ሚኒስተር ይሄን ያህል አካብዶ አላየውም። ጉዳቱ ደግሞ ለዚህ የተጋለጠ ሰው አደጋው ምን ያህል እንደሆነ እያየን ነው።
4: እውነቱን ለመነጋገር ብዙ ሰዎች ይዋኛሉ፣ ለብዙ አመት እየዋኙ ምንም ነገር ያየነው የሰማነው ነገር የለም። እውነት ነው። አልፎ አልፎ ግን እንደዚህ ያለ አደገኛ የሆነ ነገር በሚከሰትበት ጊዜ ህዝብን ማስታወቅና እያንዳንዱ የራሱን ውሳኔ እንዲያደርግና ወይም እንደው አለ አይደል ከዋና ተጠበቁ መዋኘት ተከልክሏል ወደ ማለት ድምዳሜ ለመድረስ ሳይሆን ሰዎች እንዲገነዘቡ የራሳቸውን ውሳኔ እንዲያደርጉ እኔ ይቅርብኝ እንደዚህ ያለ የማለት ነገር አለ። እኔ ወደ ሌላ ቦታ ልሄድ ሊል ይችላል ሰው ይሄን በሚሰማበት ጊዜ እና መረጃውን መስጠትና ሰውን ህዝብን ማሳወቅ አንድ ነገር ነው። አልፎ ደግሞ መዋኘት መከልከል ይሄ ሌላ ጉዳይ ነው እና ወደዚህ ደረጃ አልደረስንም። በእርግጥ ግን ሰዎች እንዲያውቁና ልጆቻቸውንም ሆነ ራሳቸውን ወደ እንደዚህ ያለ ቦታ በሚሄዱበት ጊዜ ይህንን ማወቅና ተገቢውን ጥንቃቄ እንዲያደርጉ ነው እንጂ እንደው ተገቢውን ጥንቃቄ ማድረጉ በጣም ጥሩ ይመስለኛል። በተለይ ይሄ መረጃ ያለው ሰው እና በዚህ አይነት ሁኔታ ምናልባት የሚቀጥለውን በሽተኛ ልንከላከለው እንችላለን በሚል ነው ተነጋጋሪ የሆነ መነጋገሪያ የሆነ።
1: ጥሩ ዶክተር፣ ለማጠቃለያ ምን ትላለህ?
4: አዎ ለማጠቃለያ እንግዲህ ያው መፍራት አያስፈልግም። በእርግጥ ግን እነዚህን ይሄ መረጃ በደኛ እስከመጣ ድረስ አይ እኔ ጋር ላይደርስ ይችላል፣ ብዙ ጊዜ ዋኝቻለሁ፣ ምንም አልሆንኩም፣ ምንም አንሆንም፣ ልጆቻችን ምንም አይሆንም፣ ውሃውን ንግባ፣ ራሳችን እናጥልቅ ከማለት ተገቢውን ጥንቃቄ ማድረጉ የበለጠ ጥሩ ይመስለኛል። ግን ያን ያህል ስጋት ሊገባን አያስፈልግም ብዬ ነው።
1: ጥሩ። ዶክተር ዳንኤል ረዳይ በክላሊት ኮፓቶሊም ጤና ጥበቃ ኃላፊ የቤተሰብ ልዩ ሐኪምና በሂብሩ ዩኒቨርሲቲ መምህር፣ በጣም እናመሰግናለን ስለ ሰጡን ሙያዊ ማብራሪያ።
4: አመሰግናለሁ። ሻናቶባ ለኩላም።
2: ሻናቶባ ቻው። አሁን ደግሞ ከህግ ጠበቃ አይችሉትም አያነው አዘዘ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አይችሉትም፣ እንደምን አለ?
5: ሰላም ጤና ይስጥልን። ሰጠኝ እንደናችሁ? ሰላም ናችሁ?
2: እኛ ደህና ነን። እንግዲህ ዛሬ ይፋ ከሆነው ሰሞኑን ያው የፖለቲካ ጉዳይ ነው እና አንተ በኦዝማ ይሁዲት የ16ኛ ቦታ እንደተሰጠህ ነው እና እንዴት ነው ያለው ሂደት?
5: በጣም ጥሩ ነው። ያው እንግዲህ ኦዝማ ይሁዲት ጋር በአሽዶር ከተማ በነሱ ስም ሁኜ ተወዳደር የነበረን በ2023 እንደምታውቀው ያው እግዚአብሔር ብሎስ ደግሞ እንግዲህ አሁን ትራይን በማየት ህዝቡን አማስተባበር በማየት ያው ወደ ኦትማ ይሁዲት ወደ ክነሴት አባል እንድመደብ ያው ይህን ቁጥር ሰጠውኛል። እንግዲህ የህዝቡ እርዳታ ነው የሚያስፈልግ።
1: ጥሩ። አይችሉትም እንግዲህ 16ኛ ቦታ ላይ ነው። ኦትማ ይሁዲትን ለምን መረጥክ መጀመሪያ እስኪ ንገረን። እንግዲህ ብዙ ፓርቲ ስላለ
5: ኦትማ ይሁዲት የመረጥበት ምክንያት ያው ኦትማ ይሁዲት እኔ ያደኩት ከጉሽ ካቲፍ ያው አገሩን የሚወድ ህዝብን የሚወድ ኦሪትን የሚወድ ስለሆነ ያው እኔም ይህን በማምንበት ስለሆነ ሌላው እንግዲህ ሊኩድ አለ፣ ሌሎች ሚፍለጎች አሉ። እኔ የሚያምንበት ስለሆነ ሁሉን አቀፍ ህዝቡን

0: እና ያው ጋም ስከረን በሚታዩበት ደረጃ እስከ 910 ያ ነው የሚቀበሉ በ12ኛው ቁጥር ስታዩ ይሄን ያለ ሆናልኝ በ13 ስታዩ ለዚህ በ14 ደግሞ ስታዩ ደግሞ ኦትማዮዲት ወደ 10 ማንዳት የሚያመጡ ነው። አሁን አዲስ የሆኑ ወጣቶች ጎበዝ የሆኑ ከረሽማውን አይተው እንደሆነ ተመድበዋል እና የኔም ጉልበት አለኝ የኛም ጉልበት ሲጨመር ውጤት በጣም እንደሚያመጣ ተስፋ አለኝ እና ደግሞ እንደምታውቀው ሆክነሩ በጊ ያለ ያ ስጋኔ ሳቪን እነሱ ይወጣሉ እኔም እግባት እድል ሊሆን ይችላል። ዋናው ነገር ስራችን ነው።
1: በሆክ ኖርቬጊ ሊገባ ይችላል ነው። ለማንኛውም 10 ቢያገኝም ግን ወጽማይ ሁዲት 16 ሩቅ ነው ከ10 እንግዲህ ሆክ ኖርቬጊ ጥሩ ነው 6 ሰው ማስገባት ከቻሉ እንግዲህ ወጽማይ ሁዲት በጥምር መንግስቱ ገባ በኋላ የቀኙ ከመንግስ ካቋቋመ ነው እንግዲህ
0: ይሄ ነው። ግን በዚህ ማናምንም እኛ ምናምነው ወጽማይ ሁዲት ከ15 እስከ 16 ማንዳት እንደሚያመጡ ተስፋ አለኝ። ለምን ያሉትን ረሽማውን በምታዩበት ጊዜ እኔ ስለማውቃቸው ጉልበት ያላቸው ናቸው እና ግን 15 ቦታ ያለው ስጋን ወሽኢር ነው በኤላድ ከታችም ያሉት በጣም ጉልበት ያላቸውና ከሰው ከጎናቸው ብዙ ሰው ያላቸው ስለሆነ የነሱ ጉልበት ሁሉ ገና በሰከር አልታየም እና ሲታይ የበለጠ እንደምናመጣ
2: ተስፋ እናድርግና ተመርጠህ ክኔሴት በትገባ ምንም አጀንዳዎች ናቸው ምንም ለማስፈጸም ነው አቅደን
0: ብዙዎች ነው ነገሮች አሉ። ስታውን ድረስ በእጆቻችን እንደምታውቀው እኔ ከ2008 ጀመረ ወታደር በመጨረስኩበት ጊዜ አንስቶ ስታውን ድረስ ያሉት ስራዎች መሰራቸው በከንቲባም ሆነ በህብረተሰብም ሆነ በልጆቻችን ያለው እድገት በጣም አነስተኛ ስለሆነ በመጀመሪያ በወጣቶች ያለውን መደበኛ ስራ ከሰዓት በኋላ የሚማሩት ትምህርት እኔ ስራ የነበረው ጠበቃ በሳልሆን በፊት ስለ አኼባ ወኒት ይባላል በእኛ ከተማ ማለት ነው ከሰዓት በኋላ ከርፈት ከትምህርት በኋላ የሚማሩት ያንን ደረጃ ትምህርት በማስተዋወቅ በባጀት በመደብ ብዙ ነገሮች በልጆቻችን በፖሊስ የሚታሰሩ ብዙ አለመግባባት ያንን ልጆቻችን በብዙ ድርዮች በብር እየተታላሉ የነሱ ወታደሮች መሆን አሉ በየአገሩ የሆነ ከንቲባ ተቋቁሞ የከንቲባ እነዛ ወጣቶችን አልባ እኛ እድገት መፍጠር አንችልም እና በመጀመሪያ ወጣቶቻችን ማስጠነከርና ለወደፊት ለሚቀጥለው ትውልድ በቂ ጉልበት እንዲኖረን ማስፈልገ ይሄ የሚያስፈልገው ምንድነው ባጀት ያስፈልጋልኝ እና ደግሞ ስራዎች ፕሮጀክቶች ያስፈልጋል ያናልባ ዝም ብለን
2: አንድ ወጣቶች ሌላስ አንድ ወጣቶችን ችግር ለመፍታት ሌላስ
0: ሌላ ደግሞ በያዘሙት አላለ የድርጅቶች ነገሮች አሁን በእኛ ስናየው ድርጅት ቦታ በጣም አነስተኛ ነው እና ለኦዴድ ያዘሙት ወደፊት እርገት እንዲፈጠር ኢኮኖሚ ይህን በጣም ያስፈልጋልኝ። ለምን ስታውን ድረስ እኛ ወጣቶች በስራ ብቻ ተቀጥረው ነው እንጂ የሚሰሩ በወደፊት ያላቸው ኸብራ ምናም ነገር የለም። ለወደድ ያዘሙ ዘ ኸሹሚዎት ኢምዚ ሃይቴክ ኢምዚ በክቡና ኸብራ ብንያ ነድላን ሁሉ ነገሮች ያነ ሁሉ ማስተካከልና ትምህርት ልምድ መስጠት ይኖርብናል ማለት ነው። ያ ደግሞ በገበታም ትምህርቱም በዛም ማሻሻል ይኖርብናል።
1: እንግዲህ አይችሉትም ወጽማይ ሁዲት ፓርቲ ስንል ለምናልባት አሁን አንተ ካልካቸው ጥሩ ነው እንደዚህ አይነት ቅድዞ መነሳት ፓርቲውም ጋር ተነጋግር ከሆነ እኔ ብገባ እንዲያን ነገሮች እንፈልጋለሁ ብለ ጥሩ ነው እንዲህ አይነት ስምምነት ካለ። ግን ወጽማይ ሁዲት ሲባል የደህንነት ጉዳይ ፖሊስ ጋር ተያይዞ ያለ ነገር ነው። ታማር ቤንግብር የፓርቲው ሊቀመንበር የፖሊስ ሚኒስተር ስለሆኑ በእኛ ማህበረሰብ ደግሞ ገና ታዳጊ ልጆች ብኔ ነዋር ጀምሮ ከፖሊስ ጋር በተያያዘ ከባድ ችግር አለ ያልተቀረፈ ችግር ስር የሰደደ ችግርና ስለዚህ ምን ታስባለህ?
0: ይሄ በጣም

0: ያው ከ በአራት አመት ከነሱ ጋር ባለበት ጊዜ ይሄን ነገሮች ሁሉ ለጊዜ ከሱ ጋር እንነጋገራለን። በዚህ መፍትሄ መኖር አለበት። እሺ አሁን እንት ተቋቁማለኝ የኢትዮጵያን ማህለከት በመጅተማ ሸል የኢትዮጵያ ተቋቁማል። በብዙ ነገሮች እኛ ደግሞ ቲኬት ከፈተባቸው እንዲዘጉ በጣም እሱ ያመነበት ታይታችን እንደሆነ ክኔሴት አባል ተቆሞ በዚህም ተናግሯልኝ። እሱ ሌሎች ዛሬም ሌላ ሀብረ ክኔሴት እሱ ሲቆየም እሱ ግን ይሄ መሆን የለበትም ብሎ በመጀመሪያ የተነሳ ቲካቸው እንዲዘጋ ያረገ እሱ ነው። በልጆቻችን ዝም ብሎ አልግባብ ቲክ መከፈት እንደሌለበት ይሄን ብዙ ነገር አርጓልኝ።
1: በዚህ አንተ ትሰራለህ ለማንኛውም ያው መቼም መነሳት ያለበት ትልቅ ችግር ስለሆነ ችግሮቻችን መካከል ትልቁ የሚባሉት ይሄ አንዱ ስለሆነ ነው። ያለን ጊዜ በርግጣጭር ነው። ባጭሩ ምትመልስልኝ ከሆነ አይችሉትም። የኦጽማ ዩዲት ፓርቲ የኦጽማ ዩዲት ፓርቲና ሌላም ፓርቲ አለ። ብዙ ጊዜ በሽታኪም ይወዳና ሰማሪያ አካባቢ በሰፈራዎች አካባቢ ተያይዞ እንደውም ከውጭ የውጭ ሀገራ መንግስታት ሁሉ የፓርቲዎችን ሊቀመንበር ገዳ አርገውባቸዋል ወደ ሀገራ ቾንዳይ ገቡና ችግር አለ ይነሳል። በአሜሪካን በኩል እንደዚሁ ተማቀፍ ተጥሎባቸው ነበር። ምን ትላለ ስለዚህ ጉዳይ?
0: ይሁን ስለዚህ እኛ ወጥሙት ያቀ ነው። ይሄ በመጀመሪያ እኛን ይሁዲያን ማየት የሚፈልጉ ማንኛውም ዓለም ቢሆን አነስተኛ ሆነን ሁለዚህ እየተመታን እየተደበደብን እንድንኖር ነው የሚፈልጉት። እና ስለዚህ በንግ ኢታማር በንግቪር ጉልበተኛ ስለሆነ አመጠኛ ስለሆነ አገሩን ስለሚወድ ወገኑን ስለሚወድ ማንም ደንበሩን እንዲደፍርበት ስለማይፈልግ ስለዚህ ሁሉም እሱ ጉልበቱን ለማቀዝቀዝና ለማጥቀም ብዙ ነገሮች ጥረት ያደርጋሉ። እና ስለዚህ እነሱ ቢናገሩ ያወሩ እሱ ግን ስራውን ወደፊት ይከተላልኝ እና እግዚአብሔር ይጠብቀው ነው ማለት ብዙ ነገሮች ለህይወቱ ሚያዳግቱት ብዙ ነገሮች አሉ። ያው ከአስር ጊዜ ነው እንግዲህ ሊገሉት ብሎ ተነስቶ የነበረ ግን ይሄም ምንም ነገር አይፈራም እግዚአብሔር ይጠብቀዋል።
2: ሌላ ጊዜ እንነጋገራለን። አይችልም በፖሊስም በኩል ኢታማር በንግብር ብዙ ያረብ ማህበረሰብን ችግር አልፈቱም የሚሉ ብዙ ትችት ይቀርብባቸዋል። ለማንኛውም ሌላ ጊዜ በሰፊው እንነጋገራለን። ለዛሬው እናመሰግናለን። ሰላም ቀን።
1: መልካም እድል።
0: አይችልም።
2: መልካም እድል። እንግዲህ ወርቅነሽ ከሰዓት ባለው ስርጭታችን እየተጠናቀቀ ነው። ለባልደረባችን ሻየው ደጉ
1: እስካን ይድረሰው።
2: ለቴክኒክ ባለሙያችን
1: ድሮር ሮድሽቴን እናመሰግናለን። ምሽት ሰባት ሰዓት ላይ እንደገና አድማጮች ጋር እንገናኛለን።
2: አዎ አድማጮቻችን እንግዲህ ከኛ ጋር ለነበራችሁ ቆይታ እናመሰግናለን። ሐሳብ ካለ በፖለቲካ ሁሉንም አንዳንዶችን ተወዳዳሪዎች ለማናገር ስንሞክር ብዙ ይመልሱልን አይደለምና ሁሉም ቢሳተፉና
1: ለብረተሰቡ ይደውሉልን። እኛም እየደወልን ነው። መሳተፍ ይፈልካለ እንግዲህ ሬዲዮ ለሁሉም ነው።
2: አዎ ሬዲዮ ለሁሉም ነው። እናመሰግናለን። ሰላም ቀን። ሰላም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሽ ካፍ ባብ በኤሉል ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር መስከረም 8 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ በአጉሜ 3 ቀን 2018 ዓ.ም ተመረተ ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከተለያዩ አድማጮች ጋር የስልክ ውይይት ይኖረናል። ሳምንታዊ የባህል ፕሮግራማችንም ሰዓቱን ጠብቆ ይቀርባል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አሁን የምሽቱ ዜና በሰጠኝ ዘመን ተዘጋጅቶ ይቀርባል።

0: አመሰግናለሁ ወርቅነሽ። አርዕስተ ዜና፣ ፕሬዝዳንት ሄርጾግ የዓለም ሀገራት በእስራኤል ላይ ማዕቀቦችን ከመጣልና ከማግለል እንዲቆጠቡ ጥሪ ያቀረቡ። በመጨክነሴት ምርጫ የሚሳተፉ የፖለቲካ ፓርቲዎች እጩ ተወዳዳሪዎችን ስም ዝርዝር ለምርጫ ቦርድ ማቅረባቸው እንደቀጠሉ ነው። ባለፈው ነሐሴ ወር የሀገሪቱ የበጀት ጉድለት 71 ቢሊዮን ሸቀል መሆኑ ተገለጸ። በዮርዳንና ሰማርያ ቀበሌ ምርቶች ላይ 12 ሀገራት ማዕቀብ ጣሉ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ ነው። ፕሬዝዳንት ሄርጾግ የዓለም ሀገራት በእስራኤል ላይ ማዕቀቦችን ከመጣልና ከማግለል እንዲቆጠቡ ጥሪ ያቀረቡ። ፕሬዝዳንት ሄርጾግ ብሪታንያ ማዕቀብ መጣሏን ከማሳወቋ በፊት የዓለም ሀገራቱን እርምጃ እንዳይወስዱ አስጠንቅቀዋል። ብሪታንያ በዮርዳንና ሰማርያ ቀበሌዎች ማዕቀብ ከጣለችና ሌሎች ሀገራትም ተመሳሳይ እርምጃ ከወሰዱ ድርጊቱ ከትልቅ ታሪካዊ ስህተት ይቆጠራል፣ በመጥፎ ጎንም ይቀመጣል። ሌሎች ሀገራት የሚወስዱት እንዲህ አይነት እርምጃ በአንዲት ዴሞክራሲያዊትና ሉዓላዊት ሀገር ምርጫ ጣልቃ መግባት ነው። ድርጊቱም አንድንም አካል አያገለግልም ብለዋል። ፕሬዝዳንቱ በአውሮፓ ሕብረት የሳይንስና ቴክኖሎጂ እቅድና ምርምር ተቋም የእስራኤል 30 ዓመት ተሳትፎና ስኬትን በተመለከተ በተካሄደ ዝግጅት ላይ ተገኝተው ባሰሙት ንግግር በመጪው ክነሴት ምርጫ የሚሳተፉ የፖለቲካ ፓርቲዎች እጩ ተወዳዳሪዎችን ስም ዝርዝር ለምርጫ ቦርድ ማቅረባቸው እንደቀጠሉ ነው። ባለፉት ቀናት የተወዳዳሪዎችን ስም ይፋ ካደረጉ ፓርቲዎች መካከል እስራኤል ቤቴኑ፣ ያሻሮ ጽማ ዮዲት፣ ዲሞክራት ቲምና የመሳሰሉት ይገኙበታል። ይህ በእንዲህ እንዳለ በሊኩድ ፓርቲ ያለምርጫ የሚመደቡ ሰዎች ስም ዝርዝር ዛሬ ይፋ ሆኗል። የሊኩድ ፓርቲ ጽህፈት ቤት የጠቅላይ ሚኒስትሩን እጩዎችም አጽድቋል። ጠቅላይ ሚኒስትር ናታንያሁ የመገናኛ አውታር ባለሙያ የሆኑትን ያዕቆብ ባርዶግን በ11ኛ ቦታ የመደቡ መሆኑ ተገልጿል። መስዋዕት የከፈለው ወታደር አሚ ቦዜል አባት ኢሲክ ቦዜል በ29ኛ ቦታ መመደባቸውም ተጨምሮ ተገልጿል። ከዚያ በፊት ታሊ ጎኤሊ በ9ኛ ቦታ፣ ኤሊሻ ማዳን በ15ኛ ቦታ፣ ዳቪድ ፔተር በ16ኛ ቦታ፣ የቀድሞ የክነሴት አባል ኤሊ ጎልድሽሚት በ26ኛ ቦታ፣ አሚር አቪቭ 35ኛ ቦታ መሰጠታቸው ተገልጿል። የሊኩድ ፓርቲ 6 አዳዲስ አባላትን በመጪው ክነሴት ምርጫ አባል አድርጎ ተቀብሏል ተብሏል። ይህ በእንዲህ እንዳለ የጽዮኒት አዳቲት ፓርቲ በተጠባባቂው ጦር እያገለግሉ ያሉትን ሜጀር ጀነራል ዮሲ ባህርን አባል ማድረጉን አስታውቋል። ይህ በእንዲህ እንዳለ የካሆል ላባን ፓርቲ የፓርቲው መሪ ቤኒ ጋንጽ አንደኛ፣ ክነሴት አባል ፕኒና ታምኖሸቴ ሁለተኛ፣ አሎን ሹስተር ሶስተኛ ቦታን ይዘው በመጪው ክነሴት ምርጫ የሚወዳደሩ መሆኑ ተገልጿል። በክኔሬት ሐይቅ ያለውን የአሜባ ሁኔታና አደገኛነቱን በትክክል ለማወቅም ሆነ ለመለካት የሚያስችል መሳሪያ የሌለ መሆኑን የጤና ጥበቃ ሚኒስቴር ጽህፈት ቤት ገለጸ። በጤና ጥበቃ ሚኒስቴር ጽህፈት ቤት የህዝብ ጤና ጥበቃ ኃላፊ ፕሮፌሰር ሲጋል ጽድቂ እንዳሉት በኪኔሬት ሐይቅ የአሜባ መከላከያ መርጨት ስለማይቻል ህብረተሰቡ በሐይቁ ስለመታጠቡ ራሱን መወሰን አለበት። በአሜባ የመያዙ ድልም አለ። አራተኛ ሰው በአሜባ ተይዟል። ይህም አሳሳቢ ጉዳይ ነው። በኪኔሬት ሐይቅ የሚዋኙ ሆነ የሚታጠቡ ሰዎች ውሃ ወደ አፍንጫ እንዳይገባ ቢከላከሉ የተሻለ ነው ብለዋል። ቃል አቀባያችን ካደረሰን ዘገባ መረዳት እንደቻል ነው በኪኔሬት ሐይቅ በአሜባ መያዙ በህዳር ወር አየሩ ከ24 ዲግሪ ሴንቲግሬድ በታች ሲሆን ይቀንሳል የሚል ግምት በጤና ጥበቃ ሚኒስቴር ጽህፈት ቤት በኩል አለ። ባለፈው ነሐሴ ወር የሀገሪቱ የበጀት ጉድለት 71 ቢሊዮን ሸቀል መሆኑ ተገለጸ። የገንዘብ ሚኒስቴር ጽህፈት ቤት ዛሬ ይፋ ካደረገው ሪፖርት መረዳት እንደቻል ነው የነሐሴ ወር የሀገሪቱ የበጀት እጥረት 3.2% ወይም በአሃዝ 71 ቢሊዮን ሸቀል ነበር። ከሐምሌ ወር ጋር ሲነጻጸር በተወሰነ ፐርሰንት ቅናሽ አሳይቷል። የበጀቱ ጉድለት በመጠኑ የቀነሰው ሀገሪቱ ከግብር የምታገኘው ገቢ 14% በመጨመሩ ነው ተብሏል። ይህ በእንዲህ እንዳለ የመንግስት ወጪ 4% መጨመሩን ቃል አቀባያችን ሊኤል ካይዘር ካደረሰችን ዘገባ መረዳት ችለናል። የዮርዳንና ሰማርያ ቀበሌዎች ምርቶች ላይ 12 ሀገራት ማዕቀብ ጣሉ። ብሪታንያ በዮርዳንና ሰማርያ ቀበሌዎች ማዕቀብ መጣሏን ዛሬ በይፋ አስታውቃለች። ከብሪታንያ ጋር ሌሎች 11 ሀገራትም ማዕቀቦችን ጥለዋል። ካናዳ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ኢስላንድ፣ አየርላንድ፣ ኖርዌይ፣ ፖላንድ፣ ፖርቱጋል፣ ስፔን እና ስዊዘርላንድ ናቸው የብሪታንያን ማዕቀብ ተከትለው በዮርዳንና ሰማርያ ቀበሌዎች ምርቶች ላይ ማዕቀብ የጣሉት። አገራቱ በቀበሌዎች ምርቶች ላይ ማዕቀብ ጣሉት በይሁዳን በሰፈራ ቀበሌዎች በፍልስጤማውያን ላይ ጉዳት ያደርሳሉ እንዲሁም በይሁዳና ሰማርያ ቀበሌዎች ህገወጥ ግንባታዎች እየተስፋፉ ነው በሚል ምክንያት ነው። የብሪታንያ ውጭ ጉዳይ ሚኒስትር አዲ ሚሊባንድ ዛሬ እንዳስታወቁት በይሁዳና ሰማርያ በኃይል በተያዙ ቦታዎች የሚመረቱ ምርቶችን መግባት ማስቆማቸውን መናገር እንችላለን። አዳዲስ ማዕቀቦችንም እንጥላለን። ለይሁዳና ሰማርያ ቀበሌዎች ምርቶችን በሚያቀርቡ ድርጅቶች ላይ ምርምጃዎችን እንወስዳለን። የግንባታ መሰረተ ልማት ገንዘብ እርዳታና የቀበሌዎች የቤት ግንባታዎችን ለማስፋፋት ከሚጥሩ አካላት ጋር የሚተባበርን እርምጃ እንወስድባቸዋለን። እንዲሁም ወደ እስራኤል የጦር መሳሪያና ተያያዥ መቁሳቁሶች ሽያጮች ከብሪታንያ ለጊዜው እንዳይወጡ እናደርጋለን ብለዋል የብሪታንያው ውጭ ጉዳይ ሚኒስትር። እስራኤል ለብሪታንያ እርምጃ ያጸፋ መሰጠታች ውጭ ጉዳይ ሚኒስትር ጌዲዮን ሳር ከጠቅላይ ሚኒስትር ናታንያው ጋር በመወያየት በኢየሩሳሌም የብሪታንያ ቆንስላ ጽፈት ቤት እንዲዘጋ ወስነዋል። በኪርያት ጋት ከተማ ከሚገኙ ዓለም አቀፍ የአዛርዳታ ሰጪ አካል የብሪታንያ ወኪሎች እንዲባረሩ እንዲሁም ብሪታንያ በይሁዳና ሰማርያ ቀበሌዎች የፍልስጤም ደህንነት አካላትን ማሰልጠን ማስቆምና 12 የብሪታንያ የህዝብ ተመራጮች ወደ እስራኤል እንዳይገቡ እስራኤል ወስናለች። ስፖርት። የ2006-2007 ዓመተ ምህረት የአውሮፓ ሻምፒዮን የመጀመሪያ ዙር የማጣሪያ ጨዋታዎች ዛሬ ምሽት ይጀምራሉ። ዛሬ ምሽት ከሚካሄዱ የመጀመሪያ ዙር ማጣሪያ ጨዋታዎች መካከል ሪያል ማድሪድ ከኢንተር ሚላን ጋር 10 ሰዓት ላይ ይጫወታሉ። በተመሳሳይ ሰዓት ማንቸስተር ሲቲ ከፖርቶ ጋር 10 ሰዓት፣ ሊል ከቤቲስ እንዲሁም 10 ሰዓት ይጫወታሉ። ምሽት 7 ሰዓት ከ45 ደቂቃ ላይም ሁለት ጨዋታዎች ይካሄዳሉ። ነገ ምሽት ባርሴሎና ከፒኖርድ፣ ሊቨርፑል ከአትሌቲኮ ማድሪድ፣ አርሴናል ከናፖሊ፣ ፓሪስ ሳን ጀርመን ከስሎቫን ብሪቲስሌባ ጋር ይጫወታሉ። የገንዘብ ምንዛሬ። እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቄል ከ2 ሳንቲም ሲመነዘር አንድ ዩሮ በ3 ሸቄል ከ51 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ። በነገው ዕለት ሙቀቱ በመጠኑ ይቀንሳል ተብሎ ቢጠበቅም በአንዳንድ አካባቢዎች አሁንም ሞቃታማ የአየር ጸባይ እንደሚኖር የዘርፍ ባለሙያዎች ያደረሱን ትንበያ ይጠቁማል። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና ሀይፋ በተመሳሳይ ሁኔታ 31፣ በብኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፍ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: እንግዲህ የተለያዩ ርዕሰ ጉዳዮች አለን በወቅታዊ ዘገባ ምንመለከታቸው። እንግዲህ የ26ኛው የክኔሴት ምርጫ ጊዜን መቃረብ በመከተል ፖለቲከኞች እንግዲህ ፓርቲያቸውን የምዝገባ ዝርዝር የሚያስታውቁበት ጊዜ ገደብ የሚጠናቀቀው ዛሬ ምሽት እንደሆነ ይነገራል። በሊኩድ ፓርቲ ጠቅላይ ሚኒስትር ናታንያሁ ያቀረባቸው ጮችም መጽደቃቸው ተገልጿል። እንዴት ነው?
1: አው በሊኩድ ፓርቲ እንዳልከው ጠቅላይ ሚኒስትሩ አሳውቀዋል ያላችሁን ቀስ ካሁን ድረስ ክፍት የነበሩ 6 ቦታዎች ተይዘዋል ያሳውቀዋል። የሊኩድ ፓርቲ ጽፈት ቤቱም ተቀብሏል አጽድቋል። ልጅሳቸው ያው ያቀረቡትን ስም ዝርዝር 6 ሰዎች በተለያየ ቦታ ተመድበዋል። ቀደም ሲል ጠቅሰናል የተወሰኑትን። አሁን በዜናም እንደተመለከተው እንግዲህ አንድ ታዋቂ ጋዜጠኛ ተጨምሯል ቦርዶጎ 11ኛ ቦታ ላይ ነው እሳቸው የተመደቡት። ጋዜጠኛ አንቱ ይባላል እንግዲህ ክነሲ ተባል ከሆነ ያው አንቱ ይባላሉ። ይሄው ነው። ሌላው በአጠቃላይ ሌሎች ፓርቲዎችም ዝርዝራቸውን አሳውቀዋል። ጽዮን ታዳቴ ለምሳሌ አንድ አዲስ ሰው እንደጨመሩ አሳውቀዋል። በተጠባባቂ ብርጋዴር ጄኔራል ዮሲ ባካር ተጨምሯል በፓርቲያቸው እናሳውቀዋል። በአብዛኛው ፓርቲዎች ዝርዝራቸውን አቀርበዋል። እስከ ምሽቱ 10 ሰዓት እንግዲህ ቀሪ ፓርቲዎችም እያቀረቡ እንደሆነ ነው የሚነገረው። ያው የመጨረሻው እንግዲህ የሞት ሽረት ምሽት ነው። ሁሉም ያሳውቃሉ ዛሬ ነገ በኋላ። እንግዲህ ያው ስለ ምርጫው ሂደት ነው በአጠቃላይ ስለ ክነሴት አባል ስለ ፓርቲዎች ጥምር ሳይሆን የሚነገረው። እና በሊኩድ ፓርቲ በኩል በጣም በጉጉት ተጠብቆ ነበር እንግዲህ የኛ ማህበረሰብ ተወካይ ጠቅላይ ሚኒስትር ምናልባት ያስገቡ ይሆን የሚል ተስፋ ነበር። ግን አልሰማንም እንግዲህ እስካሁን ድረስ።
0: አዎ እስካሁን አልሰማንም። ከነበሩት እንግዲህ የተጠበቁ ቦታዎችም 6 መመደባቸው ነው የተገለጸው። ምናልባት እንግዲህ ምሽቱን ሌላ ለውጥ የሚኖር ከሆነ እንሰማለን። እስካሁን ግን የለም ማለት ይቻላል። አጠቃላይ እንግዲህ ምርጫው ሁሉንን ወክሎ ቢሆንም ደግሞ ህብረተሰቡን እያንዳንዱን ማህበረሰብ የሚወክሉ ጩ ተወዳዳሪዎች እንዲቀርቡ ይፈልግ ነበር። እስካሁን እንግዲህ ያላቸውን ቦታ አንዳንዶች ከፍ ያለ ነው። ለማንኛውም የሚሆነውን ነገር እናያለን።
1: አዎ እንግዲህ ሌላው ደግሞ አሁን አነጋጋሪ ሆኖ ያለው መቼም የእስራኤል ጉዳይ የዓለም ርዕሰ ጉዳይ ነው እንደምናውቀው በየዕለቱ። ዛሬ ደግሞ ብሪታንያ የጀመረችው ሀሳብ በይሁዳና ሰማሪያ አካባቢ ሰፈራ ጣቢያዎች የሚመረቱ ምርቶች ላይ የአውሮፓ ሀገራት ማዕቀብ እንዲጥሉ መጀመሪያ ብሪታንያ የጀመረችው ካናዳን ጨምሮ ሌሎች 11 ሀገራት ተጨምረው 12 ሀገራት በአጠቃላይ ማዕቀብ ጥለዋል እየተባለ ነው። ሰጠኝ እንዴት ነው? በጣም አወዛጋቢ የሆነ ነው። እየሰፋ የመጣ ጉዳይ ሆኗል።
0: አዲስ አይደለም ወርቅነሽ። ይሄ የይሁዳና ሰማሪያ ቀበሌዎች ጉዳይ በይሁዳና በፍልስጤማውያን ያለው ነገር ችግሩ የማይፈታ ከሆነ እስራኤልን በዓለም አቀፍ ደረጃ ሊያስወቅስ ይችላል በሚል የተለያዩ አካላት ማሳሰቢያ ለመንግስትም የሰጡበት ሁኔታ ነበር። እርግጥ እንደው በይሁዳንና ፍልስጤማውያን ብቻ ባለው ችግር ነው ወይ በዛ ቀበሌ የሚመረቱ ምርቶችን ብሪታንያን ጨምሮ ሌሎች ሀገራት እንዳይገባ የከለከሉት ለሚለው ሌላም ምክንያት አላቸው። በይሁዳና ሰማሪያ ቀበሌዎች የቤቶች ግንባታ በስፋት እየተከናወነ ነው በሚል ነው። እንግዲህ እንደምናውቀው በስሞትሪችና በንግብር ላይም እነዚህ ብዙዎች ሀገራት ማዕቀብ የጣሉ ናቸው እና የዛን አካባቢ አካሄድ በጣም በመቃወም ነው እነዚህ ሀገራት። እና ቀላል አይደለም ያለው ቀስ በቀስ እንደው ይሁዳና ሰማሪያ ሲባል ከሌላው የእስራኤል ክልል ለይተን ማየት የለብንም። ዞሮ ዞሮ በእስራኤል ቁጥጥር ስር ያለውን ምርት እንዳይገባ ማድረግ ሌላ አንደምታ ያለው ነው እና ነገ ደግሞ ሌላ እየሰፋ የሚሄድበት ሁኔታ ስለሚኖር ይህንን በጥልቀት እንደው መንግስትም ሊሰራበት የሚገባ ነው። አሁንም ያለው መንግስት በሚመጣውም ያለው መንግስት በዚህ ዙሪያ ካለመገለልም አይቻልም። እንዲያው በእርምጃ ስለወሰዱ ብቻ ሌላ እኛ ያጸፋ እርምጃ እንወስዳለን በሚል እንዲያው በጥልቀት የሚመለስ ነገር መስሎ አይታየኝም እና ብዙ ስራ ሊሰራበት ይገባል። አካባቢው ሰላም እንዲሰፍን መሆን አለበት። ጉዳት የሚደርስባቸው አካላትም የህግ ከለላ ሊደረግላቸው ይገባል። ህግ የሚተላለፉ አካላትም እንዲሁ ህግ አስከባሪዎች ህግ ሊያስከብሩ ይገባል እንጂ እንደፈለገ አካባቢ ከቁጥጥር ውጭ ከሆነ ዞሮ ዞሮ እንደዚህ እስራኤልን ነው የሚያስወቅት። 12 ሀገራት ቀላል አይደለም። ደግሞ በጣም ተጽዕኖ የሚፈጥሩ ሀገራት ናቸው እነዚህና ጥሩ አይደለም።
1: አው እንዳልከው ህገወጥ ወረራ በሚል ስም ነው የሰየሙት። እስራኤላውያን በዛ አካባቢ በኃይል ሁኔታ ቦታዎችን እየተቆጣጠሩ ነው በማለት ህገወጥ ወረራ ነው እንደውም ያሉት። አው ቀላል አይደለም። ምናልባት ይሄ ነገር እስራኤል ይሄ በዚህ ጉዳይ በርግጥ ቸለል ብላ ብታየው ደግሞ ቆይቶ ትንሽ ከ1967ቱ ደንበር ምን ይባላልና እስራኤል ጉዳይ አወዛጋቢ ነው። እንግዲህ በእስራኤል በኩልም የእስራኤል ውጭ ጉዳይ ሚኒስትር እርምጃን ወስዳለን ብሎ የተለያዩ መልእክቶችን አውጥቷል። ቀደም ሲል በዜና እንደተመለከትከው ሰጠኝ የውጭ ጉዳይ ሚኒስትር ጊዶን ሰዓር ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር ተመካክረው የደረሱበት ውሳኔ በኢየሩሳሌም የሚገኘውን የብሪታንያ ቆንጽላ ጽህፈት ቤት እንዘጋለን፣ የብሪታንያ ተወካይ በጋዛ ሰርጥ መልሶ ለማቋቋም በሚደረገው ዓለም አቀፍ የሰላም ኮሚቴ አባል እንዲወጣ እናደርጋለን፣ ይሁዳና ሰማሪያ አካባቢ የደህንነት አባላት የጸጥታ ጉዳይ ስልጠና እንዳያሰለጥኑ፣ እንዲሁም የብሪታንያ 12 የህዝብ ተመራጮች ወደ ኢየሩሳሌም ወደ እስራኤል እንዳይገቡ እናደርጋለን በማለት እንግዲህ ማዕቀቡን በማዕቀፍ በመመለስ ይህን መልእክት አውጥቷል የእስራኤል ውጭ ጉዳይ ጽህፈት ቤት። በዚህ ይቆማል ወይ? እንግዲህ አስቸጋሪ ነው። የሀገራቱ ምክንያት
0: ምን ትሆናለች ብሪታንያ በዚህ ሂደት ውስጥ? እንደ እውነት ወደ ነጥብ ስናመጣው ቆንጽላ ጽህፈት ቤት ተዘጋ አልተዘጋ በኤምባሲው የምትሰራ ከሆነ ምን ትሆናለች?
1: ዞሮ ዞሮ የሁለቱ ሀገራት ግንኙነት ይቋረጣል። እንዲህ እያለ
0: ዞሮ ዞሮ የበለጠ ተጽዕኖ እያሳደሩ ነው የሚመጡ። ብሪታንያዎች አቅም ያላቸው ናቸው፣ አሜሪካንም ማሳመን የሚችል አቅም ያላቸው ናቸው። እና ዞሮ ዞሮ ጉዳቱ ለእስራኤል ነው። በይሁዳና ሰማሪያ ቀበሌዎች ምርቶች እንዳይገቡ ሲደረግ ወደ እስራኤል እንጂ ጉዳቱ የሚያመዝን ወደ ብሪታንያ መስሎ አይታየኝም።
1: ጉዳት እንግዲህ መቼም ሁለቱ ሀገር የዲፕሎማሲ ግንኙነት ጥሩ ግንኙነት ያላቸው ሀገራት ናቸው። እንደሚታወቀው በታሪክ ደግሞ እንግዲህ በሁለተኛው የዓለም ጦርነት ጊዜ የሁለተኛው ዓለም ጦርነት ሲጠናቀቅ ነው ብሪታንያ ማንዳታ ብሪቲ እስራኤልን ለቆ የወጣው። እስራኤልን ቅኝ ገዝታለች። በታሪክ እንዲህ አይነት ሀገራት ግንኙነታቸው ሊጠናከር ይገባል እንጂ በዚህ ሁኔታ ቅሬታ ሊፈጠር አይገባም። የግንኙነታቸው መቋረጡ ችግር ይኖረዋል፣ ግን እንደዛ ሳይደረስ ምናልባት አይታወቅም። አሜሪካን በእርግጥ ብሪታንያ ራሷን የቻለች ሀገር ናት፣ መወሰን ትችላለች ውሳኔዋን ብለው የአሜሪካንም ደግሞ ራሷን የቻለች ሀገር ስለሆነች ትወስናለች የሚል ሀሳብ ሰጥተዋል እስራኤል ሀገር የሚያገለግሉት የአሜሪካ አምባሳደር በጉዳዩ ተጠይቀው። አወዛጋቢ ነው ግን እንዳልከው ነገሩ ቀላል አይደለም። እየሰፋ የመሄድ ሁኔታ እያየንበት ነው። ሌሎች ሀገራትም ይጨመራሉ ተብሎ ነው የሚጠበቀው በዚህ በውሳኔው። ካለን ጊዜ አንጻር ወደሚቀጥለው
0: በሚቀጥለው ምንድን ነው የጥቅምት ሰባት ጉዳይ አከራካሪ እንደሆነ ነው እና የተቀናቃኝ ፓርቲዎች ይህን ህዝቡ ማወቅ አለበት የነበረው ሁኔታ ብለው ደብዳቤ የጻፉበት ሁኔታ አለና ምን ለውጥ ሊያመጣ ይችላል? አሁን
1: የመንግስት ተቃዋሚ ፓርቲ ኃላፊዎች እነ ጋዲ አይዘንኩት፣ ናፍታሊ ቤኔት የዲሞክራቲን ፓርቲ ሊቀመንበር የአይር ጎላን እና እንግዲህ ሌሎችም በጎልተው የሚታወቁ መልእክት በጋራ መልእክት አውጥተዋል። ምክንያቱ ምንድን ነው? እንደምናስታውሰው ዛሬ ጧት ጀምሮ በሀሬጽ በተባለው ጋዜጣ ይፋ የሆነው መልእክት እስራኤል ጠቅላይ ሚኒስትር ቢንያሚን ናታንያሁ ከጥቅምት ሰባቱ ጥቃት በፊት ስለ ጥቃቱ ማስጠንቀቂያ ደርሷታል፣ ታውቃለች፣ ያውቃሉ ጠቅላይ ሚኒስትሩ ውጭ ሀገራት መንግስታት አማካኝነት ሲኖር ዝቷልና ተብሎ መልእክቱ ተሰጧቸው ነበር። ግን በቸለልተኛነት እንዲህ አይነት ከባድ ጥቃት ደርሷል የሚለውን መልእክት እንግዲህ ይህን አወዛጋቢ ጉዳይ ተከትሎ ነው ይህን መልእክት ያስተላለፉት። ህዝቡ ማወቅ አለበት፣ የማወቅ መብት አለው ነው አሁን ሲያወጡት መልእክት። ህዝበ እስራኤል ለምን እንዴት እንደነበር ከጥቅምት ሰባት በፊት የነበረው ማስጠንቀቂያ ጠቅላይ ሚኒስትሩ ሰምተዋል ወይስ አልሰሙም? ከሰሙ ለምን ዝም አሉ? በአጠቃላይ ያለውን ተጨባጭ ሁኔታ የማወቅ መብት አለው ህዝቡ ብለዋል። እንደገና ጠቅላይ ሚኒስትሩ ደግሞ እንደምናስታውሰው መንግስታዊ አገር አቀፍ ኮሚቴ የምርመራ ኮሚቴ ይቋቋም የጥቅምት ሰባቱን ጥቃት የሚመረምር የሚለውን ሀሳብ መንግስት እየተቃወመ የሚቋቋመው ኮሚቴ ተሸራርፎ ሌላ መልክ ይዞ እንዲቋቋም የተወሰነበት ሁኔታ አለና ጠቅላይ ሚኒስትሩ ለምንድን ነው ይህን ኮሚቴ እንዲቋቋም የማይፈልጉ? የሚቃወሙበት ምክንያት ምንድን ነው? እንግዲህ ከዚህ ጋር ተያይዞ ምክንያት ይኖራቸው ይሆን ወይ በማለት የመንግስት ተቃዋሚ ፓርቲ ኃላፊዎች ከምርጫ በኋላ ይሄ ኮሚቴ እንዲቋቋም ጥረት እናደርጋል ያለን እንግዲህ መጀመሪያ ከምንሰራቸው ስራዎች መካከል አንዱ ነው በማለት ይህን መልእክት አውጥተዋልና እንግዲህ ዛሬ ጧት ይፋ የሆነውን ይህን መረጃ ምክንያት በማድረግ ነው ይህን መልእክት ያስተላለፉት። ሰጠኝ፣
0: ጥሩ እናያለን። እስኪ እንግዲህ
1: ሰጠኝ፣ እንግዲህ ዛሬ የክነሴት አባላት ፓርቲዎች ሁሉ የመጨረሻ የፓርቲውን አባላት ስም ዝርዝር እያስረክባሉ። አሁን ደግሞ ስልክ መስመራችን ላይ የክነሴት አባል ወይዘሮ ፕሪና ታምኖሸቴ በካሁል ላባን ፓርቲ ቁጥር ሁለት ላይ እንደሆኑ ነው የሰማ ነው። ስልክ መስመራችን ላይ ያለ ወደሳቸው ነው እናልፋለን።
2: ተናይስተልኝ ውድ ወርቀነሽና ሰጠኝ እንደምናችሁ ደህና ናችሁ? እና ለሙሉ በተሰቡ ህብረተሰቡ በሙሉ በእስራኤል ሀገር ያሉት ለሁላቸው ጥሩ አድራሻ እሰጣለሁ።
0: ጥሩ እናመሰግናለን። እንግዲህ የእናንተ ፓርቲ ራሱን ችሎ ነው አሁን ይወዳደር ውህደት ትፈጥራላችሁ ሲባል ነበርና እንዴት ነው?
2: አሁን በምስራች በጥሩ በደና እኛም እና ሊቀመንበር የካሆላቫን ሊቀመንበር በኒጋልት እሱም እንደምታውቁት ዋና የዲፌንስ ሚኒስተር የወታደር አላፊ የነበረው ተቱ ጋር ነው ያለው። በዚህ 7 አመት የሚሆን ካሆላቫን እኛ ራሳችን በራሳችን ሞክረን እንሮጣለን። ባለፈው በ2021 አመት ምረት እንደዚህ አርገን በጀን በግምገማ ወይ አታልፉም ታልፋላችሁ ያሉ፣ ግን በዲሞክራሲ እንደምታውቁት ጥንክረናውን ውጤት የሚገኝ በህዝቡ ነው፣ በዝጋበር በታች በህዝቡ ነው። ስለዚህ እኛም ዛሬ ሁላችን የተሳተፈ ነው። እኛ ሁለተኛ መቀመጫ ተቀብል ያለው ይህም ጥሩ ምስራች ነው። ቴክኒክ ደረስቸ ሁላችን የተሳተፍ ነውን ሁላ ስሞችን መዘርዘር አለብና ከዛ ደግሞ ዳኛ አለ ቁጭ ብሎ የምርጫው ዳኛ እኛ ራሴ ሊቀመንበር ሰዶኛል ይህን ስሞቻችን ሁላ ሂደሽ እንድትሰጫቸው ነው ያለ። ብዙ ጊዜ እንደምታውቁኝ ብዙ አልናገርም፣ ግን ብዙዎች የኛ ህብረተሰብ ሲጠይቁኝ ነበር። በዚህ አሁን 2 ወር ፕሪና ትንሽ ዝም ብለሻል ለምን አትናገሪም? እውነቱ እኛም ራሳችን ከሌላ ጋር ሞክረን ነበር ወይ ከሌላ ጋር እንሄዳለን መተባበር የላ ፓርቲ ጋር ሁላውን መርምረን ግን አሁን በራሳችን ነው የምንችል ብለን በዝጋበር እርዳታ ደግሞ በሁላው ሀገር እንሮጣለን፣ በሁላው ለህዝቡም ጥሪ እናመጣለን። እኛም ለእኛ ህብረተሰብ ለእኛ ወገን ውድ ወገኖቼ ለሚሰሙት መጥታችሁ እንድትረዱ እኛ 10 አመት ለህዝብ ብዬ ለቤተ እስራኤል ለሁሎች ታግል ያለው የታገልኩ ነኝ። ዝም ብለም እኛ በጣም ባልናገርም እኛም ወድ መታገል በስራ በውጤት በሁላው ነገር ቢሆንም ባለፈው 4 አመት ሚኒስተር ነበርኩ። በዝጋበር እርዳታ ሚኒስተር ዋና ደረጃ ደርሼ ለእኛ ሳይሆን ለበኔ ጋንጽ ሊቀመንበር ለሁላው ነው ኩራት፣ ለእኛ ህብረተሰብ ኩራት ያመጣ በመጀመሪያ ኩራት ያመጣ በኔ ጋንጽ ነው። እኛን ሚኒስተር ሹመይ ሚኒስተር ብቻ ሹሞት ያበቃ ይህን ሂስቶሪ አድርጎ ያውም ተክነሰትን ገባተ ኦፖዚቲያ ሁለተኛ መቀመጫ ብቻ ታይሰጥ አንቺ አሁን ኮሚቴ ተቀበል ያለሽ ብሎ የሴት የልጅ ኮሚቴ የሴት ኮሚቴ ይባላል።
0: በዚህ ኮሚቴ ብዙ
2: ለወታደር
0: ወይዘሮ ፕኒና ካለን ጊዜ አንጻር አሁን የእናንተ ፓርቲ ባለው የህዝብ ላይ ግምገማ በስካሪ ማኹዛ ሲማ የተባለውን አልፍም ነው የተባለና እንደው ትገባላችሁ ወይ በዚህ ጉዳይ ምን ትያለሽ?
2: በመጀመሪያ በዝጋበር እርዳታ ነው ነገሩ የሚፈጸም እንዳልኩት ደግሞ በሱ በታሽ ህዝቡ ቢሳተፍ ታናልፍ አልቀርም። ህዝቡ ቢሳተፍ ቢረዳን ባለፈውም የእውነቴ ነው የምላችሁ ፖለቲካ ነገር ከባድ ነገር ነው። ደግሞ ትንሮት እንደዚህ ትንሄድ ደግሞ ብትጠይቁ ብዙዎች በኔ ጋንጽ በስሞል ያሉት በቀኝ ነው የሚባል
1: ወይ ስሞል ግራ ነው
2: በግራ ያሉት ገጥ አትወዳደር ይሉታል። ለምን ብትጠይቁ ጦርነት ይከፈት አንድ ሰው ብቻ ወደ መምሻ ላይ የገባ በኔ ጋንጽ ነው። ሁላቸውም እምቢ ትሉ እኛ አሁን ነው ምገባ ሚኒስተር ሁኜ አሁን ነው ተመንግስት ምገባ ለመርዳት ብሎ እሱ ገባ።
1: ወይዘሮ ፕሪና
2: አላማ አንድ ቃላት የኛ አላማ ወርቅነሽና ሰጠና ህዝቡ ይሰማል የኛ ዓላማ አንድነት ነው። ሁላቸው የተኮተኮቱ የተጣሉ በጣም ፍልስፍስ ያሉ ግራቀኝ የተጣሉ ግን በኒጋንት ምን ይላል አንድነት ያስፈልጋል። ጦርነት ያለፈብን አታውቁም ትዛይላችሁም
1: በተባባኛውሳለን
2: 2023 ልክ ነው ተገደሉብን
1: ነበር ወይዘሮ ፕሪና አንድ ላይ ሆነው ነበር ልክ ነው እንግዲህ አንድ ላይ ሲቀላቀሉ ከስልጣን ላይ ከነበረው መንግስት ጋር እናንተ ፓርቲ ወይም ቤኒ ጋንጽ ያው አንዱ ነበሩ ተቀላቅለው አንድ ላይ
2: ነው ብቻ ነው የገባ እሱ ብቻ ላፒድ አልገባም ቲል ሊበርማን አገራም
1: ለአሁኑ ምርጫ
2: ሌሎችም ትክክል ብሎ እኮ ለህዝቡ መንገር አለብን። ይሄ እነሱም ቢብለው ኦፖዚሽን ይቀሩ ቤኒ ጋንጽ ያለ ፖለቲካ በዚህ ጊዜ አይታረግም በጦርነት ጊዜ ፖለቲካ አታርጉ ገብተን ለሁላው መርዳት አለብን ተቢቢ ጋር ተጠቅላል ሚኒስተር ነታንያሁ ውጭ ብሎ ረድቷል ብዙ
1: ወይዘሮ ፕኒና አሁን እንግዲህ ዛሬ ምሽት አሁን እርሶ መንገድ ላይ ነውት የፓርቲውን አባሌ ስም ዝርዝር ለማስረከብና ለማሳወቅ ወደ ክነሴት መንገድ ላይ ነኝ ብለውናል ስንደውልሎት ከካሆላባን ፓርቲ ጋር እንደምን አልባት ምን አዲስ ነገር አለ ቀደም ሰጠኝ በመግቢያው ጠይቋል አዳዲስ ምገቡ ሰዎች ይኖራሉ መጨመሯቸው ወይ እናንተም ተቀላቀሉት ሌላ ፓርቲ ያለ የነባር ፓርቲ መታመጡት ወይስ እንዳላችሁ ካሆላባን ብቻ ነው ተወዳደሩ ብቻችሁን
2: ካሆላባን እኛ ራሳችን እንደ ሌሎች ሊኩድ በራሱ ዴሞክራቲን በራሳቸው አሉ በዞች በራሳቸው እኛም በራሳችን እንሞከራለን እኛም ያውን ብዙ አልናገረውም አለምነውም የኛ ልቅ መንበር በኔጋንስ ደግሰው ነው በቹሎቴ ሁለተኛ መቀመጫ አረጋይ ግን እኛ ለህዝብ ማገለገል ብዬ ነው ደክሞኛል ሰለችቶኛል አለለም የኛ ራሳችን ልጆች ለኢትዮጵያ በጣም በጣም በልቤ በመጀመሪያ የኛ ህብረተሰብ ነው ልጆቻችን በጥሩ እንዲሆኑ በደና ክፉ ነገር እንዳይገጥማቸው በሚሽተራ ቢሆንም ያውም እንደምታውቁት በዚህ አራት ዓመት ምረት በዚህ አራት ዓመት አልያውን ነገር ዝግት ከታረጉ ራሳችን ፍልስፍስ ታረጉነ እኛ እንደማውቀው መውቀስ ብዙዎች ሰዎች አቀረቡ ነበር ፕኒና ክሪስታል ብቻ ነው ያመጣሽ አውቆ ደግሞ እኛ ዝም ብለው ነገሩን በዚህ ታወጡ ተውሸቱን እንጃኔ ግን እኛ አላርፈም ለህዝብ ብዬ ጨምረና ጨምረ ውጤት አመጣለሁ
1: ፓርቲያችሁ
2: መጥተው እንዲገደፍ
1: ፓርቲያችሁ ቢገባ አሁን ብትንደው መንግስት ማ ቢቋቋምና ከሚቋቋመው መንግስት መግባት ቢችል እንደው ትልልቅ ዋና ዋና የህዝብ ችግሮች እኛ ማህበረሰብ ችግር ምንድናችሁ ይላሉ ምንድነው እንደዋጋ ቅድሚያ ትኩረት ሰጥተው የሚሰሩት ነገር
3: በሚቀጥለው ክነሴ
2: ተደረጃ ሺቪዮን
1: እኩልነት
2: እኛ እኮ እንደሁላውነን እኩልነት ያስፈልጋል ለልጆቻችን ፖሊስ እንዳይገጥማቸው እንደምታውቁት በንግቪር ጋር ሚኒስተር በንግቪር ሙግት ነው የገባሁኝ ባለፈው አመት በምን ብትሉ ገና 12 13 ልጅ ይሄዱ ያሰሩ ይሄ ነገር አሁን ወጣባቸው ተዘረዘረ ባለፈው ሳምንት በጋዜጣ ወጥቶ ቁጥሩ ተሰቅሏል ተባለ ግን አዲስ ፕሮግራም እኛ ያልኳቸውን አወጡ ተያውን አዲስ ፕሮግራም ባለው ፖሊስ ስቴሽን ባለው ፖሊስ ጣቢያ አሁን በብዙ የተከፈተ ለኢትዮጵያ አሁን ቀያርገው ይጥፉታል ያኔ የተጣፈው ወደ ላይ ተሰቀላል ኋላ ጥያቄ ይጠይቋቸዋል አሁን ፒኳህ ሚባል ያረጋሉ ይሄ ብቻ ሳይሆን ባልያ ነገር ዝግት ግታረጉ ስንቱን ሰዎች የሞቱ ትላንትና አንድ ልጅ ደወለልኝ በኢትዮጵያ ሆኖ የዘራ እስራኤል ምን አለኝ ዘግተው ልጅ የኛን ወንድም አሁን ሰው ኻትፎቶ እንዴት ነው የሚባል
1: ተለፉት
2: ሰው የጠለፉ እናት እዚህ ያለቀሱ ይሄ ነገር አንድ ግዜስቲ መፍትሄ ማምጣት አለብን እኛ 5000 አምጥቼ ነበር ይሄን ስራ ደግሞ መጨመር ደግሞ በትምህርት ነገር በወታደርነት ጥሩ እንዲደርሱ አሁን ባለፈው አመት የታገልኩኝ የኛ ወታደሮች የተዋጉት ንፍጼው አሁን ንፍጨው
1: ቆስለው
2: አሁን የቆሰሉት እናት አባት የመጡ የነገሩ ቆስሏል አንዳንድ በጫንቅላት አንድ ደሞ በግሩ በብዙ ነገር ግን አናውቅም ኢቭሪስኛ አይሰጡን እንደሁላው እርዳታ ያንን ሚሊዮን በብዙ ገንዘብ ባጀት አርጌ አሁን በግድ ነው ምስራዳ ቢታሆነን አሁን ለኢትዮጵያም ለወለ ኻዳሽ ለኻሊም ቦደዲን ብቻ ኻሊም ወታደር ብቻቸውን ያሉትን እንደዚህ በብዙ በቋንቋ መርዳት አለባችሁ እንጂ የኛ ሰዎች ሂደው ትታገሉ ትጠባት ይሄዱ ትጦርነት ይሄዱ መጥተው ትቆስሉ አትጣሏቸው መስጠት አለባችሁ መርዳት አለባችሁ ይሄን ብዬ በህግ አመጣሁት በዝጋበር ዳታ በህግ አወጣሁት ለመርዳት ለማስቀረብ ብዙች ነገር አለ እናውቃለን ብዙች ጉዳይ ስላለ
0: እናመሰግናለን
2: ተመልሼ አረዳለሁ
0: ማጠቃለያ ካለ
2: ብዙ እኔ በምርጫ 4 አመት ያልፋል ወይ አንዳንድ ጊዜ ደግሞ 3 አመት እኔ ብዙ ለወገኔ እቆማለሁ ግን አሁን በምርጫ ጊዜ ሲመጣ እናንተ መጥታችሁ ገድፉኝ ተኛጋር ቆሙ እርዱኝ እንድመለስ ለኛ ለመመለስ መፈልግ ለወገን ነው ለህዝቡ ብዬ ነው
1: በጣም እናመሰግናለን የክነሴታ ባለን ወይዘሮ ብሪና ታምኖ በካሁን ላባን ፓርቲ ክነሴታባል እናመሰግናለን
2: አመሰግናለሁ ወይ ነሽ ሰጣይ መልካም ምሽት ለሁላችሁ
1: እሺ መልካም ምሽት ለሁላችሁ ሰላም

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራማችን ከድምጻዊት ኢየሩስ መለሰ ጋር ቃለ ምልልስ እናካሄዳለን። እሷን በስልክ መስመራችን ትገኛለች። ኢየሩስ እንደምን አለሽ?
1: እግዚአብሔር ይመስገን፣ እንዴት አላችሁ?
0: እኛ ደህና ነን። እንግዲህ አዲስ ዓመት እየተቃረበ ነው። እንኳን አደረሰሽ።
1: እንኳን አብሮ አደረሰን።
0: ጥሩ፣ እናመሰግናለን። አሁን የሙዚቃ ህይወት በኢትዮጵያ እንዴት ነው? ያለሽበት ሁኔታስ ምን ይመስላል?
1: በኢትዮጵያ የሙዚቃ ህይወት በጣም ከባድ ነው። ማለት አውጥተህ የምትሰራበትና የምታገኝበት ነገር ብዙ ርቀት አለው። እግዚአብሔር ይመስገን እየታገልን ነው። እንግዲህ
0: ቀላል አይደለም፣ ይገባናል። በዘመናዊ ቴክኖሎጂዎች በመስፋፋታቸው ዩቲዩብ በመብዛቱም ያው የእናንተ ስራ አድካሚ እንደሆነ ይገባናል።
1: አዎ፣ በጣም
0: ሰሞኑን ቤተ እስራኤል ቁጥር 2 የተሰኘ ዜማን ለቀሻል። ተቀባይነቱ እንዴት ነው?
1: እግዚአብሔር ይመስገን ያው አጭር ጊዜ ነው እንግዲህ ከተለቀቀ። ከተለያየ ሀገር የሚደውሉልኝ ኮሜንት ውስጥ ስገባ ማያቸው ነገሮች የሚያበረታቱ ናቸው። እግዚአብሔር ይመስገን ደስ የሚል ይዘት አለው። ተመስገን። ቲክቶኩም ምናምኑም አሪፍ ነው። ተመስገን። እግዚአብሔር ይመስገን።
0: ጥሩ ነው። እስኪን ዜማ ጋብዥን።
1: ወዳጀ ወይ ብሎ ሲጠራ ጎንደር እና ቤት ሲያምር የመውደዱ ጀግና የፍቅሩ ባላባት ወገራ ነው ዳባት ቋራ ላይ ሲተኮስ ደሞናና ዳር አገር ይሰማል ደሞናና እንኳን እስከ ሞራ ደሞናና ከንፋስ ይቀድማል ደሞናና አገራችን ጎንደር ደሞናና መልሶ አገራችን ደሞናና የትም አገር ብንሄድ ደሞናና አለሽ በልባችን ደሞናና። ይህን ይመስላል።
0: በጣም ደስ ይላል። እስኪ እዚህ ስቱዲዮ ያለውን ደግሞ እናጫውተውና ተመልሰን እንገናኛለን።

0: በጣም ደስ የሚል ነው። የሩስ እንግዲህ ቁጥር 1ም ካሁን በፊት አውጥተሽ ነበርና ቁጥር 1 ላይ የነበረው ተቀባይነት ነው ወደ ቁጥር 2 ያመጣሽ?
1: አዎ በጣም ቁጥር 1 ከህዝብ ጋር አስተዋውቀኛል። በተለይ እስራኤል ሀገር የሚኖር ወገኖች ማውቀው የለም በያስባለው እግዚአብሔር ይመስገን ወደ ቁጥር 2 እንደገባ የህዝብ ብርታት የሰጠኝ ጉልበት በገንዘብም በተለያየ ነገር አግዘውኝ ወደ ቁጥር 2 የመጣውተይ ከቁጥር 1 ተነስቼ ነውና እግዚአብሔር ይመስገን አሪፍ ነበር ማለት ከመነገር በላይ በጣም ህዝቡም ይሰጠኝ ነገር ከዛውኑ ከዚህ መጣው ፈልገውም ያገኙና በጣም ብርታት ሰጥቶኛል ጉልበት ሰጥቶኛል እግዚአብሔር ይመስገን።
0: በጣም ጥሩ። እንደው ቤተ እስራኤል ቁጥር 3 4 5 እያለ ይቀጥላል ወይ?
1: አዎ እንግዲህ ከእግዚአብሔር ፍቃድ ጋር እንደነገርኩ የሙዚቃው ኢንዱስትሪ በጣም ከባድ ነው። ምታወጣውና ምታገኘው ነገር ተስፋ ያስቆርጣል። ግን ደግሞ እግዚአብሔር በህይወት ካለ ነገም ሌላ ቀን ነውና አሁን ወደ ቁጥር 2 እንደመጣውተይ እንደዛ የሚያግዙ ቤተሰቦች ነገም ደግሞ ሌላ ቀን ነው። እኔም ደግሞ የተሻለ ነገር ላይ ከሆንኩኝ ማልቀጥልበት ምንም ምክንያት የለኝም እቀጥላለሁ ብዬ ነው ማስበው ከእግዚአብሔር ፍቃድ ጋር።
0: ጥሩ። እስኪ ለማስታወስ ያክል ቁጥር 1ን ትንሽ ተጫዋችልንና እዚህ ስቱዲዮ ያለንን ጋብዘው።
1: የስመ ጥሩ የጀግና ሀገር ትናፈቃለሽ ውባ ጎንደር ሁሌ ልሻለሁ የጎንደር የፋሲለደስ የያሱ ሀገር የፋሲለደስ የያሱ ሀገር እናት አለሜ ውባ ጎንደር እናት አለሜ ውዷ ጎንደር ለምን ትላላችሁ ጎንደር የንፈላሻ የእጅ ስራ አዋቂ ጠቢብ ነው ወጌሻ ትውልዳቸው ጎንደር ደማቸው አበሻ የትም አገሩ ነው የለውም አድራሻ የመይሰው ልጆች የገብርዬ ጋሻ እያለ ይቀጥላል።

0: በጣም ጥሩ ነው። በጣም ነው የምናመሰግን። እንደው የሩስ አሁን ምን እየሰራሽ ነው? በሙዚቃው ዘርፍ አልፎ አልፎ ነጠላ ዜማዎችን ማውጣት ነው ወይስ ሌላ በቋሚነት በሙዚቃው ዘርፍ ምሰሪው ነገር አለ?
1: እስካሁን ያው ምሽት ቤቶች ተቀጥሬ ነው ምሰራ። በተለያየ ቦታ ከሙዚቃው ውጭ ሌላ ስራ የለኝም። እንዳየው ያው የአቅሙ ጉዳይ ነው ነጠላ ዜማ እንድሰራ የሚያደርገኝ። አቅም ቢኖረኝ ሙሉን የመስራት ሙሉ ለማሳተም ፈቃደኛ ነኝ። ግን ያው ከአቅሙ አንጻር እስካሁን በነጠላ ዜማዎች ነው እየመጣሁ ያለሁት እና በተለያየ ቦታ ሰራ ነበረ በሰው ቤት ተቀጥሬ። አሁን ደግሞ እግዚአብሔር ይመስገን የራሴ ምሽት ቤት ይዤ እየሰራሁ ነው እና ከሙዚቃ ውስጥ ነው ያለሁት። ከሙዚቃ ውጭ
0: የት ነው ያለ ምሽት ቤትሽ? ማን ይባላል?
1: ምሽት ቤት የላምበረት መናሪያ አካባቢ ኢየሩስ መለሰ የባህል ምሽት ይላል።
0: ያው እነዚህንና ሌሎችን ዜማዎችም እዛ ምሽት ቤት ትጫወታላችሁ?
1: አዎ በደንብ ስራዎችን በደንብ ነው የምጫወተው። የእኛ ሰዎች ይመጣሉ፣ ከሱ የሚመጡ እንግዶች ይመጣሉ። እግዚአብሔር ይመስገን እና እጫወታለሁ። በምሽት ቤቴ ራሴን ስራዎች ይጫወታሉ።
0: ጥሩ። እንደው ቤተ እስራኤል የሚሉ ዜማዎችን ለመስራትም እንደገና ከኛው ህብረተሰብ ጋር ያለሽ ግንኙነት በምን የተነሳ ነው? አንቺ ባለፈው ቃለ ምልልሳችን አንቺም የቤተ እስራኤላዊ ዘር እንዳለብሽ ነው የነገርሽን እና ከዚህ አንጻር ነው ወይስ ህብረተሰቡን ከመውደድ አንጻር ነው?
1: ትልቁ መነሻዬ ቤተ እስራኤል ስለሆንኩ ነው። ከዛ ደግሞ እወደዋለሁ ህዝቡን። እንደገና ብዙ ታሪክ አለው ያልተሰራ። አሁን ድሮ አንጠረኛ ሸክላ የሚሰራ እንደ ነውር እንደ ስድብ ነበረ። ያ ትልቅ ሙያ ነው። ህዝቡ ያው በደንብ እንትን ሳይለው ስለነበር እንደ ስድብ፣ ብረት ቀጥቃጭ ምናምን እንደ ስድብ ይቆጠር ነበረ እና ትልቅ ሙያ ነው እና ከዛ የተነሳ ከእድገቴም የተነሳ ነው ያተኮርኩበት። ራሴን ቤተ እስራኤል ስለሆንኩኝ ከህብረተሰቡ ጋር ማድረግ ስላደግኩ ህዝቡን ይወደዋል ዘህል ስለሆንኩኝ እዛ የተነሳ ነው።
0: ጥሩ። እናመሰግናለን። ሌላው እንደው ከህዝብ ጋር ይበልጥ ያስተዋወቀሽ ዜማ የቱ ነው? እስካሁን ከሰራሻቸው ዜማዎች መካከል
1: እስካሁን ከህዝብ ጋር ያገናኘ የምወድሽ ጎንደር ለአራት የሰራ ነው። እወዳለው ጀግና ብቻዬን የሰራሁት ነጠላ ዜማ ከህዝብ ጋር አገናኝቶኛል።
0: ጥሩ። እስኪ የምወድሽ ጎንደር ላይ ብዛት አላችሁ፣ አንድ አራቱ ናችሁን የሰራችሁት። ከዛ ውስጥ ያንቺን ተጫዋችልን፣ ያንቺን ፓርት።
1: ስሙን እንደ መብረቅ ከሩቅ ይፈሩታል፣ ጠጅ ወዶ ጎንደሬ ለጠላው ፊት መስቷል። አትንኩ ነው እንጂ ካልነኩት አይነካም፣ በለሳ አርማጭሆ ክብሩን አያስነካም፣ በለሳ አርማጭሆ ክብሩን አያስነካም።

0: ጥሩ ነው። በጣም ነው እናመሰግን። በእውነት እንደዚህ አይነት ባህል ስራዎች የህብረተሰቡን ነባር ትውፊቶች፣ ባህሉን፣ እምነቱን ብዙ ነገሮችን የሚጠቅሱ ስለሆነ በጣም ቆንጆ ነው። እናመሰግናለን። እንደው ለህብረተሰቡ የምታስተላልፊው መልእክት ካለ?
1: ለህብረተሰቡ ማስተላልፈው በመጀመሪያ ደረጃ ሀገር ሰላም ሲሆን ነው። ከሱም በእስራኤል ሀገር የነበረው ነገር መረጋጋቱ በጣም ደስ ብሎኛል። በኢትዮጵያ ያለው ነገርም ሀገራችን ሰላም ያርገው እና ቤተ እስራኤል እንደመሆን የመጠን ፕሮሰስ አለኝ። የተጀመረ ልጆች አሉኝ፣ እህት ወንድሞች አሉኝ እና ፕሮሰሱ እስከሚሳካልኝ የሚሰማኝ አካል ካለ እንደ ማንኛውም መድረክ ተስተካክሎልኝ ተመቻችቶልኝ መጥቼ ከወገኔ ጋር ከምወዳት ሀገር መድረክ ተዘጋጅቶልኝ ስራዬን ባቀርብ በጣም ደስ ይለኛል እና እንኳን አደረሳችሁ እላለሁ። ለረሻሻና በኢትዮጵያም ለአዲስ አመት እንኳን አደረሳችሁ እላለሁ። ይህ ነው ያለኝ መልእክት።
0: ጥሩ መልእክቱ ደርሷል። እንደው በዚህ ሙዚቀኞችን በማስመጣት ዙሪያ የሚሰሩ ሰዎች አንቺንም እዚህ አምጥተው ስራሽን ለህብረተሰቡ እንድታሳይ ቢሆን የተሻለ ነው እንላለን። በጣም ነው የምናመሰግነው። መልካም አዲስ አመት አግዛሚያ ሻናቶቫ እንላለን። በኢቫይስት አንድ ዜማ ካለ የበዓል መሰናበቻ
1: ጥሩልኛ። ጀግናን ያንን ስመጥሩ ጎንደር ነው አገሩ። አወዳለው ጀግናን ኮራጀንን ያለ አንደት ሄድ ያለ ገዳይ በማተዋዳሪ ሰው ወዶ ማይከዳ ጎንደር ያውቅበታል ሲቀበል እንግዳን። አትውረድ አላልኩም አዘዞ በታሽ እንቢያላም ያለምዳል እንኳን የሰው ልጅን ተው ደማም ደማማ

0: በጣም ጥሩ ነው። በጣም ነው እናመሰግን ድምጻዊት ኢየሩስ መለሰ። በሚቀጥሉት ጊዜያት እዚህ መጥተሽ ስቱዲዮ ላይ ቃለ ምልልስ እንድናደርግ ነው ምኞታችን። ላንቺም ለቤተሰቦችሽም አዲስ ዓመት የሰላም የፍቅር የደስታ ይሁን። በጣም እናመሰግናለን።
1: እኔም አመሰግናለሁ። ሰብል ላይ ነስገ ያቃን የማመሰግናለሁ እንደው
0: እናመሰግናለን። ቻው
1: ቻው።
0: የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩ።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከራፍ ፈንታሁን መለሰ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ራ ፈንታሁን መለሰ፣ እንደምን አመሹ?
3: ሰላም ጤና ይስጥልኝ ወይዘሮ ቅነት እንዲሁም አቶ ሰጠኝ እንዲሁም ለተከበራቸው አድማጮች በሙሉ
2: እናመሰግናለን። ሰላም ነን፣ እንዴት ኖት? እንግዲህ የሰሜን እስራኤል ሀይፋ አካባቢ የኢትዮጵያ ቤተ እስራኤላውያን ተወካይ ኖት አይደል? በጣም ጥሩ። እንግዲህ በዓሉ ጋር ተያይዞ ሮሻሻና ወይም ብርሃን ሰረቀን ልንቀበል ቀናት ቀርተውናል፣ መልእክት አስተላልፋለሁ ብለው ነው የተቀበልነው። መልእክቱን እንስማ።
3: እንግዲህ ለህዝብ እስራኤል መናገር ፈልገው ዋናው ታላቅ መልእክት አመት በዓል እየቀረቡ ነው። ያሚም ኖራይ ሮሻሻና አሰረተኛ ትሹባ እንዲሁም ደግሞ ዮም ኪፑር ታላቅ በይሁዲ ሃይማኖት ውስጥ ታላላቅ ቀናት ናቸው። እና ሮሻሻና አሁን ሻባት ሮሻሻና ይመጣል እና ትንሽ ለሮሻሻና እስከዛም ትንሽ ልናገር ፈልጋለሁ። በዛጠሰን
0: ጥሩ ምንድና መደረግ ያለበት በሮሻሻና
3: እንግዲህ በሮሻሻና ኦርታችን የምትለው በሁለት ቦታ በኦርታችን ተጽፏል። አንደኛው በፓረሻት ኤሞር በኦሪት ዘሌዋውያን ምዕራፍ 23 እንዲሁም ደግሞ በኦሪት ዘዳግም በፓረሻት ፒንሐስ ምዕራፍ 29 ዮም ዚካ ዮም አዚከሮ ዚክሮን ትሩዋ ወይም ደግሞ በቀን ለመለከት የሚያስታውሻ ቀን ነው እና ዋናው ነገር ይህ ቀን በዓል እንደሆነ ተጽፏል። እንደገና ደግሞ የቀን ለመለከት እንደሚነሳበት ተጽፏል። ብዙ ነገር አልተጻፈም። በእርግጥ በወታችን በግልጽ ተጽፎ የምናየው በመዝሙረ ዳዊት ምዕራፍ 80 እንደዛ የሚለው ተጽፏል። ሲኩ በኮደሽ ሾፋር በኬሴሎም ካጌኑ ግን በዓል እንደሆነ ተጽፏል እና ይሄ የመጀመሪያው የትሽረ ወር እንደሆነ ተጽፏል። እንደገና በሚቀጥለው ምን ተብሎ ተጽፏል? ኪልሆክ ለእስራኤል ሁ ሽፓት ለኤሎሄ ያዕቆብ እና በዚህ ቀን ምሽፓት እንዳለ ተጽፏል።
0: በሌላ በኩል አይደለም
3: ቀን ፍርድ ተጽፏል ማለት በዚህ ቀን ፍርድ እንዳለ ተጽፏል። በሮሻሻ በማስተካከል ሮሻሻ የሚባለውም በምሽናና በግመናም ተጽፏል። ይሄ አዲስ ዓመት እንደሆነም ተጽፏል። እና ሶስት ነገር አለ። በዓል ነው፣ የቀን ደመረከት የሚነሳበት ቀን ነው። እንደገና ደግሞ አዲስ ዓመት ነው። እንደገና የፍርድ ቀን ነው። እና እነዚህ ሶስት ነገሮች ትንሽ ለየት ይላሉ። ነገር ግን ማወቅ የሚያስፈልገው እንዴት ነው የሚያያዙት የሚለውን ነገር ነው። እና ሊቃውንቶቻችን የሚሉት ይህ ቀን እግዚአብሔር አምላክ ዓለም የፈጠረበት ቀን ነው። ግን ዮቴር ንሆን አዳም የተፈጠረበት ቀን ነው ይህ ቀን እና በየአመቱ እግዚአብሔር አምላክ ይህን አለ በዚህ የሰራውን ፍጡር የተፈጠረውን ሁሉ ፍጡር እንደገና የሚያይበት ይፈትሽበት ፍርድ የሚያይበት መልካሙን ነገር ሁሉ ነገር የሚያይበት ቀን ነው እና
0: ስራችን የሚመረመርበት ጊዜ ነው።
3: ስራ ማንኛውም ፍጡር ሰው ብቻ አይደለ ማንኛውም ፍጡር አፊሉ ኮል ብኔ ማሮ ነብሬ ልሳና ክምኔ ማሮ ኮል ባይነ ወላ ማለት ማንኛውም ፍጡር ከሰማ ያሉ ፍጡር ብቻ ማለት መላእክታንም ሁሉ እንዲሁም አፊሉ ስትረ ካይን ሜቲን ሚፍታኪን ልሳነካ ማለት የሞቱ ሰው የህይወት ያሉም ሁሉም ሰው በዚህ ቀን እግዚአብሔር አምላክ ያየዋል፣ ያስሰዋል፣ ይፈትሸዋል። እና ይህ ቀን እግዚአብሔር አምላክ ዓለም የፈጠረበት ቀን ነው። ዘየውም ልደት ለኮል ዓለም ዘኒክራ አዮም ሀራት ወለም እግዚአብሔር አምላክ ዓለም የፈጠረበት ቀን ስለሆነ በየአመቱ በጀት የሚያወጣበት ቀን ነው ሁሉም ነገር እና በመጽሐፉ እንዲጻፈው ሁሉም ነገር የአመቱ የሚመጣው ሁሉም የሚጻፈው በዚህ ቀን ነው።
2: ስለዚህ ሃይማኖታዊ በዓል ነው ማለት ነው። ታላቅ ሃይማኖታዊ በዓል ማለት ነው። ሮሻሻና ወይም ያመቱ
0: ሃይማኖታዊ ነው። ግን ፍርድ የሚሰጥበት ከሆነ የአመቱን ሁኔታችን ሁሉ የሚወሰነው በዚህ በሮሻሻና ነው። አሁን ለምሳሌ ገቢያችን ሁሉ የሚወሰንበት ጊዜ ነው የሚሉ ራባናት አሉ። ልክ ነው ወይ?
3: جن بزورة تيلم بالزفو بتيلم بسمانة بعند الزفو قدم بالكوت شي خوك ليسر خوك مالت هجنو بيلاب كل مزون ومدومو مجبنو بزي كان بزي كاملات بجيسني أو طبت كنو لما نيوم سو مزونة رشل الدام كتولو مروششانا بروششانا مالت مالت نيوم بجيسر يمان نيوم متدادرة هلوم بزفو إزارينو مالتين هيد شاسهوم ሊወለድ ልጆች ሊሞቱ ሰዎች ጦርነት ይሁን ሰላም ይሁን ይሄ ሁሉም ነገር ሁሉ ነገር የሚጻፈው ዛሬ በዚህ በሮሻሻና እና የሮሻሻና መዝገብ ተከስቶ ሁሉ የሚታይበት ቀን ነው።
2: ዮም ኪፖር ታዲያ ከአስር ቀን በኋላ ደግሞ አስተሬው የዮም ኪፖር ጾም ይጾማል በአለም ነው ጾምም ነው። ምንድነው ልዩነቱ? ፍርድ የሚሰጥበት የፍርድ መዝገብ የሚዘጋበት ቀን ዮም ኪፖር እንደሆነ ደግሞ እንማራለን እንሰማለን። በሮሻሻናና በዮም ኪፖር መካከል ምንድነው ልዩነቱ? ያለው ልዩነት
3: ጥሩ ጥያቄ ነው። ሮሻሻና እንግዲህ መዝገብ ይከፈታል በፍርድ ማለት በአመት የተደረገው ሁሉ ይታያል። እግዚአብሔር አምላክ የተደረገው በሙሉ ዘካማት ይጥፋ። ነገር ግን ከነዚህ ከሮሻሻና ስኪዮም ኪፑር ድረስ የሽ አሰረት የሚያፍሽባ ወይ ደግሞ አስሩ የነሳ ቀኖች የሚባሉ ቀኖች አሉ። እነዚህ ቀኖች እንግዲህ ማንኛውም ሰው ወደ ምራፍ ይመለስ ከሆነ ስራውን ቢያስተካክል ከሆነ ሁሉ ነገር የሚሆን ከሆነ ያ መዝገብ ተከፍቶ ይጠብቃል። ስኪዮም ኪፑር እስከ ሚኢላ ጸሎት ድረስ ማለት ነው። እና ማንኛውም ሰው በእነዚህ በአስሩ ቀኖች ውስጥ የሚያረገው ነገር የሚነገረው ነገር የሚያስበው ነገር በሙሉ ኦስቲያሽፓ ተጽዕኖ ያደርጋል እና መዝገቡ ተከፍት ይከፈታል ማለት ነው። አንድ ሰው ለክፉ መዝገብ ተጽፎ ከሆነ ጥሩ ስራ የሚሰራ ከሆነ መልካም ስራ የሚያደርግ ከሆነ ወደ አምላክ የሚመለስ ከሆነ ኸሰድ የሚያደርግ ከሆነ ደግነት የሚሰራ ከሆነ ያ ነገር ጥሩ ነገር ወደ ጥሩ መዝገብ እንዲመዘገብ ይሆናል። እስከ ዮም ኪፑር ድረስ ሁሉም ነገር መጽሐፉ ተከፍቶ ይጠብቃል ማለት የሰማይ ደጆች ራሱ በትምህርት ኢሳያስ ድርሻሽን ሊመጣው ክራው በቤቱ ጋር እግዚአብሔር አምላክ በዚህ በአስር ቀኖች እግዚአብሔር አምላክ ከኛ በጣም በጣም ቅርብ ነው እና ጸሎቱን በጣም ይሰማል። ወደ አምላክ ከኛ ጋር በጣም በጣም የቀረበ ነው። አምላክ ቅሩ በቅርቡ በአሁነ ጊዜ መጠየቅ ማለት በእነዚህ በአስር ቀኖች ነው እና ማንኛውም ሰው ይሁዲ በእነዚህ በአስር ቀኖች ወደ አምላክ መለስ ከሆነ የባለፈውን አመት ኃጢአት መስተሰር ይችላል። እንዲሁም ደግሞ የሚቀጥለው አመትን መጠገን ይችላል። በጣም ትልቅ ነገሮች ናቸው ቀመሻቸው ማለት ነው። እና ዮም ኪፑር ይጾማል ነገር ግን በእግዚአብሔር አምላክ ያው የዚህ ቀን እግዚአብሔር አምላክ ኃጢአትን ይቅር ይላል። ግን ማንኛውም የሚመለሰው አምላክ ይቅር ይላል ይቅር ይችላል ኃጢአትን ይቅር ይላል። አባል ሮሻሻና ዘሃድ ነው ይበላል ይጠጣል የለበሳል ልክ እንደማንኛውም ኻግ። ነገር ግን
0: መዝገቡ ይከፈታል ያኔ ይዘጋል ነው። እንደው ካለን ጊዜ አንጻር ክቦድራብ አሁን ሮሻሻና ቀዳሜ ነው የሚውል አንድ ብሎ ካረብ ምሽት ጀምሮ እና ቀዳሜ በመሆኑ ሰንበት በመሆኑ ሾፋር ይነፋል ወይ በቀዳሜው?
3: ጥሩ ጥያቄ ነው። ሾፋር አይነፋም በቀዳሜ ዋናው በሻባት እንግዲህ

0: ነገር ያለው ከራስ ነውና አዘ በረሻሻና ሮሻሻና ያመቱ ራስ ስለሆነ ማንኛውም ሰው ሲማና ሚልታ ይባላል። ማለት ምልክት ጥሩ ስራ ሊሰራ ከሆነ ብዙ ጥሩ ነገር የምናደርግ ከሆነ በዚህ በረሻሻና ወደ አምላክ የምንመለስ ከሆነ መልካም ነገር የምናደርግ እርስ በርሳችን የምንመሳቀር ከሆነ ይህ አመቱ ማለት ነው ይህ ቀን ለአመቱ ሁሉ እንዲረዳን ይሆናል ማለት ነው። እንደገና ደግሞ በዚህ ቀን ይበሉ ነገሮች አሉ። ይሄ ለምንድን ነው? መልካም ነገር መልካም ነገር ለማሳየት ወይም ደግሞ ለመመኘት ነው እና የሚበሉት ነገሮች ይሁን በሙሉ ሲማን ሚናልታ ይባላል። ማለት ምልክቱ ጥሩ ነው። ማለት ጥሩ ነገር ለመመኘት ያስፈልጋል። እንደዚህ ቀን በእነዚህ ቀን መናደድ፣ መጣላት ምናምን በጣም በጣም መጠንቀቅ ያስፈልጋል። አፊሉ አንድ ሰው የሆነ ችግር ቢደርስ ወይ የሆነ ነገር ቢሆንም አፉን መዝጋትና መናደድ፣ ክፉ ነገር መናገር አያስፈልግም። ወደ አምላክ መመለስ ያስፈልጋል። በጣም በጣም በተቻለ መጠን ጥሩ አህመት ባል ለማሳለፍ መታገል ያስፈልጋል። ወደ ጸሎት ቤት በመሄድ በሁድ ዶር ሶፋ መንፈት ያስፈልጋል። ሶፋ በጣም ትልቅ ካሪጎር ነው፣ ወይም ደግሞ ትልቅ ጠበቃችን ነው። እና በዘባሸን ለህዝብ ስ የምንመኘው ለሁሉም ለእናንተም ሸይ በዘባሸን የደስታ የፍቅር የሰላም አመት ያደርግልን። በዘባሸን ብሶሮት ቶቦት ለኩላም እስራኤል ሸና ቶባ ምቱካ
1: ሸና ቶባ
2: እናመሰግነው። በይፋ ከተማ የኢትዮጵያ ዮዳን ሃይማኖት መሪ ራብ ፈንታው መለሰ በጣም እናመሰግናለን። መልካም አመት በዓል።
0: ሸና ቶባ
1: ሸና ቶባ። ስርጭታችን እንግዲህ ተጠናቀቀ። የቴክኒክ ባለሙያችን ኤቪያታር ሽሞኔ ነበር። እናመሰግናለን ኤቪያታርን። ሰጠኝ ነገጧ 6 ሰዓት ላይ ከአድማጮች ጋር እንደገና እንገናኛለን። እንግዲህ
2: መልካም ሌሊት
1: ይሆንላችሁ አድማጮቻችን።